0: ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አደራችሁ።
1: ካን ሬዲዮ ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ የሚያሰራጨውን ዝግጅት እነሆ ጀመረ። ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አደራችሁ። እለቱ እንደ ዕብራውያን ዘመን አቆጣጠር ዮም ሸኒ ዱዳሌት በኤሉል ታፍሽን ፔባፍ ሲሆን እንደ አውሮፓ ዘመን አቆጣጠር ሴፕቴምበር 7 ቀን 2026 ዓመተ ምህረት ነው። እንደ ኢትዮጵያ ዘመን አቆጣጠር ጳጉሜ 2 ቀን 2018 ዓመተ ምህረት ነው። የጧት ስርጭታችን እነሆ ጀመረ። የቴክኒክ ባለሙያችን ሮኒን ዳሃን ሲሆን የስቱዲዮ ትረኛ አስተናጋጆች አይቾ ባየና ወርቅነሽ ሸቴንን ያሉን ዝግጅቶች በቅድሚያ ዜና እናሰማና ከዛም ጋዜጦች በዛሬ ትማቸው ለንባባን ያቀርባችሁ ነው እና አናርስ ጉዳዮችን እንመለከታለን። ወቅታዊ ዘገባም እናቀርባለን። ከአድማጮች ጋር ስልክ ውይይት ይኖረናል። ስርጭታችን እንደተለመደው እስከ 7 ሰዓት ድረስ ይቀጥላል። ከዛ በፊት ዛሬ ለቱ እንደ ዕብራውያን አቆጣጠር ዮም ሸኒ ካፍሄ በኤሉል ነው ለማስተካከል ነው። አሁን የጧቱ ዜና በአይቾ ባየ ተዘጋጅቶ ይቀርባል። አይቾ
2: ወርቅነሽ አመሰግናለን። አርስተ ዜና ምርጫ 26 ዛሬ ቢካሄድ ተብሎ በተደረገው ጥናት በካን 11 በደረገው ጥናታዊ ግምገማ አዳዲስ ፓርቲዎች ብቅ ብቅ እያሉ ተባለ። ፍልስጤሞች ሰፈርተኞች ተኩሰውብናል ሲሉ አቤቱታ አቀረቡ። የሀገር ውስጥ ደህንነት ሚኒስትር በንግቢር ሚሊዮን ሸቀል ለፖሊስ ሰራዊት አላስተላልፍም ብለው ያዙ ተባለ። መከላከያ በደቡብ ሊባኖስ ማሪዎች በተለይ ለዱር አልዛህራን ኗሪዎች ማስጠንቀቂያ ላከ የሚሉት የጠዋቱ ዋና ዋና ዜናዎች ናቸው። ዝርዝሩን እንሆ። ምርጫ 2026 ዛሬ ቢካሄድ ተብሎ በተደረገ በካን 11 ባደረገው ጥናታዊ ግምት አዲስ የተመሰረተው የዮአብ ሄንደል እና የያሮን ዘልኪያ ፓርቲ ወደ ክነሴት የሚያስገባውን ድምፅ እንደሚያገኙ ተገምቷል። ይህ ከሆነ ደግሞ ሁለቱም ትላልቅ ፓርቲዎች ላይ አዲስ ጫና በመፍጠር ሁለቱም ፓርቲዎች ከምርጫ በኋላ መንግስት ለማዋቀር ተጨማሪ ጫና ይደርስባቸዋል ሲል ተገልጿል። ሌሎች ፓርቲዎችም በተመሳሳይ መልኩ ደህና ውጤት በማግኘት ጽዮን ዳቲ ፓርቲ 6 መቀመጫ ሲያገኝ፣ ኦፌር ቪንተር 4 መቀመጫ ሲያገኝ፣ ጽማ ይሁዲት 7 ቤኔት እና ያየር ለፒን የሚመሩት ፓርቲ 13 ሲቀበሉ፣ የአይዘንኮት የሚመሩት የሻር ፓርቲ ትልቁ ፓርቲ በመባል ተቀምጧል። ይህ በዚህ እንዳለ በሊኩድ ፓርቲ የቀድሞ ኢታማጆር ሹም ጄኔራል ጋቢ አሽከናዚን ወደ ፓርቲው እንዲቀላቀሉ የሚደረገው ጥረት ቀጥሏል። ጄኔራሉ ወደ ሊኩድ ፓርቲ እንዲቀላቀሉ በሰሞኑን በከፍተኛ ጫና ተጠይቀው አልፈልግም ብለው መቆይታቸው ተገልጾ በዚህ ወር መጨረሻ ላይ ግን ከፍተኛ ጫና በመጨመር ወደ ፓርቲው እንዲቀላቀሉ ጥረት እየተደረገ ነው ሲል ቃል አቀባያችን ያየር ሸፔር አድርሳናለች። ፍልስጤሞች ሰፈርተኞች ተኩሱብን ሲሉ አቤቱታ አስታወቁ። በሰማሪያ ሀጂያ በተሰኘ ገጠራማ መንደር የሚኖሩ ፍልስጤሞች በአካባቢው ከሚገኙት ሂዳውያን ሰፈርተኞች በጥይት ተተኩሶ ጉዳት ደርሶብናል ሲሉ አቤቱታ አቀረቡ። ምክንያቱ መነሻው ምን እንደሆነ እስካሁን የታወቀ ነገር የለም። እንደ ፍልስጤም ብዙሃን መገናኛ ገለጻ ከሆነ በተኩሱ አምስት ሰዎች ሲቆስሉ ሁለቱ በጠና መክሰላቸው ቃል አቀባያችን አሚር ሸሃር አድርሶናል። የሀገር ውስጥ ደህንነት ሚኒስትር በንግቢር ሚሊዮን ሸቀል ለፖሊስ እንዳይተላለፍም አገዱ ሲሉ አንዳንድ ፖሊሶች እየተናገሩ ተባለ። ሰሞኑን ፖሊስ ሚሊዮን ሸቀል መቀበል ነበርበት፣ ነገር ግን ሚኒስትሩ በንግቢር ገንዘቡን እንዳይተላለፍ አግደዋል ተብሏል። አንዳንድ በፖሊስ ከፍተኛ ባለስልጣናት እንደሚናገሩት በሚኒስትሩ ላይም ትችት እያቀረቡ ሲገኙ ሚኒስትሩ ሆን ብለው የገንዘቡን መልቀቅ ፍላጎት እንደሌላቸው አስታውቋል። የፖሊስ መኪናዎች ብዙ ከመነዳታቸው አንጻር በቂ መቀያየሪያ እቃና በቂ መኪናዎች የሉም። የፖሊስ መኪና የለም። አንዳንድ የፖሊስ አዛዥ ባለስልጣናትም መኪና እየተከራዩ እንደሚጠቀሙ ተጠቅሷል። ሚኒስትሩ የቀረበባቸውን አቤቱታ ውድቅ በማድረግ እንደተናገሩትኝ ገንዘቡን ለምን ጥቅም እንደሚውል ካጣራም በኋላ ይለቀቃል። ነገር ግን ለአንዳንድ ከፍተኛ የፖሊስ ባለስልጣናት ገንዘቡን እንደፈለጉ እንዲጫወቱበት አንፈቅድም ሲሉ መናገራቸው ተጠቅሷል። መከላከያ በደቡብ ሊባኖስ ነዋሪዎች በተለይ ለዳር አልዛህራኒ ነዋሪዎች ማስጠንቀቂያ ላከ። በተለይ በዚህ ገጠራማ መንደር የሚኖሩ ሰዎች ሂዝቡላ በመንደራቸው በመጠቀም የተደረሰበትን የተኩስ አቁም ስምምነት በመጣስ ፈንጂ የጣጠቀ ቀላል አውሮፕላን ከዛው በመከላከያ በመልቀቅ ምክንያት እንደሆነ ታውቋል። መከላከያ በኃይል ሊጠቀም እንደሚችል በአረብኛ ቋንቋ የመከላከያ ቃል አቀባይ አስጠንቅቃለች። ይበዚህ እንዳለ መከላከያ በሊባኖስ ሁለት የምድር ውስጥ ቡንከሮችን ለማፈንዳት ቅድመ ዝግጅቱን አጠናቋል። በዚህ ቡንከር ውስጥም ሽብርተኞች እንደሌሉም ተገልጿል። በሶማሊያ ደቡባዊ ክፍል ቱርክን በመቃወም ሰላማዊ ሰልፍ ሊወጡ ቅድመ ዝግጅት ላይ ናቸው ተባለ። በሶማሊያ ነዋሪዎች በደቡብ ክፍል በቱርክ የመጣ ሰው አልባ አውሮፕላን ጄኔራላችን ለመግደል ሙከራ ተደርጓል በማለት ቁጣቸውን በቱርክ ላይ እየገለጹ ይገኛሉ። ጄኔራሉ በተጠቀሰው ጥቃት መቁሰሉ ተገልጿል። ሶማሊያ እንደምትለውም ጄኔራሉ የቆሰሉት በቤታቸው ውስጥ በተደረገ ስራ በፈነዳ ፈንጅ እንጂ ነዋሪዎች እንደተጠቀሱት አይደለም በማለት አቤቱታውን ውድቅ አድርገውታል። በጁብላንድ ጸረ ቱርክ መፈክሮችም በከተማዋ ተሰቅለዋል ሲል አሚር ሻህል ቃል አቀባያችን አድርሶናል። በጀርመን አክራሪ ወግ አጥባቂ ፓርቲዎች ድምጽ ያገኙ ነው ተባለም። በጀርመን ቀኝ ክንፍ በተለይም የናጺዝም ሪዮተ ዓለም የሚያስተራራው ፓርቲ ለአካባቢው በተደረገ ምርጫ በተለይ ሳኮስና በተባለች ከተማ ውስጥ ላይ ከፍተኛ ድምጽ ማግኘቱ ተገልጿል። በከተማ በተደረገው የከተማ ምርጫ ፓርቲው ከ44 በላይ ድምጽ ማግኘቱ ተገልጿል። ቃል አቀባያችን ዶብጊል ሃር እንዳስደረሰን መንግስት ለማዋቀር በግራ ክንፍ ፓርቲ የተወዳደሩት 5 መቀመጫ ያገኙት ወሳኞች ናቸው ሲል አስተውቆናል። በአሜሪካ በማያሚ የአውሮፕላን አደጋ ደረሰ። በዚህ አውሮፕላን አደጋ 5 ሰዎች ሲሞቱ ሌላ ተጨማሪ 5 ሰዎች ቆስለዋል። አውሮፕላኑ የደረሰው አደጋ አውሮፕላኑ በመስመሩን ለቆ በመንሸራተቱ ከቦታው በሚገኝ መኪና ጋር በመጋጨቱ እንደሆነ ተገልጿል። በግጭቱ ጊዜም ከመኪና ጋር በመጋጨቱ ቃጠሎ በመነሳቱ ጉዳት ደርሷል። አስቀድሞ ቃጠሎን መቆጣጠር ተችሎ ነው እንጂ ባይሆን ኑሮ አየር ማረፊያው ውስጥ ሌላ ከፍተኛ አደጋ ይደርስ ነበር ሲሉ ተናግሯል። አየር ማረፊያው ለሰዓታት ያህል ስራ ካቆመ በኋላ አሁን ሙሉ በሙሉ ወደ ስራ መመለሱም ተገልጿል። በመጨረሻም የአየር ጸባይ ሁኔታ በሙቀቱ መጠን ይጨምራል በተለይ በከተማና ተራራዎች አካባቢ ይላሉ። የሙቀቱ መጠን በዛሬው ዕለት በዲግሪ ሴንቲግሬድ ኢየሩሳሌምና አካባቢዋ 31 ዲግሪ ሴንቲግሬድ፣ ሃይፋና አካባቢዋ 30፣ ጽፋትና አካባቢዋ 32፣ ቢርሸባና አካባቢዋ 34፣ ኢላትና አካባቢዋ 39 ዲግሪ ሴንቲግሬድ ይሆናል ይላሉ የዘርፉ ባለሙያዎች። ወርቅነሽ የጠዋቱ ዜና እስካሁኑ ነበር።
1: አይቼው አመሰግናለሁ። ወደሚቀጥለው ዝግጅት ለማለፍ መሸጋገሪያ ሙዚቃ

የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አሁን ደግሞ ጋዜጦች በዛሬ እትማቸው ለአንባቢያን ያቀረባቸውን ዋና ዋና ርዕሰ ጉዳዮች እንመለከታለን። አራቱ ዕለታዊ ጋዜጦች ደርሰውናል። የህዲዮት አሮኖት ማሪብ ሀሬጥና እስራኤል አየም አራቱን በመጀመሪያ ገጻቸው ላይ ትኩረት የሰጡባቸውን ዋና ዋና ርዕሰ ጉዳዮች እንመለከታለን። የህዲዮት አሮኖትን ስንመለከት በመጀመሪያ ገጹ ላይ ትኩረት ከሰጠባቸው ርዕሰ ጉዳዮች መካከል የህክምና ዶክተሮች እስራኤልን እየለቀቁ ወደ ሌላ ሀገራት እየተሰደዱ ነው እየሄዱ ነው ይላል። ቁጥራቸው ከፍተኛ የሆነ የህክምና ዶክተሮች በተለይ ከ2023 እስከ 2025 ዓመተ ምህረት ድረስ ባለፉት 3 አመታት እስራኤልን ለቀው ወደ ውጭ ሀገራት የሚሄዱ የህክምና ዶክተሮች ቁጥር እጅግ ከፍተኛ እንደሆነ ከዚህ በፊት ከነበረው በጣም በተለየ ሁኔታ ከፍተኛ ነው ይላል። የዲዮታ ሮኖት እንዳቀረበው ከ2023 ዓመተ ምህረት ጀምሮ እስከ 2025 ዓመተ ምህረት እንግዲህ በተካሄደው ጥናት 1369 የህክምና ባለሙያዎች ዶክተሮች እስራኤልን ለቀው ወደ ሌላ ሀገር ሄደዋል ይላል። ዶክተሮች እንደሚሉት እንግዲህ በውጭ ሀገራት ያው ህክምና የሚያደርጉላቸውን ህመምተኞች ለመልቀቅ ይከብዳል። እነሱን ለመልቀቅ ያለው ሁኔታ አስቸጋሪ ነው ለቆ ለመሄድ። ከዚህ በተጨማሪ ደግሞ እንግዲህ ሁኔታዎች ካልተመቻቹ በእስራኤል ሀገር ያለው ለህክምና ባለሙያዎች ያሉት ሁኔታዎች ካልተመቻቹ ለመመለስ ከባድ ነው የሚል ሀሳብ እንደሰጡ ተገልጿል። ከ2013 ዓመተ ምህረት ጀምሮ እስከ 2015 ዓመተ ምህረት ከነበረው አንጻር ሲነጻጸር ባለፉት 3 ዓመታት ግን በ94% ከፍ ያለ መሆኑን የእስራኤል ለቀው የሚሄዱ የህክምና ዶክተር ባለሙያዎች ቁጥር እንግዲህ ከ2013 እስከ 2015 ዓመተ ምህረት ድረስ በየአመቱ ቢያንስ 54 በአመት 54 የህክምና ዶክተሮች እስራኤል ለቀው ወደ ውጭ ሀገር ይሄዳሉ ይላል። እንግዲህ ዘገባው ላይ እንደቀረበው ከ2023 ጀምሮ እስከ 2025 ዓመተ ምህረት ባለው ግን በየአመቱ 255 የህክምና ዶክተሮች ለቀው ይሄዳሉ እና ይህም በፐርሰንት ሲነጻጸር በ94% ከፍ ያለ መሆኑን እንግዲህ በመጨረሻዎቹ 3 ዓመታት እስራኤል ለቀው ይሄዱ የዶክተሮች ቁጥር እጅግ ከፍተኛ ነው ይላል። ከዚህ ጋር ተያይዞ በተለይ ደግሞ ልምድ ያላቸው ስፔሻላይዝድ ያደረጉ ዶክተሮች በተለያዩ ዘርፎች ልምድ ያላቸው ባለሙያዎች እስራኤልን ለቀው ስለሚሄዱ አዲሱን ትውልድ በዘርፉ የሚሰማራውን አዲስ ትውልድ የሚያስተምርና በሙያው በዘርፉ በቂ እውቀት እንዲኖረው የሚያደርግ ባለሙያ የታጣ ነው። ይሄ በጣም ለእስራኤል ለወደፊቱ ከፍተኛ ችግርን ይፈጥራል የሚል ስጋት አለ ይላል ዘገባው ላይ። ይህ ርዕሰ ጉዳይ በሌሎች ጋዜጦች ላይም ትኩረት ተሰጥቶበት ለአንባቢያን የቀረበ ርዕሰ ጉዳይ ነው። ሌላው ፖለቲካው ነው። ዛሬ ጋዜጦች ትኩረት ከሰጡበት ርዕሰ ጉዳይ መካከል እንግዲህ በዋነኛነት ለአንባቢያን ያቀረቡት የፖለቲካው ጉዳይ ነው። እንግዲህ 2026 ዓመተ ምህረት ብሔራዊ ምርጫ ሊካሄድ 50 ቀናት ቀርተዋል። ጥቅምት 27 ቀን ነው ምርጫው የሚካሄደው። ከዛ በፊት ፓርቲዎች በመጣመርም በየግልም እየተሯሯጡ ነው ያለው። ፓርቲዎች ደግሞ የምዝገባ ዝርዝራቸውን የሚያስረክቡበት የጊዜ ገደብ ነገ ሌሊት 10 ሰዓት ላይ ነው። እንግዲህ እስከ ነገ ሌሊት ድረስ የቀረው ጊዜ በጣም አጭር ነው። እስከዛ ድረስ እንግዲህ የቀረውን ያላጠናቀቁትን የቤት ስራ ለመስራት ፓርቲዎች እየተሯሯጡ ነው። የሚጣመሩ ፓርቲዎች አሉ፣ ብዙ ባይሆንም ደግሞ የሚለያዩም ፓርቲዎች እንዳሉ በዘገባው ላይ ተገልጿል። የአሀድ የተባለው ፓርቲ ቤኔት የቤኔት የናፍታሊ ቤኔት እና የያኢር ላፒድ የሻቲድ ፓርቲ ሁለቱ ትናንት የፓርቲያቸውን ዝርዝር ይፋ ማድረጋቸው ተገልጿል። በመጀመሪያዎቹ ከአንድ እስከ 10 ባለው ቁጥር ሴቶች 4 ሴቶችን እንዳስገቡ አስታውቀዋል። በሴትና በወንድ ከጾታ አንጻር እኩልነት የታየበት እንደሆነ ገልጸዋል። በፓርቲያቸው ያለው ስብጥር ሌላው ዊንተር የተባሉት ፖለቲከኛ እንግዲህ እሳቸውም ፖለቲካ ፓርቲ አቋቁመዋል። እንደሚታወቀው የእሳቸው ፓርቲ በተለይ የቀኝ ክንፉን ድምጽ ይወስዳል እና የድምጽ መከፋፈል ይኖራል የሚል ከፍተኛ ስጋት እንዳለ በተደጋጋሚ ይገለጻል። እሳቸው ከስሞትሪች ጋር እንዲዋሃዱ በሊኩድ
ፓርቲ በኩል ጫና እየተደረገ መሆኑ ተገልጿል። ከስሞትሪች ጋር ከተዋሃዱ የቀኝ ዘመሞ የቀኝ ክንፍ ደጋፊ ድምጽ ለማጣትና እንግዲህ መራጩን ወደ አንድ አቅጣጫ እንዲሄድ ለማድረግ በሊኩድ በኩል ዊንተርን ዊንተር እንግዲህ ዊንተር በእንግሊዝኛና በኢብራይስጥ ጻፍ ያው ሲነገር ይላል ድምጹ ከስሞትሪች ፓርቲ ጋር እንዲዋሃድ ጥረት እየተደረገ ነው ይባላል። ከዚህ ጋር ተያይዞ በሊኩድ ፓርቲ በኩልም አምስት ጠቅላይ ሚኒስትሩም ያስገባቸው ሽሪዮን የተባለም ይጠራው በኢብራይስጥ አሉ እነሱም እየተጠበቀ ነው ይባላል። እንግዲህ ያው እስከ ነገ 10 ሰዓት ሌሊት ድረስ ሁሉም ነገር ይጠናቀቃል። ሰዓቱ እየደረሰ ነው። ጋዴዘንኩት የሚመሩት ያሻር የተባለው ፓርቲም ከሳቸው ጋርም እንግዲህ የተዋሃዱ ፓርቲዎች አሉ። አሁን ባለው ስም ዝርዝር መሰረት እንግዲህ ትልቁ ፓርቲ ይሆናል የሚል ዘገባዎች ቀርበዋል በተለያዩ ጋዜጦች። እስራኤል ቤቴኑ ራፊ ቤንሽትሪትን በሁለተኛ ቦታ መድቦ ፓርቲው ትናንት እንደዚሁ ዝርዝሩን አሳውቋል ይላል። ሂሊት ሮፐር ናቸው ከያሻር ፓርቲ ጋር ትናንት መቀላቀላቸውን ይፋ ያደረጉት ያው ተዋህደዋል። ለማንኛውም በፖለቲካው በኩል በጣም ታላቅ ሩጫ ላይ እንደሆኑ ሰዓቱ እስኪጠናቀቅ ድረስ እስከ ነገ ሌሊት 10 ሰዓት ሰፊ ዘገባ ቀርቧል። ሁሉም ጋዜጦች ላይ ትኩረት የተሰጠበት ርዕሰ ጉዳይ ነው። ርዕሰ ጉዳይ ሌላው በክነሬት ባህር ወይም እንግዲህ ሃይቅ የዋኘ አንድ 9 ዓመት ልጅ በከባድ ሁኔታ አሜባ በተባለ ህመም ቫይረስ መያዙንና በጣም በከፍተኛ ችግር ውስጥ መሆኑን ጤንነቱ እንግሊዝኛው በሚያሰጋ ሁኔታ የህክምና እርዳታ እየተደረገለት መሆኑን ዘገባዎች ተመልክተዋል። አሜባ ምናልባት አሜባ ሲባል ምናውቀውኛ ከሆድ ህመም ጋር የተያያዘ በሽታም አለ። ነገር ግን አሜባ እዚህ ጋር የተገለጸው አምሮን የሚያደክም ነው ከአምሮ ጋር የተያያዘ ነው እና ይህ 9 ዓመት ልጅ በዛ ባህር ከዋኘ በኋላ ባለፉት ቅርብ ቀናት በዚህ ቫይረስ ተይዞ በጤንነቱ በከባድ ሁኔታ እንደሚገኝ ተገልጿል። እንግዲህ በዛ አካባቢ ባለፉት 3 ዓመታት ዋኝተው በተመሳሳይ ችግር ጤናቸው አደጋ ላይ የወደቀ 3 ሰዎች እንደነበሩና ከሶስቱ መካከል 2ቱ ያው ህይወታቸው እንዳለፈ አንዱ ግን በጣም አስቸጋሪ ሁኔታ ቢሆንም በህክምና እርዳታ ጤንነቱ ተሻሽሎ ያው በቤተሰቦቹ ገዛና እርዳታ ምክንያት በ2024 ዓመተ ምህረት ነው ይህ ልጅ እናስተዋውሳለን በዛ አካባቢ ከዋኝ በኋላ እንደዚህ በተመሳሳይ ችግር የታመመው። ለማንኛውም ከሶስቱ አጋጣሚ 2ቱ ህይወታቸው ሲያልፍ አንዱ በህይወት እንደተረፈ የሚገልጽ ዘገባ አለ። አሁን ደግሞ ይሄ 9 ዓመት ታዳጊ በተመሳሳይ ችግር ውስጥ እንደሚገኝ ተገልጿል እና አምሮን የሚያዳክም ቫይረስ እንደሆነ ነው የሚገለጸው። ሰፊ ጥናት እየተደረገበት ነው እንግዲህ በአካባቢው ማግኘት ይቻላል ነገር ግን ጥንቃቄ ማድረግ ያስፈልጋል እያሉ ናቸው ባለሙያዎች። ሌላው በጀርመን የአካባቢ ምርጫ ተካሂዷል። ቀደም ሲል በዜና እንደቀረበው አይቼው እንደተመለከተው የቀኝ ክንፍ አክራሪ የቀኝ ክንፍ ፓርቲ ከተሰጠው ድምጽ መካከል 44.5%ን በማግኘት በከፍተኛ ልዩነት አሸንፏል። ይሄ ቀኝ ክንፍ አክራሪ ፓርቲ ከናዚ ጭፍጨፋ ጋር ተያይዞ ጀርመን እንግዲህ የምትከፍለውን ክፍያ በሚመለከት የሚመደብ በጀት አለ። እዛ በጀት ላይ ከፍተኛ ቅነሳ እንዲደረግ በተለያየ ጊዜ ሀሳብ የሚያቀርብና እንግዲህ ስልጣን ላይ ቢወጣ ይህን በጀት ቀንሳለሁ በማለት ቃል የገባ ፓርቲ እንደሆነ ዘገባው ላይ ተገልጿል። ለማንኛውም በከፍተኛ ቁጥር ያሸነፈ መሆኑን የአካባቢ ምርጫ ነው ተገልጿል በጀርመን። ወደሚቀጥለው ጋዜጣ ስናልፍ ማሪቭ ነው። ማሪቭ የፖለቲከኞችን እንግዲህ የምርጫው ጋር ተያይዞ የፓርቲዎች የፖለቲከኞችን ሩጫ በሚመለከት ነው ያቀረበው። ቀደም ሲል እንደተመለከት ነው የተለያዩ ፓርቲዎች እንግዲህ ትናንት የመዝገብ ዝርዝራቸውን የስም ዝርዝራቸውን አሳውቀዋል። እስከ ነገ ሌሊት ደግሞ የሚዘጉ ነገ ሌሊት 10 ሰዓት ላይ ነው እንግዲህ መጨረሻ ጊዜ ገደብ። እስከዛ ድረስ በፓርቲያቸው ዝርዝር የሚያካትቷቸውን የሚጣመሩ የሚለያዩ ፓርቲም ካለ ሩጫ ላይ እንደሆነ
እንደሆነ የሚገልጽ ዘገባ ቀርቧል። እንግዲህ አሁን ስልጣን ላይ ያለውን መንግስት እንዳማራጭ ወይም በቂ ድምጽ ካገኘ ሊለውጥ ይችላል የሚባለው የነጋዲ አይዘንኩት ፓርቲ አሻሪ ተባለው ፓርቲ እንደሆነ ነው የተገለጸው በዘገባው። ሂሊት ሮፐር ትናንት በይፋ ከወደ አሻር ፓርቲ መቀላቀላቸውን አስተውቀዋል። በጋዲ አይዘንኩትና በቤኔት መካከል ተገናኝቶ በተለያየ ጊዜ ቢወያዩምና ተስፋ ተደርጎ የነበረ ቢሆንም ሁለቱ ፓርቲ ይቀላቀላሉ ተብሎ ነገር ግን አሁን ያለው ተስፋ በጣም አናሳ ነው። ሁለቱ ፓርቲዎች የሚቀላቀሉበት እድል ጠባብ ነው። ላይቀላቀሉ ይችላሉ ሁለቱ ፓርቲዎች ይላል ዘገባው ላይ። እንግዲህ ፖለቲከኞች በዚህ ከፍተኛ ሩጫ ውስጥ መሆናቸውን ማሪቭም እንዲሁ በሰፊው ተመልክቶታል። ሌላው በደቡብ ሊባኖስ አካባቢ የእስራኤል መከላከያ ሰራዊት ያደረገ ከሂዝቦላ አሸባሪ ድርጅት ጋር ያደረገ ያለውን መጠቃቃት እንግዲህ የሂዝቦላ አሸባሪ ድርጅት መከላከያ ሰራዊት ወደሚገኝበት አካባቢ ራክፋን ወይም ትንንሽ በራሪዎች ድሮን ተብለው በሚጠሩ በራሪ አካል በራሪ ቁሶች ፈንጆችን አጥምዶ መከላከያ ሰራዊት ወደሚገኝበት አካባቢ ይልካል። መከላከያ ሰራዊቱ ደግሞ ያጸፋ ምላሽ እየወሰደ ነው በአካባቢው። ከዚህ ጋር ተያይዞ ረኬስ አሌ ታሃር የተባለ አካባቢ ነበር ሂዝቦላ ድርጅት አሸባሪዎች ለበርካታ ጊዜያት መሽገው ከቆዩ በኋላ በመከላከያ ሰራዊቱ አማካኝነት አካባቢው ያው ነጻ እንዲወጣ ወይም መከላከያ ሰራዊቱ እንዲቆጣጠረው ተደርጓል። ተቆጣጥሮታል። ያን አካባቢ ለማውደም መከላከያ ሰራዊቱ ዝግጁ ነው ይላል አሁን ቦታውን። ያው እንግዲህ በቦታው የሂዝቦላ ድርጅት ለ20 አመታት ያክል እንደ ጦር ሰፈር አድርጎ የጦር ካምፕ አድርጎ የተዘጋጀበት

ባሻገር ጥቃት የሽብር ጥቃት ሊደርስ ይችላል ይላል ማሪብ በዘገባው። ስለዚህ ጥንቃቄ ማድረግ እንደሚያስፈልግ በተለይ በውጭ ሀገራት ለሚገኙ እስራኤላውያንና ወደ ውጭ ሀገር ለመሄድ ባሰቡ እስራኤላውያን ላይ ከፍተኛ ጥንቃቄ እንዲያደርጉ የሚል ዘገባ አቅርቧል። መከላከያ ሰራዊቱም በአካባቢው በይሁዳና ሰማርያ አካባቢ የሆነ ከበዓሉ ጋር ተያይዞ የተለየ ነገር ቢከሰት ቅድመ ዝግጅት ያደረገ መሆኑ ተገልጿል። ወደ ሚቀጥለው ጋዜጣ ስናልፍ ሐሬጽ ነው። ሐሬጽ በእስራኤል እስር ቤት የሚገኙ የደህንነት እስረኞች ፍልስጤማውያን እስረኞች ከሶስት ዓመት በፊት በ2023 ዓመተ ምህረት አንድ እስረኛ በሚገኝበት እስር ቤት ተደብድቦ ህይወቱ አልፏል ይላል። ከሶስት ዓመት በኋላ አቃቢ ህግ እንደገና ክስ አቅርቧል። እስረኞች ነው የደበደቡት። እንግዲህ 12 እስረኞች ተከሰዋል። ከዚህ ከተገደለ እስረኛ ጋር የነበሩ ታር አቡ አሳብ ይባላል። እንግዲህ በእስረኞች መካከል በእነሱ መካከል በሚፈጠር አለመግባባት በግፍ ተገድሎ ልቡ ላይ ጉዳት ደርሶበት በእስራኤል ሆስፒታል የህክምና እርዳታ ቢደረግለትም ህይወቱ መትረፍ እንዳልቻለና ህይወቱ እንዳለፈ ተገልጿል። ይህን ጉዳይ አቃቢ ህግ እንደገና ክሱን እንደቀሰቀሰውና መረጃ ማቅረብ የሚችል መሆኑ ተገልጿል። ለ25 ዓመታት የተፈረደበት ነው እንግዲህ በእስራኤል ላይ ሽብር ጥቃት ያደረሰና ለ25 ዓመታት እስራት የተፈረደበት እስረኛ ነበር። ግን ያው በእስረኞች መካከል በእነሱ መካከል በሚፈጠር አለመግባባት ተደብድቦ ህይወቱ ማለፉንና አላግባብ በሆነ ሁኔታ ህይወቱ አልፏል በማለት አቃቢ ህግ ክስ ማቅረቡን በ12 እስረኞች ላይ ክስ ያቀረበ መሆኑን ተገልጿል ሐሬጽ ላይ። ሌላው ያው የፖለቲከኞች እንቅስቃሴም እንደዚሁ በሐሬጽ ላይ በሰፊው ቀርቧል። በያህድ የተባለው የናፍታሊ ቤኔትና የአይር ላፒድ ፓርቲ ጥምረት አንድ ላይ በመጀመሪያው ከአንድ እስከ አስር ባሉት ስም ዝርዝር ውስጥ አምስት ነው፣ ይቅርታ ቀደም ሲል አራት መሰለኛል፣ አምስት ሴቶችን አቅርቧልና እኩል በኩል በሆነ ማለት ነው አምስት ወንዶች አምስት ሴቶች አቅርቧልና ለሴቶች የሚሰጠው እኩልነት ያው በያህድ የተባለው ፓርቲ ላይ ላቅ ብሎ እንደሚታይ ቀርቧል። ሌላው ወደ ውጭ ሀገር የሚሄዱ ዶክተሮች ቁጥር ሐሬጽም እንደዚሁ በሰፊው አቅርቦታል። ሐሬጽ ላይ በቀረበው ቁጥር መሰረት ደግሞ ከ2023 እስከ 2025 ዓመተ ምህረት 1400 ዶክተሮች እስራኤልን ለቀው ወደ ውጭ ሀገር እንደሄዱና በእስራኤል በኩል ያለው የሕክምና ባለሙያዎች እጥረት ከፍተኛ መሆኑን ከጊዜ ጊዜ ችግር እየተባባሰ መሄዱን ተመልክቶታል። እንግዲህ የሕክምና ዶክተሮች እየለቀቁ ነው እስራኤልን። ይህም ለእስራኤል የወደፊት እጣ ፈንታ አደገኛ ነው የሚል ዘገባ አለ። ሌላው በጀርመን አክራሪ የቀኝ ክንፍ ፓርቲ በምርጫ ማሸነፉንም እንደዚሁ ሐሬጽ ላይ ተዘግቧል። ወደ ሌላው እና ወደ ቀሪው መጨረሻው ጋዜጣ ስናልፍ እስራኤላየውም እንደዚሁ በፖለቲከኞችን እንቅስቃሴ በሚመለከት ሰፊ ዘገባ አቅርቧል። እንግዲህ ምርጫው ሊካሄድ 50 ቀናት ቀርተዋል ይላል። ነገ ሌሊት ደግሞ ፓርቲዎች የስም ዝርዝራቸውን የአባላት ዝርዝራቸውን የሚያስረክቡበት ጊዜ ነው። ከዛ በፊት ግን ከፍተኛ ሩጫ እያደረጉ ነው ይላል። የሐረዲ ፓርቲዎችን በስፋት ተመልክቶታል እስራኤላየውም። ከ35 ዓመታት በኋላ የደጌላ ቶራ ፓርቲ ሊቀመንበር ሞሼ ጋፍኒ ከፓርቲያቸው እንዲወገዱ ትእዛዝ ተሰጣቸው። በሌሊት ነው እንግዲህ በሌሊት ቤታቸው ፊት ለፊት ላይ በሚገኝ የፖስታ ማስቀመጫ ሳጥን በደብዳቤ ተጽፎ ከፓርቲያቸው እንደሚወገዱ መልእክት ተላልፎላቸዋል ይላል። በሻስ ፓርቲ በኩል ደግሞ አዳዲስ አባላትን አስገብተዋል ይላል። ሌላው ቀደም ሲል እንዳየ ነው ወደ ያሻር ፓርቲ የተቀላቀሉት ሂሊ ትሮፐርን ሌሎችንም ተመልክቷል። የፖለቲካውን እንቅስቃሴ እስራኤላየውም በዚህ ሁኔታ ሰፋ አድርጎ ተመልክቶታል። በጀርመን የቀኝ ክንፍ አክራሪ ፓርቲ በምርጫ ማሸነፉንም እንዲሁ እስራኤላየውም ተመልክቶታል። የሚለቁ ዶክተሮች ቁጥርም እንደዚሁ ባለፉት 10 ዓመታት ውስጥ በጥፍ ከነበረው ከዚህ በፊት በነበረው ከዚህ በፊት በየአመቱ የተወሰኑ ዶክተሮች እስራኤልን እየለቀቁ ይሄዱ ነበር፣ ግን ባለፉት 10 ዓመታት በጥፍ ጨምሯል ይላል እስራኤል።

سيوم لاي بكربو زجبا እንግዲህ ጋዜጦች ከመላ ጎደል በዛሬ እትማቸው ለአንባቢያን ያቀርባቸው ናዋናው ናብለን የመረጥናቸው ርዕሰ ጉዳዮች ይህን ይመስላሉ። አድማጮቻችን ስርጭታችን ይቀጥላል። አብራችሁን ቆዩ።

0: አይቼው እንዴት ነው? እንዴት አደርክ?
1: እንዴት አደርሽ ወልቀነሽ?
0: እግዚአብሔር ይመስገን።
1: ጠፍተሽ ከርመሽ መጣሽ።
0: ጠፍቼ ያው ሁለት ሳምንት በጣም ረጅም ነው አይደል?
1: ሁለት ዓመት ነው የመሰለኝ።
0: ብዙ ሰው እዚህ እንደዛ ልኝ ትናንት ረዥም ሁለት ሳምንት ስላቸው ልክ ትክክል ነሽ ረዥም ነው የሚመስለው።
1: ረፍት ወጥተሽ ነበር?
0: ረፍት ነበር ነው ቆንጆ ነበር።
1: መልካም። ዋናው ሰላም መመለስሽ ነው። እንደው ቀደም ሲል እኔም በዜና ተመልክቼዋለሁ። ወደ ውይይታችን እንመለስና አንቺም በጋዜጦች አምድ ላይ ተመልክተሸዋል። እስራኤል መከላከያ ሰራዊት በሊባኖስ ሂዝቡላ መሽጎት የነበረበት ቡንከር ውስጥ ያለ ማፍረስ አሁን ለመደምሰስ ዝግጁ ነው። እዛ የነበሩት ሽብርተኞችም ከፊሎቹ እጅ እንደሰጡ ወይስ ጠፉ?
0: ከፊሎች አመለጡ ነው የሚባለው። እንግዲህ ከስንት ቀናት በኋላ እንግዲህ ከፊሎች ደግሞ ያው ተደምስሰዋል። ምቁጥ ያው ምሽጉን በቁጥጥር ስር ለማዋል በተደረገው ውጊያ ከፊሎች ያው እንደተገደሉ ነው የሚታወቀው። ያው ይሄ ምሽግ በሚገርም ሁኔታ ለብዙ ቀናት አነጋጋሪ ነበር። ሂዝቦላ ድርጅት ሞቴ ሞቴ ያድርገው እንጂ አንለቅም፣ እንደውም ለሊባኖስ
1: ወታደር እጃችን ከመስጠት
0: ያው ለእስራኤል ብደመሰሰን ይሻላል ውስጥ እንዳልንም ሁሉ ብለው ነበር። እና እዛ ውስጥ ምን ይኖር እንግዲህ እንዲደመሰስ የፈለጉበት ሚስጥር፣ አንዳንድ ሚስጥር አሳልፎ ከሚሰጥ ቢወድም ይሻላል ይባል የለ እንደዛ አይነት ነገር ሊሆን ይችላል ተብሎ ነበር። ግን የኢራን የጦር መኮንኖችም የኢራን አቤታዊ ዘብ አባላት እንዳሉ ይነገር ነበር። እዛ ውስጥ ያው ኢራን ናት መጨረሻ ላይ እንዲለቅ ሂዝቦላ ድርጅት ትእዛዝ ሰጠች ተባለ። ለማንኛውም የተወሰኑት ሲያመልጡ የተወሰኑት እንደተገደሉና አካባቢ አሁን በእስራኤል መከላከያ ሰራዊት ቁጥጥር ውሏል።
1: ሲጀምረው መከላከያ ሰራዊት ይህን ቦታ መቆጣጠሩ መልካም ነው። ነገር ግን እዛ ውስጥ የነበሩት ሽብርተኞች የኢራንም አቤታዊ ዘብ ወታደሮች ከፍተኛ መኮንኖችም እዛ ቦታ እንደነበሩበት ይነገር ነበር። ሸሹ ወይም አመለጡ ሲባል እንዴት? ዙሪያውን እስራኤል ተቆጣጥረው ነበር አይደለም ወይ? ነው ወይስ በዋሻ ውስጥ የራሱ የተለየ ክፍል ነበረው ማለት ነው? ያው ለአደጋ ጊዜ ማምለጫ ብሎ ያዘጋጁት ነበር ማለት ነው ወይስ እንዴት ነው? ሌላ የሆነ ምክንያት ሊኖረው ይገባል።
0: እንግዲህ ምክንያት ይኖራል እንዳልከው፣ የተወሰኑት ያው መቼም ርጦ አመለጡ ነው የተባለው፣ ምክንያትም ይሆናል ወይ ደግሞ እንደተባለው አመልጦም ይሆናል። ለማንኛውም ስለ ዋሻው ግን ለሀያ ዓመታት ያክል ሂዝቦላ ድርጅት ለውጊያ አስቦ የገነባው የጦር ሰፈር የጦር ካምፕ እንደነበር፣ የተለያዩ መሰረተ ልማቶች እዛው ዋሻ ውስጥ እንደነበሩ እየተነገረ ነው። በጣም በሚገርም ሁኔታ ኢራን በኢራን ያው ገንዘብ በመደገፍ ከፍተኛ ወጪ ከፍተኛ ጥረት ያደረጉበትና ለውጊያ ተብሎ የተዘጋጀ ካምፕ እንዲሁ ዝም ብሎ ተራ ዋሻ ሳይሆን ከባድ በጀት በርካታ በጀት የፈሰሰበት ብዙ መሰረተ ልማቶች የተካተቱበት ዋሻ እንደነበር እየተነገረ ነው። አሁን የእስራኤል መከላከያ ሰራዊት በቁጥጥር ስር ካዋለ በኋላ አካባቢውን ለመደብደብ እየተዘጋጀ እንደሆነ ነው እንግዲህ የሚነገረው። ለምን ለማውደም ለመደብደብ ታሰበ በቁጥጥር ስር ካዋለ በኋላ? ምናልባት እንግዲህ አደጋ ይኖረዋል ስላዘጋጁት።
1: ምናልባት መከላከያ ይህን ነገር ለመደርመስ የፈለገበት ምክንያት ምን ነው? አንዳንዴ እንደዚህ አይነት ቦታዎች ብዙ መረጃ ይሰጡሻል። መረጃ ለመሰብሰብ የተደረገ ሂደት አለ ወይ ነው? ወይስ ምናልባት የተጠመደ ፈንጅም ሊኖር ይችላል እዛ ውስጥ?
0: አዎ እንግዲህ እንደሱ ነው። አዎ መከላከያ ሰራዊት አሁን ውስጡን ገብቶ በቁጥጥር ስር ከዋለ በኋላ እያየን የነበረውን ሁኔታ እንግዲህ መረጃዎችን እኛ የሚደርሱ የምናየው በዘገባዎች የሚገለጸው ውስጡን ገብቶ ስላዩት ነው ምንምን እንደነበር። ግን ደግሞ እዚህ ጋር ተያይዞ ምናልባት ስጋት ስላለ ይሆናል አይታወቅም። ለቀው ሲወጡ አሸባሪ ነው እንግዲህ አጥምዶት የወጣው ነገር ይኖራል፣ አደጋ ሊኖረው ስለሚችል መከላከያ ሰራዊቱ ሊደመስሰው ያው እንዳሰበ እየተነገረ ነው።
1: በእርግጥ ቦታው መደርመስ አለበት፣ መደፈን አለበት። ምክንያቱም ይህን ሰጥተዋቸው ወይም እንዳለ አድርገው መቼም ነገ ማልዳ መከላከያ ሊባኖስን ለቆ መውጣቱ አይቀርም። ያ ቦታ ደግሞ ካልደረመሰው እንደዚሁ ካስቀረው ለሌላ ሽብር ፈጠራ ድርጊት መጠጊያ ሊሆን ስለሚችል የግድ ያ ቦታ ደረመስ ይገባል። ምናልባት ብቻስ እንግዲህ ወደፊት የምንመለከተው ጉዳይ ሊሆን ይችላል። ምርጫውስ እንዴት ነው?
0: ምርጫው እንዴት አየው? በጣም ሩጫው በስቷል። ያው በእርግጥ ያለው ጊዜ ገደብ አጭር ነው። ፓርቲዎች እየተሯሯጡ ነው።
1: አዎ ፓርቲዎች የተራራው ነው ትራንሽ ፓርቲዎች በቅብቅ የሚሉበት እንደ አዲስ አዲስ ፓርቲ ወጣው የነበረው ሲጠፉ ሌላ እንደገና አዲስ ፓርቲዎችን ብቅ የሚሉበት ሁኔታም አለ። አሁን ባለው ሁኔታም በተለይ በካና 11 በሚደረገው ጥናታዊ ግምት ላይ የትኛውም ፓርቲ ወይም በተለይ እነኚህ ሁለት ትላልቅ ፓርቲዎች የሚባሉት አሁን የሊኩድና የአይዘንኮርት የሚመሩት ያሽር ፓርቲ መንግስት ለማዋቀር ጅግ በጣም ይከብዳቸዋል ከመርጫ በኋላ። አሁን እኮ የሚያሰጋው ስጋት ምርጫው ባንዱ ብቻ መጠቃለል የሚችልበት ምርጫ አይደለም። የነኚህ ትናንሽ ፓርቲዎች ወይም የፓርቲዎች ብዛት ምክንያት ይሄ ምርጫዎች በተደጋጋሚ እንደሄዱ ምክንያቱም ባለፉት 4 አመት በፊት የነበሩትን ምርጫዎችና እናስተውሳለን ከምርጫ ወደ ምርጫ የተሽጋገር ነበርና አገሪቱ እንግዲህ በአንድ ጊዜ አንድ ምርጫ ሲካሄድ ምን ያህል ገንዘብ ወጪ እንደሚደረግ ሁላችንም የምናቀው ነውና ይሄ ነው ትልቅ ስጋት ያለው አሁን። ስለዚህ አንዱን እስካሁን በፊት የሚመለው ጉዳይ አለ። እኔ ከገሌ ጋር ልቀመጥም እኔ ከገሌ ጋር መንግስት አላዋቅም የሚለው ነገር ወደዚህ አይነቱ ነገር ሊወስደን ይችላል። ግን ከምርጫ በኋላ ሁሉም ኃላፊነት ወስዶ ህዝብ የመረጠውን ለህዝብ ድምጽ ቦታ በመስጠት ሁሉም ተስማምቶ በተቻለ መጠን ያህል ሌላ ድጋሜ ምርጫ ሳንሄድ በተለይ ሰፋ ያለ መንግስት ተዋቅሮ ሀገራችን ያለችበት ሁኔታ በተለይ በአለም ደረጃ የምናየው ሁኔታ የግድ መዋሃድን አንድነት መሄድን የሚያስገድድ ሁኔታ ነው ያለ። ቀደም ሲል በዜናም ተመልክተናል አንቺም ተመልክተሽዋል ጀርመን ውስጥ ካንዲት አካባቢ ይሄ ጽንፈኛው አክራሪው ጸረ ናጺዎች የሚከተል የሚያወድስ ፓርቲ ወደ ስልጣን መምጣት ማለት ምንም አንዲት ግዛት ቢሆን አንዲት አካባቢ ቢሆን ነገ ማላ ለሌሎች ቦታዎችም ተጽዕኖ የሚያደርግ ነው። እና እንደዚህ አይነት ነገር እየተጠናከረ በመጣበት ሰዓት የኛ ህዝብ መፈራረክ የኛ ህዝብ አንድ አለመሆን ትልቅ ጥያቄ ሊያስከትል ስለሚችል ነውና ፖለቲከኞቻችን እዚህ ላይ ምን ይላሉ ምን ያስባሉ የሚለው ትልቅ በከፍተኛ ቦታ ሊሰጥ የሚገባ ነው። መራጮችም ድምጽ ሰጪዎችም ህዝቡም ቢሆን መመልከት ያለበት ጉዳይ አለ። እዚህ ጋር የትኛውን ፓርቲ በመርጥ የትኛውን ፓርቲ በደግፍ ጥሩ ድል ሊኖረው ይችላል ጥሩ ሀገሪቱ እንደፊት ሊያራምዳት ይችላል ብለን ማሰብ መቻል ያለብን ጉዳይ መስሎ ይታየኛል ባይነኝ እንደኔ።
0: እውነት ነው እንደዛ ቢሆን እንዳልከው ፖለቲከኞች እንግዲህ ሀገር ነው በእጃቸው የሚይዙት እና በጥንቃቄ ካልተያዘች ደግሞ ሀገር ጉዳይ ሀገር በተለይ ደግሞ በእስራኤል አጋጣሚ ሲታዩ ከባድ ነው። እንዳሁን ያንተ ያልከው ሀሳብ በጣም ወሳኝ ነው። ከምርጫው በኋላ ምን ሊሆን ይችላል ምን ይመጣል የሚለው ነገር እንግዲህ ከዚህ ጋር ተያይዞ በሚገርም ሁኔታ ይቸው አሁን በዓላቱ መድረሱን ተከትሎና ጥቅምት 7 የደረሰው ጥቃት 3ኛ ዓመት መታሰቢያው እየደረሰ ነው። ይሄን ምክንያት በማድረግ በጣም የሽብር ጥቃት በውጭ ሀገር በተለይ ተጠናክሮ በእስራኤል ላይ ሊደርስ እንደሚችል በማንኛውም ደቂቃ የሽብር ጥቃት ሊደርስ ይችላል ያሉ ናቸው። እንግዲህ በዘርፉ የተሰማሩ የደህንነት አባላት የሚያገኙት መረጃ አዎ ፖለቲከኞች ይህንም ግምት ውስጥ ማስገባት አለባቸው። እስራኤል ሲባል እዚህ ሀገር ውስጥ ብቻ አይደለም ውጭ ሀገርም አዎ እዚህ ቅስቃሴ ስላለ ነው ማዝጋው ነው። እና ፖለቲከኞች አሁን እንዲህ አይነት ነገሮች ግምት ውስጥ ቢገቡ መልካም ነው። እስራኤላውያን ሲባል እዚህ ካልተጠናከር ውጭ ሀገር ያለው ተጽዕኖም ከባድ ነው። እንግዲህ እስራኤላዊ በመሆኑ ምክንያት የሚደርሰው ችግር ከባድ ነው። ምናልባት በዚህ ዙሪያ የምትለው ነገር ካለ ከደህንነቱ ማስጠንቀቂያ ጋር ተያይዞ።
1: አዎ በጣም በሚገርም ሁኔታ ይሄ ነገር ፖለቲከኞቻችን ትኩረት ሊሰጡት የሚገባ በተለይ በዓለም አቀፍ ደረጃ ዛሬ እስራኤላውያን አንገታቸው ወደፍተው የሚሄዱ የተደረገበት ነው። ማለት ምንድን ነው? ማንነትሽን ደብቀሽ ነው የምትንቀሳቀሽው። አሜሪካን ብትሄድ ራሱ አውሮፓ ውስጥ ብትሄጅም ለምሳሌ ኪፓ አድርገው በፊት በደንብ የሚሄዱ ነበር ሰዎች፣ ዛሬ ኪፓ አድርገው አይሄዱም። ጽጤት ሁሉ አድርገው ራሱ የዕብራይስጥ ቋንቋ እንኳ እንዳትናገሩ ነው የሚባለው። እና ይሄ ሁሉ እጅግ በጣም ያለንበት ወዴት ነው እየሄደች ነው? ዓለማችን ወዴት እየሄደች ነው? ጸረ እስራኤል እንቅስቃሴዎች በዓለም አቀፍ ደረጃ እየተፋፋሙ በመጡበት ሰዓት እኛ ምንድን ነው ማድረግ ያለብን እዚህ ጋር? ስለዚህ የኛ አንድ መሆን የኛ አቋም እንዲኖረን የግድ አስፈላጊ ነው። ምክንያቱም ያለችን አንዲት ሀገር ነችን ሀገር ማጣት የለብንም። ሁሉም በስደት በነበረበት ሰዓት በትክክል ያውቀዋል ምን አይነት ህይወት እንደሚኖር እንደነበር፣ ምን አይነት ኑሮ ይኖር እንደነበር ሁላችንም በደንብ የምናውቀው ጉዳይ ነው። ስለዚህ ያለችንን ሀገር مات آتی لبنم برس برس علام جوابات برس برس تیچت برس برس خونی تاچ اگر هچن مات آتی لبنم اگر هچن معلومات انجی لامات آت ویم لامافرس متناکری لبنم باینی نه یه دیگه لومیا کوی بیه اسفاله
0: اونت کنده ونگریه پلیتیکا گودای نگه سر ساعت نیمی چرش ساعت
1: اربع ساعت کاروال که هم بحالا مزی اربع ساعت است یتیم چو پارتی ناتو میوادو یتیم چو ناتو ابروباندلاه مهرو مزی ولت شه از دست کم تی اسبات میدرگو بهروی مرچان نمان ناتو میلون بسافی من
0: آو نتایم گنا امست میسک باچو مدواچو سوچالو بات آم بگو گوتی یه تا بگانو ساعت ورو حالا یک قطار آم
1: به میگرمونی تا یه ساعت چندگمو Yau, itu kau yalus. Kaza tanah dari kara si kau yalu. Bahala mencari salai. Wat ader gawu, gele gele gele belok.
0: Lo telah lama
1: terlalu gini. Cemerlang lu terlalu itu bekal. Yau, itu ingat dici. Arba saat bujuk bet amu saya nih coba politik awal.
0: Terus kau itu ingat di malaikat walau ni lama ni tabahidat. Udah mikat terus kita dalam musikah.

0: አይቸው። አሁን ደግሞ ስልክ መስመራችን ላይ ቄስ ልጃለም ደሳለኝ ይገኛሉ። ስለ በዓሉ እንግዲህ ሮሻሻና እናከብር የተወሰኑ ቀናት ቀርተውናል። ስለ በዓሉ ማስተላልፎ መልእክት አለ ብለዋል። ጤና ይስጥልን ቄስ ልጃለም፣ እንደምን አደሩ? እግዚአብሔር ይመስገን እናመሰግናለን። እንግዲህ መልእክት አለኝ ብለዋል ከበዓሉ ጋር ተያይዞ። እንዴት ነው በመጀመሪያ እንኳን አደረሰን ማለት ይቻላል አይደል? የተወሰነ ቀን ይቀርን።
1: አዎ እንግዲህ ሻናቶባ ነው እንዲያድጉ አደረሰን አምላክ የተመሰገነ ነው።
2: አሜን።
1: ለከረመ ደግሞ ያደረሰን
2: አሜን። በዓሉ እንዴት ነው አከባበሩ? በኢትዮጵያ ስናከብሩ ከነበረው ጋር የተያያዘ ነው? አንድ አይነት ነው? ልዩነት አለው? ምን ይመስላል?
1: ልዩነቱ ከዚህ ሁሉ ነገር አለ። በጣም ጥሩ በጥሩ ነው የሚከበር። ይሄ ከዚህ ያለው መጀመሪያ እንግዲህ ለዚህ ላደረሰ እና አምላክ የተመሰገነ ይሁን። ከዚህ እንዲህ አድርጎ ከአመቱ በብርሃን ሰረቀው በእኛ ብርሃን ሰረቀ ይባላል። በኢትዮጵያ በአማለቻችን ብርሃን ሰረቀ፣ በዚህ ደግሞ ሮሻሻና ይባላል። እንዲያሩ ያደረሰን አምላክ የተመሰገነ ይሁን። ኑሩ ትባረክ። እግዚአብሔር አምላክ ስራ ያለ አምላክ ለኩል መንፈስ ሊወለ ኩሉ ዘስጋ ነፍስ ያላቸውን ስጋ የለበሱትን ሁሉ የፈጠረ አምላክ ለእሱ ምስጋና ይግባልና ሀገሪቱን ይጠብቅልና ወታደሮችን ይጠብቅልና። እንግዲህ አሁን አከባበሩ ከዚህ እንደጠየቃችሁኝ በጣም በጥሩ ሁኔታ ነው የሚከበረው። ያው ሀገራችን መሊ ይባላል። ከዚህ ሀገር ደግሞ ያው ሁለት ቀን ነው የሚከበረው። መሊ ማለት የመጀመሪያው መከበሪያ፣ መጀመሪያ መሊ ተብሎ ይከበራል። ኋላ ደግሞ ዋናውን ነው ስናከብር ነበር። እዚህ ሀገር ግና መጀመሪያውን መጀመሪያ ብለው ኋላ ሁለትያውን መሪ ብለው እናከብራለን። እኛ እንደ ሀገር ያገች ሀገር ተቀደሰች ሀገር ያደረሰን አምላክ የተመሰገነ ይሁን። ዘሮኩም አይከላዛ ብሎ በአህዛብ መካከል ተዘርተን ጥርስ መካከል እንዳለሽ ምራት ነው የነበረውን አምጥ ተኮብች በመልካሚቱ ሀገር ማርና ወተት የምታፈሰው ብቻ ያደረሰን አምላክ የተመሰገነ ይሁን። እና በጥሩ ሁኔታ ነው የምናከብረው። እዚህ ያው እንዘክረዋለን። እና እዚህ አድርጎ ያደረሰን አምላክ የተመሰገነ ይሆን። ትንሽ ለበዓሉ ጸሎት አድርጋለን።
2: እሺ።
1: ብርሃን ሰረቀ ለጻድቃን፣ ብርሃን ሰረቀ ለጻድቃን፣ ብርሃን ሰረቀ ለጻድቃን፣ ብርሃን ሆሞ ለቅዱሳን፣ ብርሃን ሰረቀ ለጻድቃን፣ ብርሃን ሆሞ ለቅዱሳን፣ ሰረቀ ብርሃን ለራታን፣ ሰረቀ ብርሃን ለጻድቃን ሴት ማይረራ፣ ለጻድቃን እሴት ማይረራ፣ ለጻድቃን ከዛ ማይረሮሙ፣ ለጻድቃን ከዛ ማይረሮሙ፣ ለጻድቃን እሴት ማይረራ፣ ለጻድቃን እሴት ማይረራ፣ ለጻድቃን እሴት ማይረራ፣ ለጻድቃን እሴት ማይረራ፣ ለጻድቃን እሴባከ በኩሉ ጊዜ ወበኩሉ ማይለ ህይወትየ አሰብየከ ተወከልኩ ታመንኩ አሰበ ብዙሃ ምሕረትከ እግዚኦ እበውእቴከ ወሰግድ ውስተ ዘርአ መቅደስከ በፍልወትከ እግዚኦ መድኃኒዬ
0: አሜን እናመሰግናለን ሻናቶባ መልካም አዲስ አመት ሻናቶባ መልካም አዲስ አመት ያርግልን እሺ ሰላም ዳራባ መሰግናለን እሺ ሰላም እሺ

0: አይቾ እንግዲህ በርቅ ስርጭታችን ይጠናቀቀ የተወሰኑ ደቂቃዎች ቀርተውናል። በነገራችን ላይ ይሄ ሙዚቃ የዚነት መሐባው ነው በአምላክ ጌታቸው
1: እንደገና ወደዛ ከመጭ
0: ትዝታ በዘፈኑ ነው ማውቀው። የሚገርም ዝም ብሎ ዘፈኑ ሲወደዋል ይወደዳል እንደማንኛውም ሰው እንጂ እሷንም በአካል ሲዘፍን አላየኋትም። ከሞተሽ በኋላ ሞተሽ ዘፋኝ ነበር ሲባል ነው ማውቀው ታሪኩን።
1: ሙዚቃው ሲወጣ እኔ ክረምት ላይ ነበር ትዝ ይለኛል።
0: እኔ ይህን ሁሉ ታሪክ አላውቅም። ለማንኛውም ከሞተሽ በኋላ ያለውን ታሪክ ነው ማውቀው።
1: እኔ አስታውሳለሁ ክረምት ላይ ነበር እና በጣም ዝነት መጣሽ ተብሎ
0: እንግዲህ በእድሜ በልጥሻለሁ ብትልም እዚህ ላይ ችግር የለውም ለነገሩ አይችው
1: እና ምን እየተባለ ይወራ ነበር መሰለሽ በወቅቱ በቃ ሰውን በሙሉ ወደ እስልምና ሃይማኖት ቀይሯሉ ብላ የተነሳች ድምጻው ያለች ዝነት ምትባል ተብሎ በቃ እንዳላው ተሰራጭቶ ይነበርና እውነት ወቅቱን መቼም የሚያስታውሱ ሰዎች ትዝ ይላቸዋል።
0: ተሳዝናለች እንደውም ታሪኳ
1: እና በኋላው በተለይ ይሄ ሙዚቃ በጣም የተዋጣላት ጥሩ ስራ የተሰራችበትና በእውነት ከጫፍ እስከ ጫፍ አገሬ ተነቃነቀበት ስራ ነው ነበርና
0: በጣም ኢትዮጵያ ህዝብ ሙሉ ይወደዋል ማለት ይቻላል ዘፈኗ ነው።
1: በወሎ የኪነት ቡድን የባህላዊ ኪነት ቡድን
0: ወሎ የባህላምባ
1: ስራ የተሳተፈች ነበረች። ባጭር ቀረች የሚያሳዝኑ እዚህ ላይ ነው
0: በጣም ዘፈኗ ሁሉ ሰው ይወደዋል ሁሉ ሰው በሚባል ሁኔታ እንደዛ ነው ያለው ስሜትና በአምላክ እንደገና ዘፍነዋለች።
1: በአምላክ በጣም ተጫውተዋለች።
0: ቆንጆ ነው በጣም አዎ ድምጿ እሷ ነው ይመስለው።
1: አዎ
0: ለማንኛውም እንግዲህ ለወሷም ነፍስ ይማር በአምላክ
1: መልካም እድል ሁለት በጣም ቆንጆ አድርጋ ነው የሰራችው።
0: ድምጿ በጣም ነው የሚመሳሰለው። አዎ ጥሩ ስርጭታችን እየተጠናቀቀ ነው እንግዲህ
1: እናመሰግናለን። ወልከነሽ
0: እናመሰግናለን። የቴክኒክ ባለሙያችን ሮኒ እንደሃን ነበር።
1: በአማርኛ ማን ነበር
0: ስለናል እስካሁን ለምንድን ነው በአማርኛ? አማርኛ ይሰማል ግን አማርኛ ስም አላወጣን እንደትም ሮኒ። አይ እንጥራው እንደ ያን ስሙን
1: ሽንቅት።
0: እሺ እናመሰግናለን ሮኔን። መልካም ቀን። ከአንድ ሰዓት ላይ እንግዲህ እንደገና እንገናኛለን። አድማጮችም ስለምታበረታቱን ስለምሰጡን አስተያየት እጅግ ነው የምናመሰግነው። መልካም ቀን። ከአንድ ሰዓት ላይ እንደገና እንገናኛለን።
1: እንግዲህ ነውላችን። እሺ።

0: ና ክቡራን አድማጮቻችን እንደምን ዋላችሁ?
1: ካን ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከቀኑ 1 ሰዓት እስከ 2 ሰዓት
1: የሚያስተላልፈውን ዝግጅት እንሆ ጀመረ። የተከበራችሁ አድማጮች ጤና ይስጥልን እንደምን ዋላችሁ? በእያላችሁበት መልካም ቀን ይሁንልን። ለቱ እንደ ዕብራውያን ዘመን አቆጣጠር ሃዮም ዮም ሸኒ ካፍ ሄይ በኤሉል ታብሽን ፔባም ዳውሮፓ ዘመን አቆጣጠር ሴፕቴምበር 7 ቀን 2016 ዓመተ ምህረት እንደ ኢትዮጵያ ዘመን አቆጣጠር ለተሰኞ ጳጉሜ 2 ቀን 2018 ዓመተ ምህረት የቴክኒክ ባለሙያችን ዮሲ ታኑሪ፣ የፕሮግራሙ አጠናካሪዋ ሃና ስፈራው፣ የስቱዲዮ ተረጂ አስተናጋጆች ወርቅነሽት እና ሻያው ደቁደን ያለን ዝግጅት፣ የሰዓቱን ዜና፣ ወቅታዊ ዘገባ፣ ሳምንታዊ የስራ ዓለም ፕሮግራምና ቃለ ምልልሳለን። አሁን የሰዓቱን ዜና አዘጋጅዋ ወርቅነሽት።
0: አመሰግናለሁ ሻያው። አርእስተ ዜና፣ በይሁዳና ሰማርያ ሀባት ማኦዝ አካባቢ በደረሰ የሽብር ጥቃት አንድ በ20 ዓመት እድሜ ክልል የሚገመት የሚግዳል ሃይሜክ ኗሪ በከባድ ሁኔታ ቆሰለም። ማዕከላዊ የምርጫ ቦርድ ኮሚቴ ትናንት ለፓርቲዎች የመራጮችን ቁጥር መለየት የሚያስችል ኤሌክቶር የተባለ ሶፍትዌር መጠቀም እንደሚችሉ ፈቀደም። በክነሬት ባህር የተገኘው አሜባ የተሰኘው ህዋስ የአንጎል ቁስለት ሊያስከትል እንደሚችል ተገለጸ። ከዳሽ አሸባሪ ድርጅት ጋር ግንኙነት አለው ተብሎ የተጠረጠረ አንድ የሰሜን እስራኤል ኗሪ ክስ ቀረበበት ተባለ። የሚሉት ዋና ዋና ዜናዎች ናቸው። ዝርዝሩን እነሆ። በይሁዳና ሰማርያ ሀባት ማኦዝ በተባለው አካባቢ በደረሰ የሽብር ጥቃት አንድ በ20 ዓመት የእድሜ ክልል የሚገመት የሚግዳል ሃይሜክ ኗሪ በከባድ ሁኔታ ቆሰለም። በኪራይ መኪና ወደ አካባቢው የመጣ አንድ ፍልስጤማዊ አሸባሪ እስራኤላውያኑን ራሱ ጀርባውና ደረቱ ላይ በጩቤ በተደጋጋሚ በመውጋት በከባድ ሁኔታ ካቆሰለው በኋላ ከቦታው ማምለጡ ታውቋል። ቁስለኛው ወደ መኖሪያ ሰፈሩ መድረስ እንደቻለና በማጌን ዳቪድ አዶም አስቸኳይ የሕክምና እርዳታ ሰጪ ቡድን አማካኝነት በፔታ ቲክቫ ወደሚገኘው የቤሊንሶን ሆስፒታል ለሕክምና እርዳታ የመጣ መሆኑ ታውቋል። የመከላከያ ሰራዊቱ አባላትና ፖሊስ ጥቃቱ በደረሰበት አካባቢ ተገንተው አሸባሪውን ለመያዝ ፍለጋ ያካሄዱ ሲሆን የተጠርጣሪው የእጅ ስልክ በቦታው ስለተገኘ ማንነቱ እንደታወቀና መከላከያ ሰራዊቱ አካባቢው እንዲከበብ በአካባቢ የሚገኝ የፍልስጤማውያን መኖሪያ ሰፈር እንዲከበብ ማድረጉን ከደረሰን ዘገባ መረዳት ችለናል። ማዕከላዊ የምርጫ ቦርድ ኮሚቴ ትናንት ለፓርቲዎች የመራጮችን ቁጥር መለየት የሚያስችል ኤሌክቶር የተባለ ሶፍትዌር መጠቀም እንዲችሉ ፈቀደ ተባለ። ኤሌክቶር የተባለውን ፕሮግራም ምን ያክል መራጮች እንደመረጡና መብታቸውን እንደተጠቀሙ መለየት የሚያስችል ሲሆን ተመራጮች ምርጫው ከመጠናቀቁ በፊት ደጋፊዎቻቸውን ማወቅና ማመስገን እንዲችሉ ያግዛቸዋል ተብሏል። ውሳኔው የምርጫ ቦርድ ሊቀመንበር ዳኛ ሶልበርግ ከዚህ በፊት ያስተላለፉትን ውሳኔ የሚቃወም መሆኑ ተገልጿል። በክነሬት ባህር የተገኘው አሜባ የተሰኘው ህዋስ የአንጎል ቁስለት ሊያስከትል እንደሚችል ተገለጸ። በክነሬት ባህር ኩርሲ በተባለው የባህር ዳርቻ የዋኘ የ9 ዓመት ታዳጊ በከባድ ሁኔታ ታሞ በራምባም ሆስፒታል በልዩ የሕክምና ክፍል ውስጥ እርዳታ እየተደረገለት እንደሚገኝ ተገልጿል። በሀዳሳ ኤንከረም ሆስፒታል የተላላፊ በሽታዎች ከፍተኛ ባለሙያ ዶክተር ዳንኤል ግሮፐር አሜባ የተባለው ህዋስ ወደ አንጎል ሰርጾ ከገባ አደገኛ ቢሆንም የሚፈጠርበት አጋጣሚ ግን በጣም አነስተኛና ልዩ መሆኑን በረሸት ቤት ሬዲዮ በተደረገላቸው ቃለ መጠይቅ እንዲህ ሲሉ ገልጸዋል።
2: አሜባ ዙ ከነረ שם כבר לא מעט זמן מקרים הקודמים היו לפני שנתיים אני חושב שמיליוני אנשים נכנסו לכנרת בתקופה הזו ולא ראינו המון הדבקות זה כנראה קשור גם לקצת מזל רע הילד שאף טיפת מים בדיוק ברגע הנכון שהיה באמבה שנכנסה ופגעה בדיוק באזור הנכון. זה לא שיש לו איזה בעיה במערכת החיסון או משהו כזה, זה פשוט מזל רע.
0: ይህ አሜባ የተባለው ህዋስ በውሃ ውስጥ ጥቂት ጊዜ አይደለም የመጀመሪያው አጋጣሚ ከሁለት አመታት በፊት ነበር። ከዚያ በኋላ በሚሊዮን የሚቆጠሩ ሰዎች ወደ ባህሩ ገብተዋል። ነገር ግን ብዙ በበሽታው የተያዙ ሰዎች አላየንም። ልጁ በዚህ ህዋስ የተለከፈው መጥፎ ድል ሳይሆን አይቀርም። ምናልባትም ህዋሱ ያለበት ጥቂት ውሃ አግንቶት በትክክል ጉዳት ሊደርስበት የሚችለውን ቦታ ስላገኘው ይሆናል። ይህ ማለት የልጁ የበሽታ የመከላከል አቅም አነስተኛ ስለሆነ ወይም ሌላ ችግር ስላለበት አይደለም የድል ጉዳይ እንጂ። ዶክተር ዳንኤል ግሮፐር የክነሬት ባህር ውሃ ለመጠቀም አገልግሎት ለመጠጥ ውሃ ለመጠቀም አገልግሎት ላይ የሚውለው በአስተማማኝ ሁኔታ ከተጣራ በኋላ ስለሆነ ውሃውን በመጠጣት በህዋሱ የመያዝ ስጋት እንደማያጋጥም ከአድማጭ ለቀረበላቸው ጥያቄ በሰጡት ምላሽ በግልጽ አብራርተዋል። የጤና ጥበቃ ሚኒስቴር ለህዝቡ ባወጣው መልእክት በክነሬት ባህር ለሚዋኙ ሰዎች የአፍንጫ መዝጊያ እንዲጠቀሙ፣ ራሳቸውን ወደ ውሃው እንዳያስገቡና ከባህሩ ስር ከሚነሳ የውሃ አዙሪት ውስጥ እንዳይገቡ አሳስበዋል። የሊኩድ ፓርቲ ፍርድ ቤት የክነሴት አባል ጊላ ጊምላኤል በኤሪያኮቭ ቅድመ ምርጫ የድምፅ ቆጠራ ሂደት ላይ ያቀረቡትን አቤቱታ ውድቅ አደረገ። በፍርድ ቤቱ ውሳኔ መሰረት ኤቲ አቲያ በሊኩድ ፓርቲ ዝርዝር 20 ቁጥር ላይ የሚመደቡ ሲሆን የክነሴት አባል ጊላ ጊምላኤል በ25 ቁጥር ላይ እንደሚመደቡ ተገልጿል። ከዳአሽ አሸባሪ ድርጅት ጋር ግንኙነት አለው ተብሎ የተጠረጠረ አንድ የሰሜን እስራኤል ኗሪ ክስ ቀረበበት ተባለ። ተጠርጣሪው በ19 ዓመት የዕድሜ ክልል የሚገኝ ያዕቆብ ሽብሊ የተባለ በታችኛው የገሊላ አካባቢ የሚኖር ግለሰብ ሲሆን ባለፈው ወር አጋማሽ ላይ በቁጥጥር ስር ውሏል። ሻባክና ፖሊስ ባካሄዱት ምርመራ የዳአሽ አሸባሪ ድርጅት የቪዲዮ ፊልምን እንደተመለከተና ለአክራሪው የእስላም ድርጅት ታማኝ መሆኑን ቃለ መሐላ መግባቱ ተገልጿል። ዛሬ ጠዋት በኖፋ ጋሊል የሚገኘው ፍርድ ቤት ባካሄደው ችሎት በተጠርጣሪው ላይ የክስ መዝገብ ቀርቦበታል። የእስራኤል ንግድ ባንኮች ዛሬ ባካሄዱት ዓለም አቀፍ የገንዘብ ልውውጥ አንድ የአሜሪካ ዶላር በሶስት ሸቀል ከ01 አጎሮት ሲመነዘር፣ አንድ ዩሮ በሶስት ሸቀል ከ50 አጎሮት የገንዘብ ልውውጥ ተካሂዶበታል። በመጨረሻም የአየር ንብረት ትንበያ። የአየሩ ጸባይ ዛሬና ነገ የሙቀቱ መጠን ደረጃ በደረጃ እየጨመረ እንደሚሄድና በአብዛኛው የሀገራችን ክፍል ከፍተኛ ሙቀት እንደሚኖር እንዲሁም ረቡዕ የአየር ጸባዩ ቀዝቀዝ ይላል ተብሎ እንደሚጠበቅ የአየር ንብረት ትንበያ ባለሙያዎች ከላኩልን ዘገባ መረዳት ችለናል። የዛሬው ቀን የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና በቴላቪቭ 31፣ በሃይፋ 30፣ በብኤርሸባ 34፣ በኢላትና አካባቢዋ 39 ዲግሪ ሴንቲግሬድ ይደርሳል። ሻያው ዜናው አበቃ።
1: ወርቅ መሸቴ ለዜናው እናመሰግናለን። እንግዲህ ወደ ቀጣዩ ዝግጅት ለማለፍ ወደ ወቅታዊ ዘገባ ሙዚቃ

0: የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። ሻያው አሁን ደግሞ ወደ ወቅታዊ ዘገባ ነው ምናልፈው። የተለያዩ ርዕሰ ጉዳዮች አሉን። በዋነኛነት እንግዲህ መጀመሪያ የምንመለከተው ጥቅምት 27 ቀን የሚካሄደውን ብሔራዊ ምርጫ በሚመለከት እንግዲህ እጩ የክነሴት ተወዳዳሪዎች የፓርቲውን የምዝገባ ስም ዝርዝር እስከ ነገ ሌሊት ድረስ ነው እስከ ነገ 10 ሰዓት ድረስ የሚያስረክቡት። የጊዜ ገደቡ እስከ ነገ ነው። ፓርቲዎች ከፍተኛ ሩጫ ላይ ናቸው ማለት ይቻላል በዚህ ሰዓት። እና በአጠቃላይ ያለው ሁኔታ እንደው ከምርጫው ጋር ተያይዞ ምን ይመስላል?
1: ሰኔ በረረ፣ በጋ አልፎ በሀገረ ኢትዮጵያ ገበሬዎች አርሶ አደሮች እንዳው በጣም ይፋጠናሉ ሊያርሱ ጥሩ ምርት ለማግኘት እንደሚባለው አይነት ነው። አሁን በፖለቲካም የተለያዩ ፓርቲዎች ያለውን ለጥቅምት 27 ቀን ብሔራዊ የክነሴት ምርጫ ከፍተኛ እንቅስቃሴ ላይ ነው ያሉና አሁን ላይ ሆኖ በተለይ ከፊሎቹ ሚፍላጎት ወይም ፓርቲዎቹ ደግሞ አዘጋጅተው የእጩ የክነሴት አባላት የስም ዝርዝር በመገናኛ ብዙሃን በሬዲዮም በቴሌቪዥን አማካኝነት እያስተዋወቁ ናቸው። ለምሳሌ ሚፍለጌት በያሃድ ቤኔትና ላፒድ የሚመሩት ፓርቲ ደግሞ እነሱም በዝርዝራቸው እጩ ተወዳዳሪዎቻቸው እነሱን አሳውቀዋል። ገና ግን ለመገናኛ ብዙሃን አስተዋወቁ እጩዎቻቸውን፣ ግን ለማዕከላዊ አስመራጭ ኮሚቴ ግን ገና አላስረከቡም ማለት ነው። እንደ ለምሳሌ አቢጊዶር ሊመርማን የሚመሩት ደግሞ ቤቴኑ በእስራኤል የተሰኘው ፓርቲ ደግሞ አዎ አከናውን አንድ ሁለት ሶስት ብሎ በዝርዝር የክነሴት አባላትን መዝግቧል። ሌሎች ፓርቲዎች ለምሳሌ የሊኩድ ፓርቲ ደግሞ ዛሬ ስብሰባ ያደርጋል፣ ትልቅ ጉባኤ ያካሄዳል ተብሎ ይጠበቃል። እና አሁን በሊኩድ ፓርቲ የርሽዮን ማን ነው ሽሪዮን ማለት ምደባ አለም ጠቅላይ ዋናው መሪው ጠቅላይ ሚኒስትሩ ነው እንግዲህ ስልጣን ያላቸው ያው አሉትን በደረጃ ለምሳሌ ከአንድ እስከ አስረኛ ቦታ የሚመድቧቸውን እንትን እያሉ ነው። ከአስር ጀምሮ እስከ ሀያ የመመረጥ እድል ያላቸውን ለመመደብ ደግሞ ከፍተኛ ስራ እየሰሩ ናቸው። ሊኩድ ምናልባት ዛሬ አለያም የመጨረሻው እንግዲህ ለማዕከላዊ ፓርቲ የስም ዝርዝሮች የእጩዎቹ ስም ዝርዝር እያንዳንዱ የፖለቲካ ኃይሎች ፓርቲዎቹ እስከዛ ሁሉም አጠቃለው ያሉት ፓርቲዎች ያስታውቃሉ ተብሎ ይጠበቃል። እና ጊዜው ካለፈ በኋላ እንግዲህ ህግ አለ። የመንግስቱም በምርጫ ጊዜ ብሔራዊ የፓርላማ የክነሴት ምርጫ ደንብ እና ህግ አለው። በህጉ መሰረትም እንግዲህ ስራቸውን እየሰሩ ነው።
0: አዎ እንግዲህ እንዳልከው ከፍተኛ ሩጫ ላይ ናቸው። ምናልባት ከነገ ከአስር ሰዓት በኋላ ነገሮች ትንሽ ይረጋጉ ረገብል ይሆናል። በተለይ እንዳልከው ደግሞ የተለያዩ ፓርቲዎች በጣም ብዙ ፓርቲዎች ነው አዳዲስ ፓርቲዎችም እየተፈጠሩ ያሉት። ነባር ፓርቲዎችም ጥቂት አልነበሩም። የተረጋጋ ሁኔታ ሊኖር ይችላል ከነገ ከአስር ሰዓት በኋላ። ሌላው ርዕሰ ጉዳይ የሀገራችን የጸጥታ ሁኔታ በይሁዳና ሰማርያ አካባቢ ሻየው፣ ቀደም ሲልም በዜና እንደተመለከት ነው የሽብር ጥቃት ደርሷል። ዛሬ አንድ በ20 ዓመት የእድሜ ክልል የሚገመት እስራኤላዊ በጩቤ ተወግቶ በከባድ ሁኔታ ቆስሎ በቤሊንሶን ሆስፒታል የሕክምና እርዳታ እየተደረገለት ይገኛል። ይህን ሽብር ጥቃት ያደረሰው ተጠርጣሪ እንግዲህ በአካባቢው በሚገኙ የፍልስጤማን መኖሪያ የገጠር ሰፈሮች የሚኖር ነው። ወደ አካባቢው የመጣው በኪራይ መኪና እንደሆነ ነው የተገለጸው። የሃይሜክ ሚግዳላ ሃይሜክ ነዋሪ ነው ጥቃት የደረሰበት ሽብር ጥቃት የደረሰበት ነዋሪ። ጥቃቱን ካደረሰ በኋላ አሸባሪው ከቦታው ማምለጡ ነው እንግዲህ የታወቀው። ግን አጋጣሚ በቦታው የእጅ ስልኩን ረስቶ ስለሄደ የአሸባሪው ማንነት በጸጥታ አባላቱ በኩል እንደታወቀና መኖሪያ ሰፈሩ ተከቦ ፍለጋ እየተካሄደ እንደሆነ ነው የሚነገረው። ከዚህ ጋር ተያይዞ ግን በአጠቃላይ በዚህ በትሽሬ በዓላት ወቅት አደጋ ይደርሳል የሚል ከፍተኛ ስጋት አለ። አገር ውስጥም እንደምናየው በውጭ ሀገር በሚገኙ እስራኤላውያን ላይም እንደዚሁ እስራኤል ተቋማት ላይም ጥቃት ይደርሳል የሚል ማስጠንቀቂያ እየወጣ ነው ያለውና እንደው እንዴት ነው ይህ ወቅት? አስቸጋሪ ነው።
1: ዜናውን ስታነቢ ወርቅነሸቴ አሁን የመደረ ተኩስ ዜና አሁን ስቱዲዮ ውስጥ ስንገባ ይህ ሽብር ፈጣሪ አንድ እስራኤላዊ የሃያ ወጣት በጭዌ ወቅቶ ካመለጠ በኋላ የመከላከያ ሰራዊታችን ተከታትሎ በግንቶት እና አስወግደውታል። ተገልሏል። አሸባሪው ለማምለጥ ሞክሮ ነበረ ግን አልተሳካለትም። ይህን ተከትሎ አዎ እንዳልሽው ቀደም ሲል በመካከለኛና ከባድ ሁኔታ ቆስሎ የ21 ዓመት ወጣት እስራኤላዊ በሆስፒታል ተወስዶ ሕክምና እርዳታ እያገኘ ነው። አሁን ይህን በተመለከተ ጠቅላይ ሚኒስትርን የመከላከያ ሚኒስትርን መግለጫ ንግግር አድርገዋል። በመጀመሪያ ጠቅላይ ሚኒስትር ቢንያሚን ኔታንያሁ የመከላከያ ሰራዊት ወታደሮች ተከታትለው ንቁ የሆኑ ወታደሮች ተከታትለው አሸባሪዎችን መደምሰሱ ያስደስተኛል ያሉት ኔታንያሁ እንዳሉት አክለው በምንም ታምር በይሁዳና ሰማርያ የትም ቢሆን ማንኛውም አሸባሪ መሸሸጊያ መደበቂያ ቦታ የለውም። እንዲያውም በዚህ ያለን የመከላከያ ሰራዊታችን የአሸባሪዎችን መሰረተ ልማቶችን ድባቅ ያደርጋል ብለዋል። ጠቅላይ ሚኒስትሩ የመከላከያ ሚኒስትር ደግሞ እስራኤል ቃስም እንደተናገሩት ከሆነ ይህን በይሁዳና ሰማርያ ቀበሮች የፍልስጤም ራስ ገዝ አስተዳደር ታጣቂዎች እነሱ ከእስራኤል ጎን በሰላም ካልኖሩ በስተቀር ደግሞ ለወደፊቱም ታጣቂዎቹም ቢሆን በድስ በሽብርተኝነት ሆነው እስራኤልን የሚያጠቁ ከሆነ እኛ ዋጋ ይከፍላሉ ብለዋል። እሳቸው የመከላከያ ሚኒስትር አክለው እንደተናገሩት ከሆነ በዩዳያን ሰፈሮች በይሁዳና ሰማርያ ቀበሌዎች የሰፈራ ግንባታውን አጠናክረን እንቀጥላለን የሚል ንግግር አድርገዋልና አሁን እንግዲህ የአመት በዓል አዲስ ዘመን መለወጫ የሮሻሻና አዲስ ዘመን መሸጋገሪያ እናም ሰሞኑን የትሽራይ አመት በዓል ነው ህዝብ እስራኤል ያከብራልና ይህን ተከትሎ ደግሞ ሆን ብለው አሸባሪዎቹ በይሁዳና ሰማርያ ቀበሌዎችም ሳይቆር ወደ መሀል ሀገር ወደ እስራኤል በመግባት የሽብር ጥቃት ለመፈጸም እቅድ እንዳላቸው ነው እንግዲህ የእስራኤል የደህንነት ጥበቃ ኃይሎች የተናገሩት። በትናንትናው ዕለትም የወጣው መግለጫ የብሔራዊ የደህንነት ዋና ቢሮ ባወጣው መግለጫ በተለይ በዚህ በአመት በዓል ላይ በቀጣዩ ሳምንታት ላይ በዓለም ዙሪያ የሚገኙ ዲያር ላይ አሸባሪዎቹ በመነሻ ዋና የሽብርተኝነትን የምታንቀሳቀስ ኢራን ስለሆነችና እንደ ሐማስ እንደ ሄዝቦላ የመሳሰሉ ሽብር ፈጣሪዎች እስራኤላውያን ይሁዳውያንን በውጭ ሀገር የሚገኙትን ያጠቃሉ የሚል ስጋት በመኖሩ ይሁዳውያን እስራኤላውያን የትም ይሆኑ ያው ጥንቃቄ እንዲያደርጉ አሳስቧል ማለት ነው። እንግዲህ ያለው እንግዲህ በዚህ ዙሪያ እንግዲህ በቀጣይነቱ ወርቅነሸቴ አዎ በዜናም ተመለከትሽው ነው የደን የጸጥታ መጓደል በይሁዳና ሰማርያ ቀበሮች እና ደቡብ ሊባኖስን ባለው ሁኔታ የእስራኤል መከላከያ ሰራዊት ያለው እንቅስቃሴስ እንዴት ይታያል?
0: በደቡብ ሊባኖስ አካባቢ ያለው ሁኔታ አሁን የሚተረጋጋ አይደለም። ይሻያው ሄርሄስ አሌታኸር የተባለው አካባቢ አሸባሪዎች መሽገውበት ለሳምንታት የቆዩበት አካባቢ መከላከያ ሰራዊቱ ቢያስለቅቀውም ምናልባት የደህንነት ስጋት እንደሆነ ነው አካባቢው የሚታወቀው። አሁንም የሂዝቦላ ድርጅት በዛ አካባቢ እንቅስቃሴ በሚያደርግ የእስራኤል መከላከያ ሰራዊት አባላት ላይ ጥቃት ለማድረስ በተለያየ አጋጣሚ እየሞከረ ነው የሚገኘው። ይሄ ራክፋን ትንንሽ ድሮን ተብለው የሚጠሩ መሳሪያዎችን ቦምብ በማጥመድ ወደዛ አካባቢ ጥቃት ለማድረስ ይሞክራል በተደጋጋሚ። መከላከያ ሰራዊትም ያጸፋ እርምጃ እየወሰደ ነው። በሊባኖስ በኩል እንደውም ያው የተወሰኑ ሰዎች በእስራኤል የአየር ኃይል ጥቃት እንደተገደሉ መገናኛ አውታሮች እየዘገቡ ነው ያሉት። ከዚህ ጋር ተያይዞ ይሄ አሌታኸር የተባለውን አሸባሪዎች መሽገውበት የነበረውን ታላቅ እንግዲህ ስለ ስፋቱ በተደጋጋሚ ገልጸነዋል። ታላቅ የጦር ካምፕ አይነት እንደሆነ ነው የሚነገረው። ሂዝቦላ ድርጅት ለጦር ምሽግ ብሎ ለከባድ ጦርነት ምሽግ ብሎ ያዘጋጀው ለ20 ዓመታት ያክል የገነባው ሰፊ ካምፕ እንደሆነ ነው የሚነገረው። ያን አሁን የአየር ኃይሉ ለማውደም ጥቃት ለማድረስ በቦምብ ለመደብደብ አካባቢውን ዝግጅት ላይ እንደሆነ ነው የሚታወቀው። እንግዲህ መከላከያ ሰራዊቱ ውስጥ ያለውን ነገር እየመረመረ እየፈተሸ ቢሆንም ግን ደግሞ ማውደም እንዳለበት ታምኖ ሊያወድመዋል ተብሎ ዝግጅት ላይ መሆኑን እየሰማን ነው። በአጠቃላይ ግን አካባቢው እንደው ከዛ በኋላስ ምን ይቀጥላል? የተረጋጋ ነገር የለም አሁንም ግጭቱ ያጸፋር ምጃ መወሰዱ የህዝቦላ ድርጅትም ጥቃት መሰንዘሩ ይቀጥላል የሚል ስጋት ነው ያለው። በተለይ ደግሞ በዚህ በበዓላት ወቅት እንደው አንተስ ምን ትላለህ? ህዝብ ጋር ተያይዞ
1: በደቡብ ሊባኖስ የሚገኘው አልታሃር የተባለው ምሽግ በጣም ትልቅ ቅድም እንዳልሽው የህዝቦላ በጣም ለፍቷል። የገነባው ምሽጉ ቀላል ነገር አይደለም። ተራራማ ቦታ ላይ ነው የሰራውና በጣም ርቀት ያለው ቢያንስ 4 ኪሎ ሜትር በላይ ርቀት ይኖረዋል። እዩ 4 ኪሎ ሜትር በጣም ርቀት ያለው ነውና ሰፊ ስለሆነ እዛ ላይ ብዙም ጦር መሳሪያዎችን ሁሉ ይዞ እንደነበርና ግን እስራኤል የመከላከያ ሰራዊት ባወጣው ማስጠንቀቂያ መሰረት እነሱ አሸባሪዎቹ በዚህ ዋሻ ውስጥ የኢራን የጦር አሰልጣኞቹ ሳይቀር ነበሩበት። ግን አንድ ዓለም አቀፍ አካል ጣልቃ ገብቶ እነሱ ሳይጎዱ ቦታው እንዲለቁ ምን እነሱ ብቻ ሂዝቡላ ታጣቂዎቹም በዛ ምሽግ በዚህ ዋሻ ውስጥ የነበሩት ሁሉ እንዲወጡ ተደርገዋልና አሁን የቀረውን ያው እንግዲህ መከላከያ ሰራዊት ከምድር ያጠፋዋል ተብሎ ይጠበቃል። እና በቀጣይነቱ ምንድን ነው የሚሆነው? ያን ከባድ ጦር ሰፈር ከተደመሰሰ በኋላ ምን ይሆናል? የደቡብ ሊባኖስ እንግዲህ
0: አዎ ከዚህ ጋር ተያይዞ ምናልባት ባጭሩ ልናነሳው ያስፈልጋል ብለን ቀደም ሲል ያነሳ ነው ሀሳብ ነበር ይሻየው። አሁን በይሁዳና ሰማርያ አካባቢ ምንጊዜም የተረጋጋ ሰላም የለም እንደሚታወቀው፣ ሁሌም የስጋት ቀጠና የሽብር መፈጠሪያዎች ቦታ ነው። አሁን ደግሞ ከበዓሉ ጋር ተያይዞ እየደረሰ ያለውን ጥቃት እያየን ነው። እንግዲህ የኛ ሰዎች በብዛት አሁን በዓል ሲሆን እንደሚታወቀው የኛ ማህበረሰብ በበዓል ጊዜ ፍሬሽ አዲስ የሆነ ስጋ ነው የሚበላው። ከሱቅ አይገዛም፣ በግ ተገዝቶ ነው የሚታረደው። ይሄ ጥሩ ነገር ነው፣ ጥሩ ጎን ነው። ሁሌም ኢትዮጵያ ይሁዳን ቤት እንደውም አዲስ የሆነ ስጋ ነው በአሰርታሪ ነው ያለ በማለት በጥሩ ነገር ይነሳል። እዚህ ጋር ተያይዞ ግን
1: ከሃይማኖት ከያዱት ጋር በተያዘ ደግሞ እንዲህ በሮሻሻና ብርሃነ ሰረቀ መጀመሪያው ላይ ያው በጎች ይታረዳሉ። ቁርባን የሚል ቃል አለ ከዚህ ጋር
0: ቁርባን ፋሲካ ላይ ፔሳህ ላይ ያው ቁርባን አለ። ልክ ነው፣ እንዲሁ በበግ እንትን ነው ስጋ። ያኔ አሁንም በእንትን ይታረዳል በጋው የበግ ራስ ያሳራስ ባህሉ ከበዓሉ ባህል ጋር የተያያዘ ነገር አለ። ዞሮ ዞሮ እንዳልከው በኛ ማህበረሰብ ውስጥ የበዓል ጊዜ በግ ይታረዳል፣ በስጋ ነው በዓሉ ብዙ ጊዜ የሚከበረው። በግ ለመግዛት ለማንኛውም ወደ ይሁዳና ሰማርያ ቀበሌዎች የኛ ሰዎች ይሄዳሉ። በርካሽ ይገኛል በማለት ራቅ ብሎ መከላከያ ሰራዊቱ የእስራኤል ጸጥታ ጥበቃ ኃይል ወደማይቆጣጠር ወደማይገባበት አካባቢ የመሄድ ሁኔታ ይኖራል። እዚህ ጋር ተያይዞ ችግር አደጋ ምን ሊፈጠር ስለሚችል ጥንቃቄ ቢደረግ መልካም ነው ለማለት ነው እንደ ማሳሰቢያ።
1: ወርቅነሸቴ በጣም ገንቢ የሆነ በዚህ ላይ አሸባሪዎቹ በይሁዳና ሰማርያ ቀበሮች ይንቀሳቀሳሉ። አሁን እንዳልሽው የገንዘብ በርካሽ ዋጋ በግ ለመርዳት ተብሎ ለማረድ ለመግዛት ተብሎ ወደዛ አካባቢ የሚሄዱ የማህበረሰባችን አባላት ጥንቃቄ ሊኖር ይችላል። ከህይወት የሚበልጥ ነገር የለም እና ጥንቃቄ ማድረግ ይሄ ለማሸበር ለማስፈራራት ሳይሆን በተቻለ መጠን በሌላ በሀገራችን መሀል ሀገር በህጋዊ በሆኑ ቦታዎች ንጽህና ጥሩ በሆኑ እርድ የሚታረዱባቸው ቦታዎች መጠቀም ይመረጣል። ባዮሽና ጥሩ ሀሳብ ነው። እሺ፣ እና እንግዲህ ወደ ሳምንታዊ የስራ አለም ፕሮግራምሽ እንሸጋገር በቀጥታ።
0: ጥሩ፣ እናመሰግናለን።
1: ከስራ አለም በዚህ ፕሮግራም በአሰሪና በሰራተኛ መካከል ከህግ አንጻር ያለውን መብትና ግዴታ እንዲሁም በስራ ዓለም ያለውን ሂደት እናቀርባለን። አዘጋጅና አቅራቢ ወርቅነሽ ሸቴ።
0: የተከበራችሁ አድማጮቻችን ጤና ይስጥልን እንደምን ሰነበታችሁልን በዛሬው ፕሮግራማችን ከበድር አገልግሎት አማካሪ ወይም ዩዝ ማሽካንታ ዮኒ አስረስ ጋር እንወያያለን። ዮኒ አስረስ እንግዲህ ኬዋይ በተባለው የበድር አገልግሎት ድርጅት ውስጥ ነው የሚሰራው። ስልክ መስመራችን ላይ ነው ያለው። ጤና ይስጥልን አቶ ዮኒ አስረስ እንደምን አለ?
2: ሰላም ጤና ይስጥልን ወርክነሽ እንዴት አላችሁ አድማጮች?
0: እናመሰግናለን እኛ ሰላም ነን። ያው እንግዲህ ከዚህ በፊት ባደረግናቸው የተለያየ ጊዜ ባደረግነው ውይይትም አድማጮች ያውቋችኋል እናንተን። ስለ ማሽካንታ ወይም ብድር አገልግሎት ነው የምታማክረው አንተ ዮኒ። ያው እንደው በየጊዜው አስፈላጊ ስለሆነ እናነሳዋለን ይህን ርዕሰ ጉዳይ። የብድር አገልግሎት አማካሪ ባለሙያ ይዞ ብድር ለመበደር መሄዱ ምን ያህል አስፈላጊ ነው ትላለህ አንተ እንደ ባለሙያ?
2: እንግዲህ በጣም ጥሩ ጥያቄ ነው። የሁላችን አሳሳቢ ጥያቄ ይሆናል። በተለይ ማሽካንታ የሚወስዱ ሰዎች አሁን አብዛኛው ሰው ማሽካንታ ተጠቃሚ ሰው ወደ ባንክ ቀጥታ ሄድና የሚያስፈልገውን የማሽካንታ ፕሮሰስ ዶክመንቶችን ምናምን ባንክ ሰራተኛ ያቀርባል፣ ቀጥታ ማሽካንታውን በዛ በኩል ይወስዳል ማለት ነው። እንግዲህ አንድ ነጥብ ማወቅ ያለብን ምንድን ነው፣ የባንክ ሰራተኛ ለባንኩና ለባንኩ ብቻ ነው ኢንተረስቱ የሚጠብቅ ማለት ነው። ጥቅሙን ወደ እሱ ወደ ባንክ ያዘነብላል ማለት ነው። ይህም ማለት እንግዲህ ባንክ ሲባል በወለድ ብቻ አይደለም ገቢ የሚያገኘው፣ በመሽካንታ ቀመር ወይም የመሽካንታ ሄርኬ መሽካንታ ብለን በምንጠራውም በዛ ብዙ ገንዘብ ያገኛል። ስለዚህ ባንክ ሰራተኛው ቀጥታ ምን ያደርጋል? የሚፈልገውን የመሽካንታ አይነት ይመርጥና ወለዱን በሚፈልገው ወለድ ይወስዳል። አንዳንዴ ደንበኛውን ለማስደሰት ትንሽዬ ወለድ ያወርድና ለዛ ደንበኛ መሽካንታ ይሰጠዋል። ከዛ ያ ደንበኛ አንደኛ በወለዱ በኩል ይጎዳል፣ ሁለተኛ ደግሞ በመሽካንታው ቀመር በተሰራው የመሽካንታ አይነት በዛን በጣም ይጎዳል። ይህም ማለት ወራዊ ክፍያ ከፍ እያለ ይሄዳል።

0: እንግዲህ ባለሙያ ይዞ መሄድ ያው የግል የድራግ አገልግሎት አማካሪ ባለሙያ ሲያዝ ያን ባለቤቱን ወክሎ የሚከራከርለት ስለሆነ እንደ ባለቤቱ ሆኖ ይሰራል ማለት ነው።
1: አዎ ትክክል ነው። አንድ ጥሩ ባለሙያ ስራውን የሚያከብር ስራውን ጥሩ አድርጎ የሚሰራ ሰው ጥሩ ልምድ ያለው ባለሙያ ለደንበኛው በደንብ አድርጎ የመሽካንታውን ቀመር ቅድም እንደተነጋገር ነው እንዲሁም በወለድ ላይ በደንብ ተከራክሮ ከሶስት ከአራት ባንኮች ተዋግቶ ብዙ ውጤት ማግኘት አለበት። አንድ ደንበኛ መሽካንታ አማካሪ ሲጠቀም ይሄን ነገር እንትን ማለት አለበት መጠየቅ አለበት። እስኪ የሰራሃልኝን ውድድር አሳየኝ ከሶስት ከአራት ባንኮች አወዳድር ያለው ብለሃል እስኪ አሳየኝ። ይሄን ምለው ምንድነው አንዳንድ የመሽካንታ አማካሪዎች አብዛኛውን ጊዜ ከአንድ ባንክ ብቻ ስለሚሰሩ ለደንበኞቻቸው በጣም በጣም የወረደ አገልግሎት ነው የሚሰጧቸው ማለት ነው። ስለዚህ ከዚህ ጋር ደንበኛዎችን ትኩረት ማድረግ አለባቸው ብዬ አምናለሁ።
0: አዎ እስኪ እዚህ አንድ ባንክ ብቻ ጋር የሚሰሩትን አማካሪዎች ብትመለከተ በቀጣይ ለወደፊቱ እናነሳዋለን። እንደው አሁን ይመስለኛል በተለይ ኢሁድ አልባዎት እንግዲህ በአማርኛ ቀጥታ ስንተረጉመው የተለያዩ ብድሮች ጭምር እንበለው አንድ ላይ እንግዲህ የተለያዩ ብድር በተለያየ ጊዜ ሰዎች ሊበደሩ ይችላሉ። ይሄ ነገር በብዛት አሁን በማስታወቂያም በምንም ሲነገር እንሰማለን በመገናኛ አውታሮችም ጥቅም አለው ወይስ ጉዳት? ከዚህ ችግርስ እንዴት ነው መውጣት የሚቻለው? እንደው እስኪ በተለይ ስለዚህ ርዕሰ ጉዳይ ሰፋ አድርገህ ብታብራራልን ደስ ይለናል።
1: በጣም ጥሩ። እንግዲህ መሽካንታ ወይም ብድሮች ማዋሃድ ብለን የምንጠራው ወይም ኢሁድ አልባዎት ብለን የምንጠራው ነገር በአሁኑ ሰዓት በጣም የታወቀ የኢኮኖሚ መፍቻ ዘዴ ነው። ይሄ እንግዲህ በአሁኑ ሰዓት ለሶስት ዓመት ጦርነት ነበርን፣ ከዛ በፊትም ኮሮና ነበር እና ሰዎች በተለያየ ጊዜ ከተለያዩ ከባንክና ከባንክ ውጭ የተለያየ ብድሮች በመውሰድ ወራው ክፍያው በጣም ከፍ ብሎ ራሱ ለቤተሰብ ለምግብ ምናምን የመግዣ ራሱ የሚያጡ ደንበኞች አግኝተናል። እነዛ ብድሮች አንደኛ በአጭር ጊዜ ስለሚከፈሉ ለአጭር ጊዜ ለምሳሌ ለአምስት ዓመት ለሰባት ዓመት ስለሚከፈሉ ወራዊ ክፍያ ከፍ ይላል። ሁለተኛ ደግሞ ብድሮች በጣም ወለዳቸው ከፍተኛ ስለሆነ እና በዚህ ምክንያት ወራዊ ክፍያቸው በጣም ከፍ ብሎ ከደሞዛቸው ጋር አይመጣጠንም ማለት ነው። እና የዚህ አይነት የብድር ዘዴ ለእኛ ጋር በጣም ጥሩ መፍትሄ አለ። ይህን የምናደርገው ምንድን ነው? ጠቅላላ ባንክ ውጭ ያላቸውን ብድር በአንድ ላይ በማድረግ በቤታቸው ስም አዲስ መሽካንታ ለረዥም ዓመት ለምሳሌ እስከ 30 ዓመት ይህን ብድር መውሰድ ይቻላል። ለ30 ዓመት፣ ለ25 ዓመት እንደፈለጉት ማለት ነው። አስረዝመን ለብዙ ጊዜ ወራዊ ክፍያውን ዝቅ እናደርገዋለን። ሁለተኛ ደግሞ ካለው ብድር ካላቸው ብድር ከተለያዩ ባንኮችና ከባንክ ውጭ ያለውን ብድር ወለዱን በጣም ዝቅተኛ ወለድ ይቀበላሉ ማለት ነው። አንዳንዴ እንደውም እንደዚህ አይነቱን ብድር ለቤት ማደሻ ብለን እንቀበለዋለን። ከቤት መድዣ ጋር ወለዱ አንድ ማለት ነው። በጣም ትንሽ ነው የሚለያየው እና በዛን ሰዓት አንደኛ ደንበኞች የሚገለገሉት አንደኛ ችግራቸውን ወራዊ ክፍያቸውን በጣም ዝቅ ይላል። በአንዳንድ ጊዜ እስከ 50% ይወርዳል ማለት ነው። ሁለተኛ ደግሞ ወለዱን ለባንክ ከፍሎ እስከሚጨርሱ የሚከፍሉት ጠቅላላ ወለድ በጣም ዝቅተኛ ይሆናል ማለት ነው።
0: ስለዚህ ይሄ የመፍትሄ አማራጭ ነው ማለት ነው።
1: አዎ ይሄ በጣም በጣም በአሁኑ ሰዓት ብዙ ሰዎች የሚጠቀሙበት መፍትሄ ነው፣ መገልገያ ነው። አሁን እዚህ ሳምንት ራሱ አንድ ደንበኛ እንደዚህ ወራዊ ክፍያ ከፍሎበት በእንደዚህ አይነት ሁኔታ ችግሩን ፈተንለት በጣም ተደስቶ አመስግኖናል ማለት ነው። ስለዚህ የመንቀሳቀሻ ገንዘብ የሌላቸው ደንበኞች፣ ብዙ ብድር ያላቸው ከተለያዩ ባንኮች በእንደዚህ አይነት ዘዴ ቢጠቀሙ በጣም ይጠቅማቸዋል ብዬ አምናለሁ።
0: አዎ በእኛ ማህበረሰብ ውስጥ በእርግጥ በሁሉም በአጠቃላይ በእስራኤል ማህበረሰብ ሊሆን ይችላል፣ ግን እኛ ያው አዲስ ገቢዎች ስለሚመጡ በየጊዜው የመጀመሪያ ቤት የሚገዛ ሰው ይኖራል። በየጊዜው የመጀመሪያ ቤቱን በእስራኤል ሀገር እና ለዚህ የመጀመሪያ ቤት መግዣ ደግሞ የግል ራሱ የሚያሰበስበው ካፒታል አለ። የሚገዛው ሰው ምስራዳ ክሬዲት የሚረዳው ምንም ተጨማምሮ ሊሆን ይችላል። ብቻ በአዲስ ገቢ አጋጣሚ እንዳው ግን ወጣቶችም አዲስ ቤት ይገዛሉ፣ አዲስ ገቢ ሳይሆኑ እዚህ አድገውና የመጀመሪያ ቤት ሲገዛና ሌላ ደግሞ የመጀመሪያው ተሽጦ ሁለተኛ ቤት ወይም ሌላ ተጨማሪ ሲገዛ ልዩነት አለ ወይ?
1: በጣም ትልቅ ልዩነት አለ። አንደኛ መጀመሪያ ቤታችን አዲስ ገቢም ሆነ ማንኛውም ሰው መጀመሪያ ቤቱን ሊገዛ በወጣበት ጊዜ በዛን ሰዓት ቅድመ ዝግጅት ማድረግ አለብን። አንደኛ ቅድመ ዝግጅት የምናደርገው

0: ባለን የግል ገንዘብ ላይ ሂሳብ አድርገን ለጠበቃ ምንከፍለው ለደላላ ለመሽካንታ አማካሪ እንዲሁም ለተለያዩ ዶክመንቶች የሚወጡ ብዙ ወጪዎች ስላሉ እነዛን ገንዘብ መድቦ ማስቀመጥ አለበት። ሁለተኛ ደግሞ በአሁኑ ሰዓት በእስራኤል ባንክ ህግ መሰረት አንድ ደንበኛ አንድ ሰው ቤት ሊገዛ ሲል የመጀመሪያ ቤት ሊገዛ ሲል ቢያንስ 25% የግሉ ገንዘብ መኖር አለበት። ከዛ ውጭ ያ ከሌለው መግዛት አይችልም ማለት ነው። ሌላ መፍትሄዎች አሉ፣ ግን አሁን እዚህ ጋር ልጠቅሳቸው አልፈልግም። ዋናው መሰረቱ 25% አንድ ሰው ገንዘብ መኖር አለበት። አሁን ሂሳብ ለምሳሌ አንድ ሰው ብዙ ጊዜ እየደወሉ ይጠይቁኛል፣ ስንት ገንዘብ ያስፈልገኛል፣ እስከ ስንት መግዛት እችላለሁ ብለው ይጠይቃሉ። ለመጀመሪያ ያህል አንድ ትንሽ ቀለል ያለች ሂሳብ ልስጣችሁ። ከወጫችሁ በኋላ የቀራችሁን ገንዘብ ለምሳሌ አንድ ደንበኛ 250,000 ቢኖረው ለቤቱ ብቻ የመደበው ማለት ነው። ማንኛውም ገንዘብ ያለንን ገንዘብ በአራት ስናበዛው ያ ውጤቱ ማለት ነው ቤቱን መግዛት እንችላለን። በዛ ገንዘብ ቤቱን መግዛት እንችላለን። ለምሳሌ ማለት ነው አንድ ሰው 250,000 ቢኖረው በአራት ስናበዛው 1,000,000 ይወጣል ማለት ነው። ስለዚህ ያ ደንበኛ ያ ሰው ከሚሊዮን ቤት መግዛት ይችላል ማለት ነው። ያ ይሄ ቀለል ያለ ሂሳብ ማንኛውም ሰው ሳትጠይቁ ወይም አማካሪ ሳትጠይቁ በራሳችሁ ቤታችሁ የምታደርጉት ሂሳብ ነው። ሌላው ደግሞ የመጀመሪያ ቤታችሁን ከመግዛታችሁ በፊት ጥሩ ስራ ቢያንስ 3 ወር የሰራችሁበት ስራ ያስፈልጋል። ስራ መደበኛ ስራ ደሞዛችሁን ከፍ አድርጋችሁ ብትመጡ በጣም ጥሩ ነው። ምክንያቱም አንደኛ ባንኩ የሚመለከታችሁ ስንት አመት ሰርታችኋል፣ የደሞዛችሁ መጠን ስንት ነው፣ እንዲሁም ምን አይነት ቦታ እንደምትሰሩ ሁሉን ያያል። ስንት ልጅ አላችሁ የመሳሰሉትን ነገሮች ባንኩ ያያል ማለት ነው። እናንተ ጠንካራ ሆናችሁ ስትመጡ ደንበኛውም ባንኩም ጥሩ ወለድና በጥሩ መልኩ ያያችኋል ማለት ነው። ስለዚህ እናንተ ይህን ነገር ቅድመ ዝግጅት አድርጋችሁ ሌላው ደግሞ ተጨማሪው ቤት ከማያታችሁ በፊት ሄዳችሁ ከደላላ ወይም ብቻችሁን ከማያታችሁ በፊት ኢሹር ክሮኒ ወይም የመሽካንታ የመቀበል ችሎታ እንዳላችሁ የሚፈቀድላችሁን መጠን አውቃችሁ ፍለጋ ብትገቡ በጣም የበለጠ ጥሩ ነው ብዬ ነው ማለት።
1: አዎ እንግዲህ ከዚህ ጋር ተያይዞ ማሽካንታ ወይም ብድር የወሰደ ሰው ያሁን ምክዙር ማሽካንታ ወይም ማሽካንታውን የሚከፍልበትን ሁኔታ ወለዱንም ካለው ገቢ አንጻር ማነጻጽሮ እንዲመቻች የማድረግ ስራ እየተለመደ ነው። አሁን አንድ ምክዙር ማሽካንታ የማድረግ ያለበት ሰው ስንት ጊዜ ማድረግ ይችላል? በየስንት ጊዜውስ ማድረግ ይቻላል? ማሽካንታ ምክዙር ማሽካንታ በአማርኛ እንዴት ነው የምንተረጉመው?
0: ምክሱር መሽካንታ ማለት እንግዲህ ያለውን መሽካንታ ወደ አዲስ መሽካንታ መተካት ወይም መቀየር ማለት ነው። ይሄ ነው ቀጥታ ትርጉሙ። እንግዲህ ያው ጥያቄው ለጠየቅሽው አንድ ሰው መሽካንታ ምክሱር ለማድረግ ወይም መሽካንታውን በአዲስ መሽካንታ ለመተካት ሲፈልግ በፈለገበት ሰዓት ማድረግ ይችላል። ይሄ ገደብ የለውም። ይሄ አንደኛ ነው። ግን መሽካንታውን ምክሱር ለማድረግ ብዙ ሰዎች ዝም ብለው በቃ ሄደው ከማስፈልገው ነገር ማስፈልገውን ሁላ ሄደው ምህዙር ያደርጋሉ። አንደኛ ይሄን መጠንቀቅ አለባቸው። ሁለተኛ ምህዙር የሚያደርግ ሰው ከመሽካንታው ላይ የተለያዩ ማስጠንቀቂያዎችን ማየት አለበት። አንደኛው ወራዊ ክፍያችሁ ድሮስ ትከፍሉት እንደነበር አሁን ክፍያው በጣም ከፍሎ ከሆነ፣ ሁለተኛ ዋናው መሽካንታ የወሰዳችሁት መሽካንታ ለምሳሌ 1,000,000 ሸቅል ሆኖ ከሆነ በአሁኑ ሰዓት 1,000,000, 20,000,000, 10 ወይም እንደነበረው ሆኖ ከቀረ ይሄ በጣም ትልቅ ማስጠንቀቂያ ነው። በዚህ ሰዓት ሄዳችሁ መሽካንታችሁን ቶሎ ብላችሁ ማስመርመር አለባችሁ። አለበለዚያ መሽካንታችሁ ዝም ብሎ በቃ አየር እንደመክፈል ማለት ነው። ለምሳሌ ባለፈው አንድ ደንበኛ መጥቶ የዛሬ 3 ዓመት መሽካንታ ወስዶ 1,000,000 ሸቅል ወስዶ በአሁኑ ሰዓት መሽካንታው 1,050,000 ነው ማለት ነው። ስለዚህ ያ ደንበኛ 1,050,000 ሳይሆን የሚከፍለው ይቅርታ 1,000,000 ሸቅል ሳይሆን የሚከፍለው ወለድ 1,050,000 ነው ማለት ነው። ስለዚህ ከወለድ ላይ ወለድ እንደገና ወራዊ ክፍያ ከፍ እያለ መሽካንታው ጭራሹን እስከ 5-6 ዓመት ጭራሹን አይወርድም ማለት ነው። እየተሰቀለ ነው የሚሄደው። ይህ የሚፈጠረው አንደኛ በመጀመሪያ እንደጠየቅሽ ጥያቄ ባለሙያ ባለመውሰድ ወይም ጥሩ ባለሙያ አለመውሰድ፣ ሁለተኛ ደግሞ ወለዱ በጣም ከፍ ብሎ ስለነበረ፣ ሶስተኛ ደግሞ መሽካንታው ከገበያ ጋር ስለሚንቀሳቀስ አሁን ብዙውን ጊዜ እኛ ምን እናገረው በሚዲያ ማነ በዚህ በራዲዮ አንድ ሰው ከገበያ ጋር የሚንቀሳቀስ መሽካንታ ሊወስድ ከሆነ በጣም መሽካንታው ጥሩ መሽካንታ ይሆንም ማለት ነው። ወራው ከፍያ ከፍል ያያለ ይላል። ዋናው መሽካንታ በጣም ከፍያለ ይላል። በጣም ችግር ያለው መሽካንታ ይሆናል። በዛን ሰዓት ባለ መሽካንታ ተጠቃሚው ዝም ብሎ በቃ አየር ይከፍላል ማለት ነው። እዚህ ጋር ጥንቃቄ ማድረግ አለብን።
1: ስለዚህ ቋሚ ወለድ ነው የሚሻለው ማለት ነው እንደ ባለሙያ?
0: አዎ፣ ቋሚና ከገበያ ጋር የማይንቀሳቀስ መሽካንታ ቢሆን በጣም ጥሩ ነው። ይሄ እንግዲህ እንደ ደንበኛው ከደንበኛው ደንበኛው ይለያያል። ለምሳሌ ገበያ የሌላቸው ሰዎች ቋሚ መሽካንታ የመቀበል ችሎታ የሌላቸው ሊኖሩ ይችላሉ። ግን ቋሚ የመቀበል ችሎታ ካላችሁ ያ መሽካንታ በቋሚ ነገር ብታረጉት፣ ቋሚም ሲባል የተለያየ ቋሚ መሽካንታ አለ። እዚህ ጋር መጠንቀቅ አለብን። ስለዚህ በባለሙያ አጥሮ አርጎ ቀድም እንዳልኩት በ90% መሽካንታ ማካሩ ትኩረት ማድረግ ያለበት ከመሽካንታው ቀመር ላይ ነው። በዛን ሰዓት ለደንበኛው ጥሩ ውጤት ያመጣል ማለት ነው።
1: ዮኒ ከዚህ ጋር ተያይዞ ስለዚህ ላይ እንግዲህ እንዳልከው ባለሙያው ይወስነዋል። ያ የሚበደር ሰው የሚወስደው የብድር አገልግሎት አማካሪ ባለሙያ ሊወስነው ስለሚችል እንዳልከው ምን አይነት የብድር አገልግሎት አማካሪ ባለሙያዎችን ነው መውሰድ የምንችለው? እንዴት ነው ማወቅ የምንችለው ስነሱ ጥሩ መሆናቸው?
0: ኦኬ፣ በጣም ጥሩ ጥያቄ ነው። በአሁኑ ሰዓት ብዙ ደንበኞች ምድር የሚፈልጉ ወረካሽ የመሽካንታ አማካሪ ነው። በመጀመሪያ ደረጃ ጭራሽ የመሽካንታ አማካሪ ከመሄዳችሁ በፊት ስለዛ የመሽካንታ አማካሪ ስንት ዓመት እንደሰራ ከሌላ ሰው ፊድባክ ወይም የተለያዩ ሀሳቦችን ከሌላ ሰው መጠየቅ፣ አገልግሎት ከተቀበለ ሰው እንዲሁም ከባንክ አማካሪው ጋር ተገናኝቶ በቴሌፎን ሳይሆን ተገናኝቶ ስለ ሁሉም ነገር ሁኔታውን ማየት በጣም አስፈላጊ ነው። ይሄ በጣም በጣም ወሳኝ ነገር ነው። አሁን ብዙ ደንበኞች እየደወሉ እዚህ ጋር እኮ 4000 ብር ያደርግልኛል እዚህ ጋር አቃቸዋለሁ። ሁሎች የመሽካንታ አማካሪዎች እናቃቸዋለሁ። በተለይ በእኛ ህብረተሰብ የሚሰሩት እናቃቸዋለሁ። ስለዚህ ምንድነው እነዚህ የመሽካንታ አማካሪዎች የሚያድርጉት? ዝም ብለው በቃ የቢሮክራሲ ስራዎችን ነው እንጂ የሚሰሩት መሽካንታቸው ቀመር ወይም ስለመሽካንታቸው ወለድ አይዋጉላቸውም። ከዚህ ጋር በጣም በጣም ጥንቃቄ ማድረግ አለብን ደንበኞች። 4000 ብር የመሽካንታ አማካሪ ተዋርጎ ከ4-5 ባንኮች ይዋጋል ማለት አይ ዶንት ኖ እኔ አላቅም። ስለዚህ
1: አንድ ባንክ እዚህ ጋር ይቅርታ፣ ያው ተያይዘው የሚመለስ ጥያቄ ስላለ ነው። ቅድምም ከላይ አንስተዋል እንመለከተዋለን ቆየት ብለን ያልኩት ለዚህ ነው። ከአንድ ባንክ እና ከተለያዩ ባንኮች ጋር የመስራት ሁኔታ አሁን ምናልባት በአብዛኛው አጋጣሚ ይመስለኛል የብድር አገልግሎት አማካሪዎች በቋሚነት የሚሰሩ አፍራቸው የሚሰሯቸው ባንኮች ይኖር ይሆናል አንድ ወይም ሁለት እና ተበዳሪዎችን እነሱ የሚሰሯቸው ባንኮች ጋር እዚህ ሂሳብ ክፈቱ የሚሉ አማካሪዎችም እንዳሉ ሰምቻለሁ። ትንሽ አንዳንድ ጊዜ አለመግባባትም ይፈጠራል አለመግባባት በዚህ ምክንያት እና እነዚህ የብድር አገልግሎት አማካሪዎች ከአንድ ወይም ከሁለት ለማንኛውም አብሯቸው ለመስራት ከተስማሙት ባንኮች ጋር ሲሰሩ ባንኮች ከሌላው ባንክ ጋር ያለውን የገቢያ ሁኔታ እያወዳደሩ ቅናሽ የሚያደርጉላቸው ከሆነስ ምን ጉዳት አለው? ከአንድ ወይም ከሁለት ባንክ ብቻ ጋር ቢሰሩ አማካሪዎች?
0: በጣም ጥሩ ጥያቄ። አሁን መሰለሽ በአሁኑ ሰዓት የገቢያ ውድድር አለ። ለምሳሌ ባንክ ሚዝራህን ቢንወስድ፣ ባንክ ሎሚ ትላልቅ ባንኮችን ብንወስድ እያንዳንዱ ባንክ የራሱ የሆነ ጸባይ አለው። እያንዳንዱን ባንክ ወደድ ያለ ባንክ አለ፣ እርከስ ያለ ባንክ አለ። ለምሳሌ አንድ የመሽካንታ አማካሪ ከአንድ ባንክ ለምሳሌ የሚሰራ ከሆነ ያ የመሽካንታ አማካሪ ጥሩ ውጤት በፍጹም ሊያመጣለት አይችልም። ለምን መሰለሽ? ሌላ ብዙ ባንኮች እርካሽ የሚሰጡ ባንኮች አሉ። ብዙ የመሽካንታ አማካሪዎች ከአንድ ባንክ ሲሰሩ በፍጹም ያ ባንክ ሌላ ተጨማሪ ውድድር ካላደረግንለት ወለዱን በፍጹም ሊወርድልን አይችልም። ይሄ ነው ባንክ ሊሰጥ የሚችለው፣ ይሄ ነው በቃ የወረደ ከሌሎች ባንክ በጣም ቅናሽ የሆነ ወለድ ነው የሚሰጠው ምናምን ይላሉ፣ ከዛ ይዘጋሉ ማለት ነው።
1: ያ ባንክ በተለየ ሁኔታ ለብድር አገልግሎት አማካሪዎች እሱ ጋር የሚሰሩት ከሌሎች ባንኮች አንጻር እያነጻጸረ እያወዳደረ ወለዱን አይቀንስላቸውም?
0: በፍጹም እንኳን እንደዚህ አድርጎ ነው ማለት ነው። እኔ ከ3-4 ባንኮች ጋር ስሰራ አንዳንዶች ባንክ ማሳው ማታን ወይም የመሽካንታ ውድድር ላይ ድሩ የርቢቱ የወለዱ ውድድር ላይ እንደዚህ አይነት ወለድ መስጠት አንችልም ብለው ይቀራሉ፣ ውድድሩ ላይ ይወጣሉ ማለት ነው። ከዛ ወዳደርና ወዳደር የመጨረሻው መስካን ባንክ ወለድ አነስተኛ የሚሰጠን ከዛ አደን ደመኞችን እናስፈርማለን ማለት ነው። ስለዚህ አንድ ባንክ የራሱን ኢንተረስ አለ ሚርባህም ይባላል ወይም ባንኩ የሚያገኘው ፐርሰንት ሚርባህ ብለን ተራዋል። በዛ ላይ ከሚያገኙት ጥቅም ማለት ነው መውረድ አይፈልጉም በፍጹም የፈለገ ቢሆን ግን ከሌላው የወለድ ውድድር ካረግንላቸው ከዛ ከሚያገኙት ቅድ ላይ ራሱ ወርደው መስጠት ይችላሉ ማለት ነው። ስለዚህ አንድ መስካንታ ማካሪ ካንድ ባንክ ብቻ የሚሰራ ከሆነ ጭራሽ የቢሮክራሲ ዶክመንት ብቻ ማስረከብ እንጂ ሌላ ምንም የሚሰራው ነገር የለም ማለት ነው። እና ዜጋ መጠንቀቅ አለባቸው አነስተኛ ገንዘብ አነስተኛ ውጤት ነው የሚያመጣው።
1: እንግዲህ ደንበኞች የሚከፍሉት ገንዘብ ቅናሽ ከሆነ እንግዲህ በሁሉም አጋጣሚ ላይ ሆነ ይችላል ምርመራ ማድረግ ያስፈልጋል ማለት ነው። ለማንኛውም
0: አዎ ልክ ነው ይሄ በጣም አስፈላጊ ነው። ቀደም እንዳልኩሽ ከሶስት ከአራት የባለሙያዎች ተገናኝተው ስለሙያው ሁሉን ነገር መጠየቅ ማየት መመርመር ማወዳደር በጣም አስፈላጊ ነገር ነው።
1: ጥሩ እንግዲህ ዋና ዋና ያልናቸውን ሐሳቦች ያነሳን ይመስለኛል። ለማጠቃለያ እንደው ለአድማጮቻችን የምታስተላልፈው መልእክት ከሙያ አንጻር?
0: ኦኬ እንግዲህ የመስካንታ ብድር በህይወታችን በጣም ትልቅ እና ብዙ ብድር ብለን ከምንወስዳቸው ብድሮች አንዱ ነው። ስለዚህ የመስካንታ ብድር ስንወስድ በጥንቃቄና በባለሙያ ታጅቦ መሆን አለበት። ምክንያቱም 100 ሺ ወይም 20 ሺ ብር ብድር አለ ይሄ በሚሊዮን የሚቆጠር ብድር ስለሆነ በጥንቃቄ ያን ነገር ካልወሰር ነው ዘላለማችን ዝም ብለን የባንክ ባሪያ ሆነን እንቀራለን ማለት ነው። ማንኛውም ሰው ትልቅ ሰው የበሰለ ሰው ይሄን ነገር ማወቅ አለበት። ምክንያቱም በጣም ይሄ ብድር በጣም ሰዎችን ዘላለማቸውን ማለት ነው 30 አመት 20 አመት የሚከፈል ብድር ስለሆነ ይህን ነገር በትክክልና በጥሩ አማካሪ ታጅባችሁ መውሰድ አለባችሁ ማለት ነው።
1: ጥሩ የብድር አገልግሎት አማካሪ ወይም ዩኤስ መሽካንታ አቶ ዮኒያስ ራስ ስለሰጠህን ሙያዊ ማብራሪያ ከልብ እናመሰግናለን።
0: በጣም አመሰግናለሁ ወርቅነሽ። አመሰግናለሁ ስላዳመጣችሁ አድማጮች መልካም ቀን ይሁን።
1: እሺ እናመሰግናለን መልካም ቀን።
2: በመቀጠል የተከበራችሁ አድማጮቻችን ወደ ሰሜኑ ክፍል በማለፍ በወቅታዊ የፖለቲካ ተጨባጭ ሁኔታ በተመለከተ ካለን አጭር ጊዜ ከአቶ በላይነህ አከለ ጋር ቃለ ምልልስ እናደርጋለን። አቶ በላይነህ ጤና ይስጥልኝ እንደምን አለ?
3: ጤና ይስጥልኝ የሻየው። ጤና ይስጥልኝ ወርቅነሽ። እንዲሁም አድማጮች እንደምን ዋላችሁ?
2: ደህና ነን እግዚአብሔር ተመሰገነ ይሁን ደህና ነን። ወርቅነሽ እቴ ያመጣችው ርዕሰ ጉዳይ ዘሆነና የፖለቲካ ተጨባጭ ሁኔታ በተመለከተ እንዲያው በሰሜኑ ክፍለ ሀገር እንዴት ነው?
3: እንግዲህ ወቅታዊ ጉዳዮች በእውነት ምርጫን በተመለከተ አሁን ያለው ሁሉም ፓርቲዎች ሩጫ ላይ ነው ያሉት። ምክንያቱም ለአራት ዓመት የሚቆይ ቤት የሚሰሩበት የሚፈልጉትን የሚያገኙበት እያንዳንዱ ፓርቲ የራሱን ያው አቋቁሞ እየተሯሯጠ ነው ያለ። ስለዚህ በእውነት በዚህ ሰዓት ምርጫ ቀላል ነገር አይደለም። እያንዳንዱ ራሱ መራጩ ህዝብ ከጎኑ ለማድረግ ሰፊ ስራዎች እየሰሩ ነው ያሉ።
1: አዎ አቶ በላይነህ፣ በዚህ ወቅት እንግዲህ ፖለቲከኞችም ቃል የሚገቡበት ህዝቡ ደግሞ ቃል የሚያስገባበት ወቅት ነው አሁን ያለንበት ወቅት። አንዳንዴ ፖለቲከኞች ከመመረጣቸው በፊት የሚገቡትን ቃል ወደ ክነሴቱ ከገቡ በኋላ የመግባት እድል የሚያጋጥመው አይፈጽሙም ይባላል። እንግዲህ መራጭ ይህን ነገር ልብ ማለት አለበትን መቼም እንዲህ እየተባለ ነው ብዙ ዘመናት የመጣ ነውና በተለይ የኛ ማህበረሰብ መብሰል አስተሳሰቡን መቀየር አለበት በዚህ ርዕሰ ጉዳይ ዙሪያና ዞሮ ዞሮ የፖለቲካ ኃይል ሲኖረው ነው ብዙ ነገሮችን በክነሴቱ ማስፈጸም ይቻለው እና ከህዝቡ እንደው ምን ይጠበቃል ትላለ?
3: እንግዲህ በእውነት ምርጫ ሲመጣ የኛ ማህበረሰብ አንደኛ በአስተሳሰቡ መብሰል አለበት። አሁን ተመራጮች አሁን ብዙ ነገሮችን ያስጨብጣሉ፣ ፕሮግራም ያወጣሉ፣ እቅድ ያወጣሉ። ግን ምን ያህል ነው እውነታ የሚለውን ምን ያህል ነው በተግባር ነገ መሬት ላይ የሚውለውን የእኛን ችግር መፍታት የሚችለው ፓርቲ ማን ነው የሚለውን ከወዲሁ ማሰብ ያስፈልጋል። ስለዚህ በመጀመሪያ መምረጥ መብት ያለን ሰዎች በምርጫ ጊዜ ድምጻችን ወጥተን መስጠት አስፈላጊ ነው። ምክንያቱም ያ ሰው መኖሩን ማወቅ የሚችለው ምርጫ በመጣ ጊዜ መብቱን ሲያስጠብቅና ሲጠቀም ነው፣ ለሚፈልገው አላማ ሲያውል ነው። ሁለተኛው ግን ፓርቲዎች በሚያደርጉት ቅስቀሳ አስቀድሞ ምን ይሰራልኛል የሚለውን ፓርቲ ከወዲሁ ግንዛቤ ማዝያ ያስፈልጋል። ይህ ካላደረግነን በየአመቱ በየአምስት አመቱ አራት አመቱ ምርጫ ሲመጣ ተከፋፍለን አንድ የምንፈልገው ነገር ሳናገኝ እንዳንቀር ከወዲሁ መብሰልና ማሰብ መለየት ያስፈልጋል ማለት ነው። ለህብረተሰባችን በኔ በኩል እንደዚህ በዚህ መንገድ ያደ እንደሆን ፓርቲዎችም ጠንካራ መሆናችን ካወቁ የሚገቡትን ቃል ወደ ተግባር ሊፈጽሙና ሊተረጉሙት ይችላሉ ያምናለሁ።
2: በጣም ጥሩ አቶ በላይነ። አሁን ያለው ሁኔታ ቀደም ዳልከው ሩጫ ነበር እንግዲህ እጩ ተወዳዳሪዎችን ለማስመዝገብ ከፍተኛ ሆነ እየተንቀሳቀሱ ናቸውና እስከ ነገ ማታ ድረስ የመጨረሻ ይሆናል ማለት ነው። በእጋቸው በሰረት መዛም የስም ዝርዝራቸውን ለማክራ ያስመራች ቦርድ ያስረክባሉ ተብሎ ይጠበቃል። እንዳንተ አመለካከት እንግዲህ ምን እንጠብቃለን? እንደ ዜጋ እያንዳንዳችን አስቸኳይ እንግዲህ የሚመረጠው አዲስ መንግስት ምንድነው የምንጠብቀው? ያለን በኢኮኖሚም ሊሆን ይችላል በደህንነትም ሊሆን ይችላል እንደምን ታስባለህ?
3: እንግዲህ በእውነት አንድ ሀገር የሚያስፈልጋት መጀመሪያ አንድ ጠንካራ መሪ ነው የሚያስፈልጋት። ሀገር ሲኖር ነው በሀገር ውስጥ ማህበረሰቡ መኖር የሚችለው። ስለዚህ ጠንካራ ፓርቲዎች ሀገሪቱን የሚያስጠብቁ ከምንም በፊት ሀገሯን የሚያስጠብቅ መሪ ያን የሚመራ ሰው ያስፈልገናል። ያን ሰው ቅድም እንደጠቀስኩት ካሉት ፓርቲዎች ለይተን መጽናው ጥተን መምረጥ እንዳለብን አስፈልጋጊ ነው። ከዛ ቀጠል ሲል ዛሬ የኢኮኖሚ በጣም ተዳቋል። ምክንያቱም ምንም ብዙ ይሄነው ባይባልም የኑሮ ውድነት አለ። በኑሮ ውድነት ህብረተሰቡ ተታች ያለው ዳሁን ህብረተሰብ ወረድ ብሎ የሚያይ ፓርቲ መሆን አለበት። አንድ ጊዜ ትንሽ ከፍ ያለው ተስፋ ያለው ማህበረሰብ ተስፋ አለው ምን ጊዜም ቢሆን። ግን ተታች በተለይ በሽማግሌዎችና አቅመ ደካማ በሆኑ ሰዎች ላይ የኢኮኖሚ የተሻሻለ ለውጥ የሚያመጣ ፓርቲ መሆን አለበት። ከዛ ሲቀጥል አንድ ዜጋ ሀገር መለወጥ የሚችለው ልጆች በትምህርት ፖሊሲ ላይ ጥሩ ትምህርት ኑሯቸው ሀገር ነገ ተረካቢ እንዲሆኑ መልካም የትምህርት ስትራቴጂና ፖሊሲ ተነድፎ ልጆች ጠንካራ ተማሪ እንዲሆኑና ነገ አገሪቱን መምራት የሚችሉ ትውልድ እንዲፈጠር መሆን ያስፈልጋል ብዬ ነው የማምነው። የለውጭ እንዳሉ ሆኖ
1: እውነት ነው በጣም ወሳኝ ነው ልጆች ላይ ትኩረት ማድረግና እንደተባለው ሀብታሙም እንግዲህ ሀብታም የሚባለው ደናግቢ ያለው ማህበረሰብ ዝቅተኛውም ደግሞ እንዲሁ እንደነገሩ በዝቅተኛ ደሞዝ የሚስተዳደረው ገበያ የሚያደርጉበት ሱቅ አንድ ነው ማዕከል ዞሮ ዞሮ እኩል ነው ከፍለው የሚወጡት የሚገዙትን እቃና ይሄ ነገር እውነት ትኩረት ሊሰጥበት ይገባል። እስራኤል ኑሮ በጣም የኑሮ ውድነት አለ። በእስራኤል ከሌሎች ሀገራት አንጻር ስታይ አብዛኛው ሀገራት ውድ ነው እዚህ የምንገዛው ነገር በአብዛኛው
3: በጣም። ከዛ ሲቀጥል ደግሞ ጊዜ ካለ አሁን ወገኖቻችን ደግሞ በአዲስ አበባና በጎንደር የሚጠባበቁ ወገኖቻችን አሉ። ዛሬ አለማችን በጣም ሁላችሁም በሬዲዮን በመገናኛ መስመር ላይ እንደምትረዱት እንደምታዩት የኑሮ ውድነት ከዛም ጣራ ይነካ ነው። ከዛም ወረድ ሲል ደግሞ የሰላም ሁኔታም በጣም አስቸጋሪ ላይ ነው ያሉት። የነዚህም ሁላ የዳሰሰ ወይም የሚመለከት ፓርቲ መንግስት መቋቋም አለበት መምጣት አለበት የሚል ነው ያለኝ።
2: በጣም ግሩ
1: ያው ብዙ ጊዜ ሻያው እንደኛ ማህበረሰብ ተበላይነ አንድ አይነት ፓርቲ ነው የሚመርጡ። በቀላሉ እነሱን ሐሳባቸው ማስቀየር ይቻላል እነሱ በጀት ያዘ ነው እነሱ ድምጽ የሚል ሐሳብ ይሰማል በተደጋጋሚ በምርጫ ወቅትና እንደው ይሄ ነገር እውነት ለመሆኑ በርግጥ ምርመራ ጥናት ማካሄድ ያስፈልጋል። እንደው ግን ሐሳቡ እውን እንዳይሆን እንደተባለው በቀላሉ የህብረተሰቡን ድምጽ ወደ አንድ አቅጣጫ መውሰድ እንዳይቻል ባለቀ ጊዜ ባጭር ጊዜ ህብረተሰቡን ማድረግ አለበት ትላላቶ በላይ ነው።
3: እንግዲህ በዚህ ዙሪያ ላይ ልሻውን ቅድም ከላይ እንደተጠቀሱ ምርጫ ሲመጣ ነው እኛም መራጩም ተመራጩም ይሯሯጥ። ይሄን ነገር ቀደም ብሎ መሰራት ይገባው ነበር። አሁን ይሄ በእኛ ራስን ይቻለ በእኛ ማህበረሰብ በሁለት እግሩ ቆሞ ለመሄድ ብዙ ፍራ አልተሰራም። እንግዲህ እንደሚታወቀው ምርጫ ሲመጣ አገኘ ነው ዞንን የሚሄደው። ስለዚህ ይሄ እንዳይሆን ጠንካራ ተሳሰብ መብሰል አለብን። በእውነት አሁን ተባለፉት አመታቶች አሁን እየበሰለ መጣል ማህበረሰባችን ወጣቶችም እየደረሱ መጣዋል። ስለዚህ የትኛው ፓርቲ ነው የኔን ችግር የሚፈታ የሚለውን ነገር በሰል ባለ አመለካከት ማሰብ አለብን። አስቀድመን ውልን ቢሆን መውሰድ አለብን። ይሄን የምታደርግልኝ ከሆነ እዚህ ቦታ ላይ የምታስገባይ ከሆነ ብሎ በሰላም ባለው አመለካከት መዋየት ያስፈልጋል። ይሄ ካልሆነ ያው ያገኘው ወስዶ እንትን እና የሚለናል። ስለዚህ በእውነት ህብረተሰባችን ይሄን ችግር የሚፈታ ፓርቲውን በአንድ ላይ እንኳን ሆነን ድምጻችን ሰጠን ችግራችን እንዲፈታልን ማድረግ ከውዲሁ ማሰብ መብሰልም አለብን የሚለናል።
2: ሽላ ማጠቃለያ አቶ በላይነህ እንደው ባጭሩ አሁን ያሉት ጩቶ ዳዳሪዎቹ ፖለቲከኞቹ ደግሞ የድምጽ ድጋፍ ለማግኘት ሲባል ደግሞ ምን እንደሚሰሩ ከተመረጡ በክነሴታ አባላት ሚኒስተሩ ነው ከተመረጡ ምን ይፈጽማሉ ምን ይሰራሉ ብሎ ህብረተሰቡ ገለጻ ያደረጉ ብለታ አስባለ። እንደው ባጭሩ
3: እንግዲህ አሁን ገለጣ ለማድረግ ብዙም ተናላሉ ለወደፊት ምን ሰራለ የሚለው ነገር በኔ በስፋት እስካሁን ድረስ መግለጫ የሰጠንትን የለም። ነገር ግን በተለመደው መንገድ እያንዳንዱ የራሱን ፖሊሲ የራሱን ስትራቴጂና ህጎችን ያቀርቡ ይችላል። ግን ቅድም እንደተጠቀስኩት ዋናው ህብረተሰቡም ይጠይቀው ጥያቄ ቅድም ያቀርብኳቸው ነው። ይሄ ታችኛው ደሃ ማህበረሰብ ችግሩን የኢኮኖሚውን ማሻሻል እንዳለበት ሰላሙን የሚያስጠብቅ መንግስት መምጣት አለበት። እንዲሁም ደግሞ ቅድም እንደተጠቀስኩት በተለይ በእኛ ማህበረሰብ ስንመጣ በልጆች በወጣቶች ላይና እንዲሁም በጎንደርና በአዲስ አበባ የሚጠባበቁትን ወንድሞቻችን ጠለቅ ብሎ የሚያይና ችግር የሚፈታ ፓርቲዎች መምጣት አለባቸው። በነገራችን ላይ
2: እናመሰግናለን። ጊዜ የለንም የተሲሏች ለሌላ ሚክሮፎን
3: በጣም አመሰግናለሁ። መልካም ምሽት
2: ለሁላችን አድማጮቻችን። ወርቅነሽ እሸቴ ለዚህ ፕሮግራም መሳካት ለተባበረው ለአጠናካሪዋ ለሃና ስፈራው ሃና ስፈራው ይሆንና የቴክኒክ ባለሙያችን ደግሞ ኢላን አዞላይ ነው።
1: ኢላን አዞላይ ቀደም ሲሪዮስ ይታኑሪ ነበር
2: ተቃይሯላው ለእያንዳንዱ ነው ክሬዲት የሚሰራው አስፈላጊውን ምስጋና ይገባዋል። መላ አድማጮቻችን እኛ ጋር ቆይታችሁ እናመሰግናችኋለን። ወርቅነሽ እሸቴ አስተናግደናል ደግሞ አስተናግደናል አይደል?
1: መልካም ቀን
2: መልካም 7 ሰዓት ላይ በሰላም ያገናኘን። በደህና አምሹ።

0: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አመሻችሁ።
1: ካንሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከምሽቱ 7 ሰዓት እስከ 8 ሰዓት
1: የሚያሰራጨው ዝግጅት እነሆ ጀመረ።
0: የተከበራችሁ አድማጮች ጤና ይስጥልን እንደምን አመሻችሁ። እለቱን ደብራን ዘመን አቆጣጠር ካፍ ኸይ በኤሉል ታፕሽን ፔባብ ዳውሮፓ ዘመን አቆጣጠር ሴፕቴምበር 7 ቀን 2026 ዓመተ ምህረት ነው። እንደ ኢትዮጵያ ዘመን አቆጣጠር ደግሞ ረተሰኞ ጳጉሜ 2 ቀን 2018 ዓመተ ምህረት ነው። የቴክኒክ ባለሙያችን አሳፍ ሞስኮቪች ሲሆን የፕሮግራሙ አጠናካሪዋ ሃና ስፈራው ነች። የስቱዲዮ ተረኛ አስተናጋጁ ይሻያው ደጉ ነኝ። ያሉን ዝግጅት የሰዓቱን ዜና ቀጥለን ወቅታዊ ዘገባ ከደህንነት ዘጋቢያችን ጥላሁን መልኬ ጋር በቀጣይነቱ ሳምንታዊ ህግና ፍትህ ፕሮግራም ባይቸው ባዬ ይቀርባል። ቆይታችሁ እኛ ጋር ይሁን። አሁን ዜና በቅድሚያም አርዕስተ ዜና። በአይዘንኩት የሚመራው ያሻር ፓርቲ የጮችን ዝርዝር ለክነሴት ፓርላማ አቀረቡ። ተጠባባቂው ብርጋዴር ጀነራል ኦፌር ዊንተር የሚመራው አምሃ እስራኤል ፓርቲ የጮችን ዝርዝር ለክነሴት ዛሬ ማምሻውን አስረከቡ። የብሔራዊ ደህንነት ሚኒስተር ቤን ግቢር የፍልስጤም ራስ ገዛ አስተዳደር ሐማስ በኦክቶበር 7 የደረሰብንን አይነት ጥቃት በእኛ ላይ ለማድረስ ከመቻሉ በፊት እንዲደመሰስ ጥሪ ያቀረቡ። ዛሬ ማለዳ በሰማሪያ ቀበሌ በሽብር የጩቤ ጥቃት የቆሰለው የ20 ዓመቱ ወጣት እስራኤላዊ እየተሻለው ነው። በሚቀጥለው ሳምንት መጨረሻ ሊካር ታቅዶ የነበረ የገሊላ ባህር ኪኔሬት ዋና ውድድሩ ለሌላ ጊዜ ተራዘመ። በክነሴት የሚሉት የዋና ዋናዎቹ ናቸው። ዜና በዝርዝር እንሆም። በክነሴት የእስራኤል ፓርላማ ህንፃ የምርጫ እጩዎች ዝርዝር የማስረከቡ ሂደት ቀጥሏል። በጋዲ አይዘንኩት የሚመራው ያሻር ፓርቲ በምርጫ ወረቀት ላይ ዳሌት ሬሽ ካፍ የሚለው የዕብራይስጥ ፊደላት እንዲጻፍበትም ጠይቋል። የፓርቲው ተወካዮቹም ሻኦል ሜሪዶርና ኢንባር ሃሩሽ ጊቲ አጭር ንግግር አድርገዋል። በክነሴት ይህንን ዝርዝሩን የጮቹን ስም ዝርዝር ሲያስረክቡ
2: אנחנו באים לעשות שינוי, תיקון גדול שהמדינה הזאת צריכה. אנחנו מפלגה שעמלה קשות גם להכין את הגוש שלנו לקראת המועד הזה. ארבע מפלגות שבגוש הזה הם הארבע המפלגות הרלוונטיות, כל השאר בצד של נתניהו, ואנחנו בדרך לעשות שינוי.
3: ברשימה שלנו 50% נשים, 30% צעירים. אנחנו נרגשים מאוד להיות האלטרנטיבה השלטונית במדינת ישראל.
0: አው ባጭር ንግግራቸው እኛ ለውጥ እናመጣለን፣ ይህን ሀገር የምትፈልገውን ትልቅ ማስተካከያ ለማድረግ ነው የመጣ ነው። እኛም የእኛን ጓራ ብሎክ ለዚህ ወቅት ለማዘጋጀት በጠንካራ ሁኔታ የሰራን ፓርቲ ነን። በዚህ ጓራ ውስጥ ደግሞ ያሉትን አራቱ ፓርቲዎች አግባብነት ያላቸው አራት ፓርቲዎች ናቸው። ሌሎቹ በሙሉ በናታንያው ወገን ናቸው። እኛ ደግሞ ለውጥ ለማምጣት በጉዞ ላይ ነን። በጮቻችን ዝርዝር ውስጥ 50 በመቶ ሴቶች፣ 30 በመቶ ወጣቶች ናቸው። በእስራኤል ሀገር ውስጥ የመንግስት አማራጭ በመሆናችን በጣም ስሜት አለን ብለዋል። ተጠባባቂ ብርጋዴር ጀነራል ኦፊር ዊንተር የሚመራው የአምሃ እስራኤል ፓርቲ የጮችን ዝርዝር ለክነሴት አስረከበም። ፓርቲው የምርጫ ምልክቱ እንዲሆን የብራይስት ፊደል ካፍ ሶፊት እንዲሰጥ ለጠይቋል። የሲና ዘጋቢያችን ሸሃር ግሪክ እንደገለጸው የዚህ ምርጫም ትርጉሙ ፓርቲው ከሌላ የምርጫ ዝርዝር ፓርቲ ጋር ከእንግዲህ መቀላቀል እንደማይችልና ከፈለገ ከምርጫ ውድድሩ መውጣት ብቻ እንደሚችል ነው። የጮቹ ዝርዝር የማስገባቱ ሂደት በግለክነሴት የማስረከቡ ሂደት ነገ ማክሰኞ 10 ሰዓት ላይ ይጠናቀቃል። የጽዮኑ ተሃዳቲት ፓርቲ ሊቀመንበር በጻሌል ስሞትሪች ከሌላ ፓርቲ ጋር ላለመቀላቀል በወሰኑት ውሳኔ ምክንያት ኦፊር ዊንተር ተችቷል። ስሞትሪች ሲናገሩ ዊንተር በግራን ሃይድናም የቀኝ ክፍ የመንግስትና አገዛዝና በእስራኤል ሀገር የወደፊት ዕጣ ፈንታ ላይ ቁማር ለመጫወት ወስኗል በማለት ወቅሰዋቸዋል። ስሞትሪች አክለውም የዊንተር በብሔራዊ ጓራ ውስጥ ለሚቀርቡ ማናቸውም ውህደት ጥሪዎች ያሳዩት ግትር እምቢተኝነት በጣም የሚያሳዝን ነው ብለዋል። በፒታቲክባ ከተማ የሚገኘው ቤሊንሶን ሆስፒታል በሰማሪያ በሚገኘው በሃባት ማኦዝ የእርሻ ሰፈር አቅራቢያ ዛሬ ጧት በደረሰ የሽብር ጥቃት በመካከለኛ ጉዳት የደረሰበት ናታኔን ያኮብስ በባገምገም እየተሻለው ነው ተባለ። ቁስለኛው የአመት ወጣት ያኮብስ እንደተናገረው አንድ አጠራጣሪ ተሽከርካሪ ወደ እርሻው የተጣጋ ሲሆን አንድ አሸባሪ ከተሽከርካሪ መኪና ወጣና ለማጥቃት ሲል እንዲህ ብሎ ተናግሯል።
4: יצאים סרקים, כדי צורך לה להתחיל לדוס אחריי, ולתקור אותי, התחלתי להילחם איתו, נצאתי לו אגרופים, דחסתי אותו, הוא נסע על הרצפה, ואני ביחד איתו, שאחרנו שינו על הרצפה, ניסיתי להרים איזה אבן, לצרוק לו בראש, ולא הגעתי, הסרקים שלו נשבר, נשאר הקלה, והוא ניסה לי להמשיך לתקור אותי עם זה, הגעתי לו, חנקתי אותו, ואז הוא הצליח לברוח,
0: እንደሰማችሁት በሽብር ጥቃት ዛሬ ማረዳ የቆሰለው አዎ ምህረት እየወረደ እየተሻለ መሆኑን ድምፁ ንግግሩ ያስረዳል። እሱ እንደተናገረው በጩቤ ወጥቶ በኔ ላይ መጮህ ጀመረ። አሸባሪው ሊያሳድደኝና ሊወጋኝም ጀመረም። እኔም ከእሱ ጋር መታገል ጀመርኩም። በቦክስ መታሁት፣ ገፋሁት። እሱም መሬት ላይ ወደቀም፣ እኔም ከእሱ ጋር አብሬ ወደኩም። ሁለታችንም መሬት ላይ ተኝተን ሳለም አንድ ድንጋይ አንስቼ ጭንቅላቱን ለመምታት ሞከርኩ። ነገር ግን ሊደርስበት አልቻልኩም። ያዘው ጩቤ ስለተሰበረ የቀረውን ስለት ብቻ ነበረም። በሱም ሊወጋይ መሞከሩ ቀጠለም። እኔ ግን ደረስኩበትና አንገቱን አነቁትም። ከዚያም አምልጦ መሸሻ ከቦታው አመለጠም። ከጥቃቱ ጥቂት ጊዜ በኋላም የእስራኤል መከላከያ ኃይል ወደ ካብላል ሰፈር መንደር ወደሚገኘው ቤቱ የሸሸውን አሸባሪ ተከታትሎ ገሎታል። ስልኩ በጥቃቱ ቦታ በመገኘቱ ማንነቱ ለደህንነት ኃይሎች ታውቆ ነበረም። ተዋጊዎቹም መኪናውን ከመኖሪያ ቤቱ ውጭ ለይተው አውቀዋል። ስላወቁትም አሸባሪውን ደምሰውታል ያለው የመከላከያ ሚኒስትር እስራኤል ካስ ዛሬ ጧት የፍልስጤም አስተዳደር ጦር መሳሪያ ወደኛ ማዞር የክደት ሁኔታ እንዳያስብ አስጠነቀቁም። እንዲህ አይነት ነገር ከተከሰተ ወደ እስራኤል መከላከያ ኃይል በይሁዳና ሰማርያ ቀበሎች ሙሉ ጦርነት እንዲጀመር መመሪያ መስጠቱን አብራርቷል። የብሔራዊ ደህንነት ሚኒስትር ቤንግቢር ቢንያሚኒ እና ጉታ በሰኞው የካን ረሸት ቤት ሬዲዮ ፕሮግራማቸው ላይ እንደተናገሩት እስራኤል መጠበቅ የለባትም፣ ይልቁንም አሁንኑ የፍልስጤምን አስተዳደር መደምሰስ ማጥፋት አለብን ሲሉ እንዲህ ተናግረዋል።
5: אני חושב שיש לנו שלל עדויות שברשות רוצים לעשות לנו מה שעשו בשביעי לעשירי.
6: אתה אומר שיש מה? מידע מודיעיני שמצביע על כך שארגוני הרשות הפלסטינית מתכננים עוד 7 באוקטובר?
5: יש מידע גלוי שהם מתאמנים, יש מידע גלוי שהם מכינים את עצמם.
6: אז מה עושים? אז מה עושים? אז מה ראש הממשלה עושה עכשיו שאחר כך לא יגיד שלא העירו וכו'?
5: תראה, ראש הממשלה כן מורה לצהל להערך, ראש הממשלה כן מכין, אבל אם אתם שואלים אותי, לא צריך לחכות, צריך לפרק
0: ሚኒስተር አቢ ቤን ከቢር እንደተናገረው እኔ እንደማስበው የፍልስጤም አስተዳደር በኦክቶበር 7 ያደረጉብን አይነት ነገር በእኛ ላይ ማድረግ እንደሚፈልጉ በርካታ ማስረጃዎች አሉን። የፍልስጤም አስተዳደር ድርጅቶች ሌላ የኦክቶበር 7 ጥቃት ለማካሄድ እያቀዱ መሆኑን የሚያሳይ የስለላም የመረጃ ጥቆማ አለ እያሉ በቤን ግብር ለመመድ ያደረጉ መሆኑን ፍልስጤማውያን የሚያስረዱ ግልጽ መረጃዎች አሉ። ራሳቸውን እያዘጋጁ መሆኑን የሚያሳዩ ክፍት መረጃዎች አሉን። እኔ ግን የስለላ መረጃዎች ይፋ አላደርግም። ታዲያ ጠቅላይ ሚኒስትሩ አሁን ምን ያደርጋሉ? በአላ ላይ የማስጠንቀቂያ አልተሰጠኝም ወዘተርፈም። በዚህ ላይ ጠቅላይ ሚኒስትሩ በእርግጥ የእስራኤል መከላከያ ኃይል እንዲዘጋጅ መመሪያ እየሰጡ ነው? ጠቅላይ ሚኒስትሩም በእርግጥ ዝግጁ እያደረጉ ነው? ነገር ግን እኔን ከጠየቅኳቸው መጠበቅ አስፈልግም። ይህንን የፍልስጤም ራስ ገዛ አስተዳደር ከወዲሁ ማፍረስ ያስፈልጋል ነው ያሉት። የእስራኤል ባንክ ከሚመጡት ቀናት ጀምሮ ወደ ባንክ ቅርንጫፍ መሄድ ወይም ቼክ የሚከፈልበት ቀን እስኪደርስ ድረስ በእጅ ይዞ ማቆየት ሳያስፈልግ በቀጥታ በባንኮች የሞባይል የእጅ ቴሌፎን መተግበሪያዎችን በአፕስ በጊዜ የተገደቡ የተራዘመ ቼኮችን ገቢ ማድረግ እንደሚቻል አስታወቀም። በእስራኤል ባንክ የክፍያና የዕዳ ክፍያ ስርዓቶች ክፍል ኃላፊ የሆኑት ኦፊር ጎላን ይህ እርምጃ የተወሰደበትን ምክንያት በካን ረሸት ቤት ሬዲዮ በጼባ ከሴፍ ከተሰኘ ፕሮግራም ጋዜጠኞች ጋር ከሮኔን ፖላክ በቀረበው ፕሮግራም ላይ እንዲህ ሲል አብራርቷል።
7: אם אני בעל דירה וסוחר אותה ומקבל 12 צ'קים, אני אוכל בעצם כבר במעמד קבלת הצ'קים הללו לסרוק אותם לאפליקציה הבנקאית ולקחת בחשבון שהם יופקדו במועד הפיראון שלהם. זהו מהלך שבעצם מביא בשורה אמיתית למשק, חוסך בעלויות, חוסך זמן גם ללקוחות, גם בהוצאות הטיפוליות שכרוכות בהפעלה של סליקה של צ'קים עתידיים, והבשורה באמת אמיתית היא שהיא צפויה להוזיל בעשרות אחוזים את העמלות הכרוכות במשמרת צ'קים ללקוחות.
0: ኦፊር ጎላ እንደተናገሩት እኔ የአንድ ቤት ባለቤት ሁኜ ቤቴን ላንድ ተከራይ ብሰጥና 12 ቼኮች ቢሰጡኝ ቼኮችን በተቀበልኩበት ቅጽበት በቀጥታ ወደ ባንክ መተግበሪያ በማድረግ ገቢ ማድረግ እችላለሁ። እንዲሁም ቼኮቹም የሚከፈሉበት ቀን ሲደርስ በራሳቸው ጊዜ ገቢ እንደሚሆኑ ተስፋ ማድረግ እችላለሁ። ይህ አሰራር ለኢኮኖሚ እውነተኛ የምስራች የሚያመጣ የውጭ ቅናሽ የሚያደርግና ለደንበኞቻቸውም ሆነ ለባንኮችም ጊዜን የሚቆጥብ ነው ብለዋል። የአየር ጸባይ ትንበያ በተለይ በነገ በተራራማ ቦታዎችና በአገሩት የውስጥ ክፍሎች ጥቂት የሙቀት መጠን ይጨምራል ተብሎ ይተነበያል። በአብዛኛዎቹ አካባቢዎች ደግሞ ከፍተኛ እስከ በጣም ከፍተኛ የሆነ የሙቀት ጫና ይኖራል። ከደገ ወዲያ ሮብና ሐሙስ የሙቀቱ መጠን የሚቀንስ ሲሆን ለወቅቱ ወደ ነበረው መደበኛ ሁኔታ ይመለሳል። የነገ ማክሰኞ ሙቀቱና ቅዝቃዜው በዲግሪ ሴንቲግሬድ ኢየሩሳሌም እና አካባቢዋ 33 ተላቪቭ እና አካባቢዋ ሃይፋ 31 በበርሺባ እና አካባቢዋ 36 እንዲሁም በኢላት ከተማና አካባቢዋ 40 ዲግሪ ሴንቲግሬድ ይሆናል። ዜናው አበቃ።

0: የተከበራችሁ አድማጮች ወደ ወቅታዊ ዘገባ እናልፋለን። ጌደነት ዘጋቢያችን ከጥላሁን መልኬ ጋር ነው የሚሆነው። ጥላሁን መልኬ ተናስተል እንደምናመሸ።
1: ለፍሊሻየው ሰላም ለንተም ለአድማጮችም።
0: ደህና ነን እግዚአብሔር ይመስገን። እንግዲህ የደህንነታችን ሁኔታ በይሁዳና ሰማርያ ቀበሌዎች እንዳው ማለዳ ላይ በሰማርያ ቀበሌ እንዳሸባሪ በጩቤ እስራኤላዊ በ20 ዓመት እድሜ ክልል የሚገኝን ወጣት አቆሰለውና አመለጠ። ግን መከላከያ ሰራዊት ተከታትሎ ደምስሶታል። እንዲህ ያለው ተጨባጭ ሁኔታን በተመለከተም ያለውን በሰሜን በደቡብ አሁን ትንሽ እየተፋፋመ ያለው ደግሞ በዚህ በይሁዳና ሰማርያ ቀበሌዎች አካባቢ ነውና እንዴት ይታያል?
1: ሲጀምር ኢሳያው ልክ ዜና ወጀህ ላይ ሁኔታውን አንተ ስታስረዳው ልክ እኔ ፊልም እንዴት ነው በአይን የምሰማው ነገር ካንተ አይኔ ላይ ይቀረጽ ነበር ልክ ፊልም እንደማይሆነው ማለት እንዴት ሲወድቁ እንዴት መጉዳት ሊፈልግ ሲል ጠላት እንዴት ሊከላከል እንደቻለ ወጣቱ ያን ተአምር ነው ሰሰብ እያዳመጥኩት በቃ ይሳል ነበር ጭንቅላቴ ላይ እና ያው እንዳልከው የሾምሮን አካባቢ በአስራዎቹ እድሜ ክልል ወዳዎቹ ይጣጋል። ያው ጠላቶች እንግዲህ ለጉዳት ነው አብዛኛው ሽብር ፈጥራ ድርጊት እንደው ባይሳካላቸው እንጂ በየቀኑ ይሁዳውያን እንጉዳ ብለው የሚወጡት ቁጥራቸው በጣም ብዙ ነው እና ዛሬን ወጣት በጩቤ ለመግደል ሙከራ ያደረገው ያው ወጣት በጣም ጎበዝ ስለነበር ማለት ነው ተከላክሎ ያው ህይወቱን ያተረፈበት ሁኔታ አለ። ከዛ ማልሳካለት ሲል ጠላቱ ማለት ነው የፍልስጤማዊ ወጣት ሲከው ተለው እንደማይስተካከለት ከሄደ በኋላ ያው በወታደሩ እንግዲህ የተገደለበት ሁኔታ አለ ማለት ሽብር ፈጣሪው ተገልሏል። ወጣቱ በአሁን ሰዓት ያው አስቸኳይ በአውሮፕላን ማለት ነው ወደ ሆስፒታል ሄዶ ያው ህይወቱን ለመታደግ መጀመሪያ አካባቢ ማለት መጠነኛ ጉዳት እንደደረሰበት ይባል ነበር። አሁን ግን ያው ምንም ለህይወቱ ምንም ስጋት እንደሌለ እንግዲህ ሐኪሞች የተናገሩበት ሁኔታ አለ። ግን ይሄ እንዴት ነው በየቀኑ የምንሰማው ዜና ነው ይሻየው ማለት ይሁዳውያን ከቤታቸው ወጥተው የማይመለሱበት ሁኔታ ሽብር ፈጣሪዎችም ያው እንዳልኩት ባይሳካ እንጂ ቢሳካላቸው በየቀኑ በህይወት ጉዳት ለማድረስ ብዙ ሙከራዎችን ያደርጋሉ። አሁን ያልከው የይሁዳና ሰማርያ አካባቢ አለመረጋጋት ይበልጥ ደግሞ በዓሉን ምክንያት አድርጎ የይሁዳውያን በዓል ያዝነው ወር ብዛት ያላት በዓሎች አሉ ከዚህ ጋር ተያይዞ ሽብርተኞች ሌላ ነገር ማለት በይሁዳዊ ለጉዳት ያደርሳሉ የሚል ፍራቻው አለ። ከዚህ አንፃር እንግዲህ ወደ አካባቢው የመከላከያ ኃይሉም ያው ከወዲሁ እንግዲህ ከፍተኛውን ኃይል ወደ ቦታው በመላክ ያን ቦታ የመጠበቅ ሁኔታ አለ። አንድ በኩል ያው ምንም እንኳን እነሱ ሙከራ ቢያደርጉም የነሱን የመቆጣጠር ሁኔታ ቢታይም በሌላ በኩል ግን እኛው ራሳችንም አንዳንዶቹ በጣም በጣት የሚቆጠሩት ደግሞ አካባቢውን ሰላም ከመንሳት በእነሱ ምክንያትም ያለው ሁኔታ ስናይ ትንሽ ግራ መጋባትና ካለው ከወቅቱ ተጨባጭ ሁኔታ ጋር የደህንነታችን ሁኔታ በጣም አስጊ ነው። ይበልጥ እንዳልኩት ከበዓሉ ጋር ወደፊት ያሉት የዓመት የዘመን መለወጫ በዓል አለ ሌሎች እንደ ኪፑርና ሌሎች በዓሎች ጥብቁናል ከዚህ ጋር ተያይዞ ከፍተኛውን ስጋት አለ። አሁን ያለው ሁኔታ ይሻየው እንደውም አንተም ዜና ወጃ ላይ ጠቁመዋል የመከላከያ ሚኒስትሩም ሆነ እንደገና የሀገር ውስጥ ደህንነት ጥበቃ ማለት ሚኒስትር ቤንግብሪም ዛሬ ፍልስጤማውያን ተመልከት እንግዲህ አሁን ጋዛ ውስጥ ያሉትን ሳይሆን እዚህ በይሁዳና ሰማርያ አካባቢ ደግሞ ከዚህ ከጋዛ ከሚኖሩት ባልተናነሰ ከ2 ሚሊዮን በላይ የሚኖሩ ዜጎች እነሱን እንግዲህ አብረው ተጓራተው የሚኖሩት ምናልባት ወደኛ ፈሙዝ የሚያዞሩ ከሆነ ዝሌ ለመጠቆም ያህል ይሻየው ያው ከኦስሎ ስምምነት በኋላ እነዚህን የፍልስጤማውያንን በራማላ በሚገኘው የፋታ ወይም የአቡ ማዘን መንግስት አማካኝነት እስራኤል የጦር መሳሪያ እየሰጠች በየጊዜው ማለት እነዚህን አንዳንዶችን ሽብር ፈጠራ ድርጊት ማድረግ የሚሞክሩትን የሚቆጣጠሩበት ሁኔታ አለ። ይህን የሰጠናቸውን መሳሪያ ግን ወደኛ የሚያዞሩት ከሆነ በእስራኤል በኩል ምንም ጥያቄ በሌለው አጠቃላይ ጦርነት በእነሱ ላይ አጠቃላይ ጦርነት እናውጃለን ሲሉ የመከላከያ ሚኒስትሩም ተናግረዋል። እንደገና እንዲያውም ከሳቸው በጣም ከረር ባለ ሁኔታ የሀገር ውስጥ ደህንነት ጥበቃ ሚኒስትሩ ቤንግብሬም ዛሬ እንዲያውም መደምሰስ ምንም ጥያቄ በሌለው ለምን የሚል ጥያቄ ሲነሳላቸው ምንም እነሱ እየተለማመዱ ነው የሚያደርጉት እንቅስቃሴያቸውን ስናይ መረጃዎች አሉን በእኛ ላይ አፈሙዝ ለማዞር ያሰቡበት ሁኔታ አለ። ስለዚህ ጥቅም 7 የሐማስ አናስበው ያደረሰብን ጉዳት ድጋሚ ከመፈጠሩ በፊት በእነሱ ላይ እርምጃ መውሰድ አለብን ያሉበት ሁኔታ አለ። በርቂ ማለት እንግዲህ ያው መቼም ሁሉም ዜጎች ሀገር ዜጎች ይቀበሉታል ማለት አይደለም። በይበልጥ ፖለቲከኞቹ ወይም ደግሞ የግራ ክፍሎት አለ የሚከተሉትኝ የዲሞክራት ፓርቲ ሊቀመንበር ያይር ጎራል ይሄን በከተሙ በኋላ እንደ እነዚህ ፍልስጤማውያን ማለት በመንግስት ደረጃ ራማላ ተቀምጦ የፋታን በሚመሩት አቡ ማዘንና የደህንነት ክፍላቸው የጦር መሳሪያ የሰጠናቸው የሚሰሩት ስራ ለእስራኤል ደህንነት ከፍተኛ አስተዋጽኦ ያበረክታል ሲሉም ደግሞ አንዳንድ ፖለቲከኞች ድምጻቸው ይሰማል። ምን ማለት ነው? በርግጥ አለመረጋጋቱና አልፎ አልፎ አንዳንዶቹ ያው ሙከራ ያደርጋሉ በይሁዳ ወለሽ ብርፈጥራ ትርክት እነዚህ ደግሞ የሐማስ ድርጅት ያሳመናቸው በገንዘብም ደግሞ ሌሎች ምክንያት ኑሯቸው ቀጠናውን እንዴት ነው ወደ ጦርነት ለማጓት ፍላጎት ያላቸው አሉ። ግን ሌሎቹ በአብዛኛው ወይም ደግሞ ከቦታው ባለው የደህንነት ክፍል የፍልስጤማውያን ማለት በአቡ ማዘን የሚመራው ከእስራኤል ጋር ባለው የደህንነት ስምምነት ወደኛ ከመምጣታቸው በፊት እነዚህ ብርፈጣሪዎች እነዚህ የአካባቢ ወደነት ጥበቃ ክፍል መጀመሪያ የሚቆጣጠሯቸውና የሚያስሯቸው እነሱ ናቸው። ስለዚህ ይህን ስምምነት ካፈረሰንና ከነሱ ጋር ጦርነቱ ከገባን ከጥቅሙ ጉዳቱ ያመዝናል ሲሉ አንዳንድ ፖለቲከኞች የሚናገሩበት ሁኔታ አለ። እንግዲህ ከፖለቲካ ጋር የተያዘና በጣም አነጋጋሪ ነው። ለማንኛውም ይሁዳና ሰማርያ ከበዓሉ ጋር በተያያዘ ወደፊት ከሚጠብቁን የይሁዳውያን በዓል ጋር በተያያዘ በጣም በጣም አስጊና በጣም እንዴት ነው በየቀኑ የሽብር ፈጠራ ድርጊቶችን እንዴት ነው ከነበረው በዛ ባለ ሁኔታ ይከሰታል የሚል ስጋቱ አለ። ለዚህም ሲባል መከላከያ ኃይሉ እንግዲህ አካባቢውን ብዛት ያላቸው ወታደሮች እንደተለመደው ወደ ቦታው በመላክ የመቆጣጠርና የመከላከል ሙከራው ይደረጋል። ይህ ብቻ አይደለም፣ ወደ ውጭ ወጣ ስንልም በዚህ በዓል ምክንያት ወይም ደግሞ ሌሎች ጠላቶቻችን እንደ የሐማስ ድርጅት ህዝቡላም ሆነ ኢራንም ራሷ እንደገና ሁቲም አማጽያንም ተደምሮበት በውጭ ምናልባት ሳይሳካላቸው ቀረና ከእስራኤል ጋር ያለው ጦርነት እንደመሸነፍና ድክመትም ስለታየባቸው በውጭ ግን በይሁዳውያንና በእስራኤላውያን ተቋሞች ላይ ወይም በዜጎች ወደ ሽርሽር በሚወጡት ላይ ጉዳት የሽብር ፈጠራ ድርጊት ያደርሳሉ የሚልም ትናንት ይማላል ወይም ደግሞ የአጠቃላይ የብሔራዊ ደህንነት ጥበቃው ድርጅት ማለት ነው ትናንት መግለጫ ሰጥቷል። ማለት ዜጎች እንዲጠነቀቁና በዓሉን ምክንያት በማድረግ ወይም ነጠላቶቻችን በይሁዳውያን ላይ በእስራኤላውያን ላይ ጥቃት ያደርሳሉ። አጠቃላይ ሁኔታውን ስናየው ይሁዳና ሰማርያ አካባቢም አጠቃላይ በሁጭም ሻያው ሌሎች የተከፈቱ በሮች ሳይዘጉ በደቡቡ የሰሜኑ ጉዳይ አለ፣ በይቅርታ የሐማስ ጉዳይ አለ፣ ወደ ሰሜኑ ስንሄድ ደግሞ የህዝቡላ ጉዳይ፣ ከዛም አልፎ ኢራን አለች። ሁኔታዎች ክፍት ሆነው ከአጠገባችን ግን ከዚህ ያለውን የይሁዳና ሰማርያ ሁኔታ ስናየው በጣም አስጊ እና ሁኔታው እንግዲህ ያው ዛሬ ያየነው ሁኔታም ተጨምሮበት አስጊ ነው፣ በጣም ያስፈራል።
0: የይሁዳና ሰማርያ ቀበሌዎቹን በዚህ እንዳለ በዛ አካባቢ የሚገኘው የእስራኤል መከላከያ ሰራዊት ዝም ብሎ እንቅስቃሴውን አጠናክሮ እንደቀጠለ ነው እና የሐማስ ቀንደኛ አሸባሪዎች ወታደራዊ ክፍል እየደመሰሰ ነው። አሁን በትናንትናው ዕለት በጣም ትንግርት የሆነ አንድ አሸባሪ ወታደራዊ በኦክቶበር 7 የሽብር ጥቃት ላይ የጦር መሪ ነበረ። እሱ ከፍልስጤማውያን ህጻናት ሴቶች አካባቢ ካሉበት አካባቢ ነበረ እና አሁን እሱነቱን መከላከያ ሰራዊት አውቀው ወደዚህ ቀንደኛ አሸባሪ በተኮሱበት ጊዜ እነዚህ ህጻናት የማይመለከታቸው ንጹሐን ፍልስጤማውያን ይገደላሉ። ከተተኮሰ በኋላ የተኮሰውን ጥይት አቅጣጫውን እንዲቀይር አደረገ የሚል መረጃ ሰማን። እንዴት ተዋለ?
1: ይኸውልህ ሲጀምር እነዚህ ሽብር ፈጣሪዎች መከታ የሚያደርጉት መከለያ ወይም ደግሞ እንደ ልክ እስራኤል እርምጃ ከመውሰድ እንድትቆጠ የሚያደርጉትኝ ይህን ሲቪል የሆኑ ቦታዎች፣ ዜጎች ያሉበት ቦታ፣ መደበቂያቸው የጦር መሳሪያዎችም እነሱም ያን አካባቢ ነው እና እስራኤል ምንም እንኳ በውጭ ዘንድ በጣም ብንተችም ማለት እስራኤል በግፍ ዜጎችን ትገላለች የማለት ውት ቢነገርም እውነቱ ግን እስራኤል እንዲያውም አንዳንዴ መግደል የምትፈልገውን ጠላት በቃ አጋጥሟት እድሉ አጋጥሟትና ማድረግ እየቻለች ከአጠገብ ሌሎች ይጎዳሉ በሚል እርምጃ ማትወስድበት ሁኔታ አለ። እነሱም ይህን ስለሚያውቁ ከለላ የሚያደርጉት ዜጎችን ነው እና ያልከው ትናንት አሁን ይህ ምሳሌ በፍልስጤማውያን በኩል እርምጃ ተወስዶ ማለት በሽብር ፈጣሪዎቹ ዜጋዛ ውስጥ ህፃን ልጅ ተጎዳች ወይም ሴቶች ሞቱ ወይም ዜጎች ሲባል የምንሰማው ዜና አለ። ይህንን የእስራኤል መንግስት ወይም መከላከያ በከፍተኛ ሁኔታ አሁን ላልከው ይኸውልህ፣ የእስራኤል ቴክኖሎጂ በጣም አይደለም እዚህ አጠገባችን የተወሰኑ ደቂቃዎችን ወደ ቦታው ሄደ የምታደርገው ከባህር ማዶ አልፋ እኳ ራሱ እስራኤል ጠላቶቿን ለማጥቃት የምታደርገው አይደለም። አሁን እየተጠቀመችበት ገና ያልተጠቀመችበት ብዙ ቴክኖሎጂዎች አሉ። ብዙ ብዙ የማይነገሩ ማለት እስራኤል ኤውል አሁን አዛን በተመለከተውን ጥቅምት 7 እጃቸው አሉበት የተባለውን እነዚህ ሽብርተኞች በእስራኤል በኩል ማለት ከጥቅምት 7 ጥቃት በኋላ እጃቸው አለባቸው የተባሉትን እስራኤል ውስጥ በመከላከያ ኃይሉ በቃ አላደ የጊዜ ጉዳይ ነው የነሱ ሞት ተፈረጆባቸው ልክ ከቦታ ወጣው ተደብቀዋል ሌላ ቦታ ራሳቸውን ቀይረው ሌላ መንቀሳቀስ ራሳቸውንን ማለት ሌላ ሰው አስመስለው መዞርና ማለት የጀመሩበት ሁኔታ አለ ግን የትም ይግቡ የትም እነሱን የነበረ ይሄን እጃቸው እነሱን የሚያሳይ ቴክኖሎጂ በእስራኤል አለ የትም ግባ የትም ወዲያውን እርምጃ ይወሰድ ደግሞ የሚያደርገችው ነው እየገደለች ነው አንድ ባንድ ያደረገችው ነው ማስተት ፈልክ ትይዛለች ማለት ያ ሰው የሚያዘው ብዙ መረጃ ብዙ ሚስጥር ያወጣል ከተባለ ይያዛል ባለፈው ሳምንትም ያየነው ሁኔታ አለ መገደል ካለበትም ይገደላልና እስራኤል ላጥቃ ስትል የፈለገችው ላድርግ ስትል ታደርጋለች እስራኤል እንዴት ነው የምትታለለው ነገሩን ቸል ብላ ያደርጉም ስትል እንደው ትንሽ ዞር ስትል እንጂ ካሰበችም ካደረግና የቴክኖሎጂው ሁኔታ መናገር ማንችላቸው ብዙ ቴክኖሎጂዎችም ስላሉ ይሄን ሊያስገርም አይችልም ልፈልገኝ ነው
0: በጣም የደነቀኝ እኮ ነው ወደ ኢላማውን አቀንደጃውን አሸባሪ ለመግደል የተተኮሰ ጥይት ሀዛው አጠገቡ የነበሩ ህጻናት ለሴቶች ስለነበሩ እነሱ እንዳይጠቁ በሚል የተተኮሰው ጥይት አቅጣጫውን ወደ ሌላ አቅጣጫ
1: አንድ ምሳሌ ለስቴሻ የሆነ ወደዛ እንደተጠል መግባት ስላልፈለኩ አንድ ነገር ልንገር ባለፈው እስማኤል ሃኒያን ታከዋል የሃማስ ድርጅት ሊቀመንበር የነበረውና ለቀብር ስነ ስርዓት ሄዶ ኢራን ምድር ላይ የተገደለውን ታስተውሷል አይደል?
0: አዎ።
1: እሱ ካረፈበት ሆቴል ከተኛበት ሌሎችም ነበሩ ከዛ አንፃ ውስጥ ግን እሱን መጉዳት ሲፈልግ እሱን ብቻ መምታት ስለተፈለገ እሱን ለመጉዳት የተወሰደውን እርምጃ ስታይ እንደ ምንድነው ጠቡ ትላለህ? ለምን አካባቢው ሌሎች ለምን አልተጎዱም? ምን ማለት ፈልጌ ነው እንዴት ነው እስራኤል በግልጽ አለ ለብላትና ገር እንጂ መስኮቱ ውስጥ እንኳን ተልኮ መስኮቱ ውስጥ ገብቶ የተወረወረው የጦር መሳሪያ የሚፈልገውን ሰው ብቻ ለይቶ መግደል የሚችል የቴክኖሎጂ አላት እስራኤል ማለት ሌሎችንንም ያ ብቻ አይደለም ታስተውስ ከሆነ ጥቅምት 7 ወደ አግራቸው የደው ክፍል ሽብርተኞች የይሁዳውያን ቤተሰብ ቤት ውስጥ ገብተው ልክ የጠለፋቸው ሴት ባልና ሚስት ነበሩ እንደውም ሴቷ እንኳን ወደ ውጭ ሀገር ሁሉ ይሄደች እንደ ጀግና ታይታ ብዙ ነገር ነበር ማለት ከአካባቢ የፖሊስ ሰራዊት አንዱ ልጇ ነው ልክ ከልጁ ጋር አስተዋራ ሽብርተኞች ውስጥ ገብተው በቃ እንደው በመግብ የሆነ የዳቦ ኬክ ምናምን እየሰጠች ያታለላቸው ይያለ የእስራኤል ልዩ ኮማንዶ በዛን ሰዓት ስራ የተነበረ ውስጥ ገብቶ እነሱ ለይቶ እነዚህን ዜጎች ይሁዳውያን እስራኤላውያን ሳይጎዱ ጠላቶችን ብቻ መምታት ስለሆነ ዋናው ዓላማ አብረው ጠረጴዛ ላይ ተቀምጠው እነዚህ የሃማስ ድርጅቶች እየበሉ እየጠጡ ያለ እነዚህ እስራኤላውያን ተጠለፉ ማለት ቤታቸው ውስጥ ገብተዋል እነሱ ሳይጎዱ ምንም አይነት ፍንጣሪ እንኳን ሳይነካቸው እነዚህን ሽብርተኞች ለይተው የመጡበት ይሄን ቴክኖሎጂ ስታይ ምንድነው ትላለ ይሄ ጥበብ ነው ይሄ ጥበብነትና እስራኤል በዚህ ኃይል አሁን ያለው ሁኔታ ምትጋፈጥበትና ምትለው ያለው ቴክኖሎጂ ላለው ሁኔታ ብዙ ማስተቀምበትና የክፉ ቀን ብላ መታሰው ብዙ ርቃ ያለች ለዛም ነው ተረጋግተንን እንዴት ነው ምንም በደል ቢደርስብንም እንዳልኩት እንዘናጋና አርስ በርሳችን ስንጨቃጨቅ ስንከራከር ጠላቶቻችን ኦኬ አጋጣሚ ሆኖ ብሎ ይመክሩናል ግን እንደማይዋጣላቸው ያውቁታልኝ ለማንኛውም ቴክኖሎጂ ራስ ጭንቅላቱ ስላለ ይሄንን ስናይ ብዙ ተአምር ይፈጠራል ልፈልግ ነው
0: በጣም ግሩም ተዘጋቢያችን የደነት ጥላውን መልኬ ደሞ ትንሽ በቆይታ በዚህ በሰሜኑ በደቡብ ሊባኖስ አካባቢ አንድ ተራራማ ቦታ ሂዝቦላ የገነባው ጦር ሰፈር ነው ዋሻ ነው በጣም ረጅም ዋሻ ያለበት እንደነበረና ይሄንን ማን ነው አል ማን ያሉት
1: አሊ ታሃሪ
0: አው የሱ ጣፋንታ
1: አይውልሽ እሱ እስካሁን እንዲያውም ኢራኖች ይዙቱ ነበር ያን ቦታ ከጉዳትሁት በቀጥታኛ በእስራኤል ላይ ወታደራዊ አጸፋ እርምጃን ወስዳለን ስትል ኢራን ስትዝት ነበር እስራኤል መዛት አይደለም ያው ተግባር በመስራት ነው የምታሳየው ትናንት ሙሉ በሙሉ ይህንን ረጅም ርቀት ያለውን ዋሻ ነው ለ20 አመት የተሰራ የጦር ካምፕ ማለት ወይም ከተማ ማለት ይችላል ከምድር በታች ደቡብ ሊባኖስ የሚገኝ መተኛ ቦታ አለው መገብ ማብሰያ ቦታ አለው መኪና መኪናዎችም ውስጥ መግባት የሚችላሉ። የጦር መሳሪያው መጋዘን አለ። በጣም እንዴት ነው ራሱን የቻለ ከተማ ማለት ይቻላል። ይህን ከዛ ውስጥ ደግሞ የህዝቡላ ድርጅት ታጣቂዎችና የኢራን ወደ 12 የሚሆኑ የኢራን ዜግነት ያላቸው ከነዚህ ውስጥ ደግሞ ሌሎች ልዑካን ቡድን ማለት ባለስልጣንና ሁለት የጦር መኮንኖች ውስጥም ነበሩ። አሁን እስራኤል ከፊሎቹን ያው መውጣት ሲገባቸውና ሲጠማቸው ታፍነዋል፣ ተይዘዋል። ምክንያቱም እስራኤል ቦታውን ስለተቆጣጠረችው ወደ ውስጥ አትግባና እርምጃ ትውሰድ እንጂ መውጫና መግቢያውን ተቆጣጥረዋለች። ከዚህም ያው ሲረባቸው ይሞታሉ ስትል እርምጃ አልወሰደችም። ስለዚህ አንዳንዶቹ በቃ እንዲሁ ከውስጥ ከሞተው ሲሉ አንገታቸውን ሲያወጡ ይገደሉ ነበር። ትናንት ግን ያው እንግዲህ ከኢራን ጋር ኢራንም አምናበት ውስጥ ለውጥ የተሰራ ስራ ሊኖር ይችላል። የህዝቡላ ድርጅት ለሊባኖስ መንግስት ሳይሆን ቦታውንን አስረክቦ የሄደው ለእስራኤል ጦር ኃይል ነው አስረክቦ የሄደው። ምክንያቱም የነሱ የራሱን ዜጋ ማውጣትም ስለፈለገ ሊሆን ይችላል። ከውስጥ የነበሩትን ሁሉም የተረፉት በህይወት ማለት ነው ሲወጡ ያን ቦታ ሙሉ በሙሉ ተቆጣጥረዋለች። በጣም ስትራቴጂካዊ የሆነና 20 ዓመት የወሰደ የተገነባ ቦታ የጦር ምሽግ ነው። አላማው የነበረውም የሀገራችን የሰሜን ክፍል ለመውረርና አጠቃላይ እስራኤል ላይ ጥቃት ለማድረስ በደንብ ሞተር ብስክሌቶች እንዴት ነው ያለ የሌላቸውን የጦር መሳሪያዎችን ያካበቱበት ልዩ የሆነ ስትራቴጂካዊ የጦር ቦታ ነው። ይህንን እስራኤል ለመጨረሻ ጊዜ ማለት ነው ተቆጣጥረዋለች። አሁን በቀጣይ ልታሰነዳው እንግዲህ እቅድ እንዳለ ይነገራል። ጎን ለጎን ግን እነሱም ደግሞ ያው ሽብር ፈጠራ ድርጊት ከማድረግ አይቆጠቡና እዛ አካባቢና ሌሎች አካባቢም ይህን ራክፋን ወይም ደግሞ በላይ የሚላኩ በጣም ዘመናዊ ያልሆኑ ፈንጆችን ይልካሉ። እየተንሳፈፈ ይመጣ ያንን ትናንት ወደ እስራኤል ጦር ኃይል ማለት ወደዛ አካባቢ ወደ 2 የሚሆኑን የህዝቡላ ድርጅት ሲልክ እስራኤል በወሰደችው አጸፋዊ እርምጃ ትናንት ሌሊት 11 የህዝቡላ ድርጅት ማለት ነው እንግዲህ በእርግጥ ዜጎችም አሉበት ይባላል። ግን እስራኤል ቅድም ያልኩት ነገር አለ፣ ለይታ ዜጎች እንዳይመቱ የምትወስደው እርምጃ አለ። አንዳንዴ ግን ስህተት እንዴት ነው 100% መቼም ሁሉም ውጤት አያሳይም እና ይህን እያጠና ሆኖ ይባላል። ምክንያቱም በህዝቡላ ወይም በሊባኖስ በኩል ዜጎች ተገልለዋል ማለት ሁኔታ። ለማንኛውም 11 ከእነዚህ ውስጥ እንግዲህ 9 አንድ ህንፃ ውስጥ 3 ፎቅ ያለው ህንፃ ውስጥ ነው። ከዛ ውስጥ የነበሩትን ጦር መሳሪያ ሽብርተኞች ስለነበሩ እሱነን መታ 9 ሲገደሉ፣ ሌሎች ደግሞ መኪና ውስጥ የነበረና ሌላ ደግሞ የጦር መሳሪያ ከቦታ ቦታ ሲያቀብ ወደ 11 የሆኑ የተደመሰሱበት ሁኔታ አለ። አሁን ትልቁ ጥያቄ ያን አካባቢ በቀጣይ እስራኤል የምትለው ምንድን ነው? የህዝቡላ ድርጅት ትጥቁን እስካልፈታ ድረስ ጦሬን ከቦታው አላወጣም። ስምምነቱን ጎን ለጎን የፊታችን አሁን የያዝነው ወር መስከረም ግማሽ ላይ እንግዲህ

0: እንዴት ነው የህዝቡላ ድርጅት የነበረውን 20 አመት የደከመበትን ዋናውን ስትራቴጂካዊ ቦታ ተነጥቋል እንደውም በቀጣይ እስራኤል ያን ቦታም ተፈነደዋለች የሚባልበት ሁኔታ በጣም ረጅም ርቀት ያለው ነው። ዋሻው ከታች ከጽፋትም ከርዝመትም ስታዩ ብዙ የጦር መሳሪያዎች ያሉበት ነው እሱን ተደመሰሳለች ይባላል። ይሄን ከተነጠቀ ምንም እጁ የለውም ማለት ነው። ሌላው ይሄ ብቻ አይደለም። የህዝቡላ ድርጅት አሁን ባለበት ተጨባጭ ሁኔታ ከኢራን ድሮ ይረዳ የነበረው ከኢራን ነው የጦር መሳሪያም ገንዘብም በርግጥ ሌሎች ገዢዎችም አሉት ያንን ድሮ ይቀበል የነበረውን ገንዘብ ማለት ነው። አሁን ከኢራን በጠየቀበት ወቅት የለኝም ተብሏል የለው ምክንያቱም ኢራንም የራሷ ችግርን የኢኮኖሚ ውድቀት አለባትና ስለዚህ የህዝቡላ ድርጅት አሁን ለወታደሮቹ የሚከፍለው ደሞዝ የለም የኢኮኖሚ ችግርም አለበት እየተዳከመ የመጣበት ሁኔታ አለ። ይሄን ነገር ተደምሮ እንግዲህ ህዝብላን ምን በለው ሐማስን ምን በለው ኢራን ከላይ ያለችውም አሜሪካ የጀመረችው የጦር እርምጃ ሳይሆን የኢኮኖሚ ጦርነት ላይ አወጀችው ፍሬ ያሳየም መስሎ ይታያል ማለት በኢኮኖሚ ደት ነው ማፈናፈኛ ማሳጣት ማለት ነው። አሁን ለዚህ ኮት ያቄ እንግዲህ ሀገራችን የሰሜን ክፍል በእስራኤል በኩል በፍጹም ወደ ኋላ ሳይሆን ወደፊት የሚል ሁኔታ አለ። ጎን ለጎን ግን ቀደም ያልኩት በአምባሳደሮች ደረጃ እንግዲህ እጣችን ማለት ነው አጋማሹ ባዝ ነው ወር ይገናኙና ይወያያሉ ይባላሉ። ይህ በእንዲህ እንዳለ የሊባኖስ ፕሬዝዳንት ጆሴፍ አውን እስራኤል ትናንት የወሰደችውን እርምጃ ያወገዙበት ሁኔታ አለ ማለት ቀጣዩን ድርድራችን ሊያሰናክለው ይችላል ማለት ሁኔታ አለ። ያን ይህ እስራኤል አሁን ቢሆን ጦርነት ለየነን እርምጃችን እንቀጥላለን ትላለች። በጠላቶቻችን በኩል ደግሞ ምኳራ ይደረጋልኝ እንደው ለማጠቃለል ያህል ይሻየው ያለችን የተወሰነች ሰከንድ አሁን ለካንተ ወደ ዜና ወጃ ስትገባ ትናንት ተጠፍቶ መዳረሻው ጠፍቶ የነበር በሀገራችን የሰሜን ክፍል አንድ ወታደር ዛሬ ያው ህይወቱ አልፎ ተገንቷል እንደ ዜና ነው ብነግር ማለት ወታደሮቻችን በዚህ 3 አመት ወሰደ ጦርነት አንዳንዴ የወስነ ቦና ችግር ሲደርስባቸው ያለረፍት ለሀገራቸው ስሉ ራሳቸውን የሚያጠፉ ብዙ ብዛት ያላቸው ወታደሮቻችን አሉ ያሳዝናልኝ። ለማንኛውም ትናንት ተሰውሮ የነበረው ዛሬ ግን ያው የተገኘበት ሁኔታ ራሱን አጠፋ ማለት አልችልም ምክንያቱም ያው እንደ ሞቶ እንደተገኘ ነው የሚነገረው
1: ያለበት ይሆናል።
0: አዎ ሌላው ለቤተሰቡ መልእክትም ደርሷለኝ እና ይህ ነው እንግዲህ በዓሉ የተቀረፈ ነው ዋናው ሁላችን በያላንበት ደህንነታችን መጠበቅን ከኛ የሚጠበቀን ነው።
1: እሺ የደህንነት ዘጋቢያችን በጥላሁን መልኬ ለሰጠው ዘገባ እናመሰግናለን።
0: አመሰግናለሁ።
1: ደህና ቆይታ። እንግዲህ በቀጥታ የተከበራችሁ አድማጮች ወደ ሳምንታዊ ህግና ፍትህ ፕሮግራም እናልፋለን። አዘጋጁ ባልደረባችን አይቸው ባዬ ነው ቢሆነው አሁን ከህግ ጠበቃ ጋር የሚያደርገው ፕሮግራሙ ላይ በሰራተኞች የመንግስትም ሆነ የግል ድርጅቶች የቅጥር ሰራተኞች ስለመብታቸው እና ግዴታቸውን በተመለከተ ነው ያለው። አይቸው ባዬ
2: አራቱን ይሻያው
1: እንዴት አመሸ?
2: እንደምን አመሸ አድማጮቻችን? እንደምን አመሻችኋል? አና ሁላችሁም
1: ደህና ነን? እንግዲህ የሥራ በእውነት ሰራተኛ መቼም ሰርቶ መስተዳደር መኖር ሲገባ ግን ሰራተኞች አው የመንግስታዊም ሆነ መንግስታዊ ያልሆኑ ቅጥር ሰራተኞችን ቀጥረው ያሰራሉ ግን አብዛኛው ለሰራተኞቻቸው ስለመብታቸው ስለጥቅማጥቅማቸው ምን ካሰሪ እንደሚቀበሉ ምናምን ገለጽ አድርጉም ግዴታቸውን ይወጡ ብለው ብቻ ሰዓት አክብረ በስራው ተገኝተ ስራህን ላበተን ያጠፈጠፍክ እንድትሰራ ነው ጫናም ያደርግብህ። ይሄ ሁኔታ እንዴት ነው?
2: አመሰግናለሁ ይሻየው። በርብጣው ዛሬ ለየት ባለ ሁኔታ እንግዲህ በዓላት የሚተቃረብ ስለሆነ በዚህ በዓላት ውስጥ የሰራተኛና ያሰሪ ግዴታን ምንድነው በሚለው ዙሪያ ነው ሰፋ ያለ ማብራሪያ ነው እንደተለመደው ዳኛ ጠበቃ ዘይት ካሱ ጥሩ ቆይታ አድርገናል። ከኔ በኋላ ያው እሱ ቀጥታ እናደርጋለን። ዞሮ ዞሮ ሁላችንም ልብ ልንለውና ትኩረት ልንሰጠው የሚገባ ይህ አይነት ሁኔታ ለምሳሌ ነው በእስራኤል በዓላት ውስጥ ብዙ በዓላቶች አሉ። በተለይ በይሁዳ ሃይማኖት ያገሪቱ የይሁዳውያን ሀገር እንደሆነች መጠን ሃይማኖቶቹም ወጣቀስ ይሆኑ በዓላቶች አሉ። እነዚህ በዓላቶችም የራፍት ቀናት ተብለው ተወስኗል። እያንዳንዱ ሰራተኛ በእምነቱ የራሱ በዓል እንደበመጡ በራሱ በዓል ራፍት የመውሰድ መብት አለው። እንግዲህ አንድ ሰው ለምሳሌ አሁን ሻያው የኛን ታውቃለህ የኛ የሥራ ቦታ ያው ሁላችንም ተራ በተራ እየመጣን የምንሰራበት የሥራ ቦታ ነው ያለን። አንዳንድ የሥራ ቦታ ግን ሙሉ በሙሉ የሚሰራበትና እንደኛ የሚሰራ ይችላል። ለምሳሌ አሁን እንደ ፖሊስ እሳት አደጋ

0: መገንደ ቢድ እና እነዚህ ነፍስ ወከፍ ስራ ቦታዎች ሁሌም ክፍት ናቸው ይሰራሉ። ሌሎቹ ግን በረፍት ሰዓት ረፍት መውጣት ይችላሉ። ያን ደግሞ አሰሪው ሊከፍላቸው ይገባል ለሰራተኞቹ ማለት ነው። አሰሪው ሰራተኞችን የግድ ማስገደድም አይችልም። በባላት ቀን
1: በሃይማኖቱ መሰረት የክርስትና የእስልምናዎችም
0: ያው የክርስቲያኖች ምናልባት መሰላውን እዚህ ላይ የሙስሊሞችም የክርስቲያኖችም ያራሳቸው ሆነ ባላላቸው በራሳቸው በአል ረፍት የመውሰድ መብት አላቸው። ነገር ግን ለምሳሌ እኔ የክርስትና ሃይማኖት ተከታይ ሆኜ በይሁዳውያን በአል ላይ ረፍት መውሰድ አልችልም፣ ምክንያቱም እኔ ሃይማኖቴ ሌላ ስለሆነ ነው። ስለዚህ ያሉት ጥቅማጥቅሞችም ይሰጡትም ረፍትም ይወጣበትም እያንዳንዱ በራሱ በሃይማኖቱ በሚያምንበቴ ነው። ይህ በህግ ተደንግጎ ጽፎ የቀረበ ዝርዝር ነው እና ሁላችን መብታችን ማወቅ አለብን፣ መጠየቅ አለብን። እስራ መውጣት ካለብን ረፍት በበዓላት ቀን የግዴታ ረፍት መውጣት አለብን። ረፍት ነን። ምናልባት አንዳንድ የስራ ቦታዎች በዓል ሲሆን አስቀድሞ የሚዘጉ አሉ ጭራሽ የማይሰራባቸው። ሆኖም ግን
1: ጊዜው ለሳምንታዊ ህግና ፍትህ ፕሮግራም ለማሰራጨት ነው እንግዲህ ከጠበቃው ዜብ ጋር ያደረግከው በዚህ ዙሪያ
0: እንደእውነት ነው እና በዚህ ዙሪያ ያደረግነው ወደ ውይይቱ እናልፋለን። ሁሉም ሰው እንግዲህ ጥያቄ ካለው ወደ እኛ በመደወል በተለያዩ ርዕሶች ህግና ፍትህ በሚለው ፕሮግራም ላይ የእያንዳንዱን ህግና ደንቡ ምን ይላል በሚለው ዙሪያ መልስ ልንሰጥ እንችላለን። ይደውሉልን። አመሰግናለሁ።
1: አሰሪውንም ቀጥሮ የሚያሰራውን መብት ምንድን ነው? በእውነት ይህን እንላለን እንጂ አይቸው ሁላችን መብታችን ውላይ ምግጌታችን እናውቃለን። መብታችን ጥቅማ ጥቅሙን ግን ሁላችን አናውቅም። እሺ በል
0: ወደ ፕሮግራሙ እንሂድ።
1: ኦኬ
2: ህግና ፍትህ አቅራቢና አዘጋጅ አይቾ ባይ።
3: የተከበራችሁ አድማጮቻችን እንደምን ቆይታችኋል? እንሆ ሳምንታዊ ህግና ፍትህ የተሰኘው ፕሮግራማችን እንደተለመደው በሰዓቱ ይዘንላችሁ ቀርበናል። ዛሬም እንደተለመደው ዳኛ ጠበቃ ዘይብ ካሱ መስመር ላይ ይገኛል። መጪው አመት በዓል ስለሆነ በዓላትን ምክንያት በማድረግ በዛሬው ዕለት ልዩ ፕሮግራም ይዘንላችሁ የቀረብነው። በዚህ ፕሮግራማችንም አንድ ሰራተኛ በበዓላቱ ወቅት አሰሪው ምን ያህል ሊያሰራው ይችላል? ሰራተኛውስ የመስራት ግዴታ አለበት ወይ? የተወሰኑ በአመትስ የሚሰጠው ረፍት የክፍያው አይነትስ እንዴት ነው? በምን ምክንያት ነው? የሚሉትን ብዘርዘር አድርገን እንመለከታቸዋለን። ዳኛ ጠበቃ ዘይብ ካሱ ሰላም ጠናስተልን፣ እንደምን አመሸ?
4: ጤና ይስጥልኝ። ለአንተም አድማጮቻችንም እንዴት አመሻችሁ? አመሰግናለሁ።
3: እንደተለመደው እንግዲህ እኛም እጅግ በጣም ነው እናመሰግነው በእውነት የምታደርግልን በእውነት በበጎ አድራጎት ባለች ጊዜ ውስጥ አጣበህ እጅግ በጣም ነው እናመሰግነው። እግዚአብሔር ይስጥልን።
4: ችግር የለም። አመሰግናለሁ።
3: እንግዲህ ዛሬ እንወያያለን ብለን ያሰብነው በማህበረሰባችን ምናልባት ሊጠቅም ይችላል ላውቁትም ይገባል በሚል ርዕስ ነው። መጪው አመት በዓል ነው። አመት በዓል እየመጣ ነው። የአመት በዓል ጊዜ በስራ ወቅት ራሱን የቻለ ህግና ደንብ አለው። ስለዚህ በመጀመሪያ አመት በዓሎች ሲመጡ በእነኚህ የታወቁ አመት በዓሎች የሚባሉ አሉ። በሀገር አቀፍ ደረጃ የታወቁ አመት በዓሎች ወይም እውቅና የተሰጣቸው አመት በዓሎች አሉ። በእነኚህ አመት በዓሎች በሙሉ አንድ ሰራተኛ በተለያዩ አመት በዓሎች ምርጫ አለው ማለት ነው፣ መስራትና ለመስራት የሚችልበትን።
4: ትክክል። በጣም ጥሩ ትሉ ገልጸዋል። እንግዲህ ህጉ የሚለውም እንግዲህ ሻዎት አቦዳ እንግዲህ የተሰጠው ሰዓት አንድ ሰራተኛ የሚሰራቸው ጊዜዎችና የማይሰራቸው የረፈት ዘመኖች እነዚህ በህግ በኩል እንግዲህ የተደነገጉ ናቸው ማለት ነው። ማለት እንግዲህ ሆክ ሾት ምኑኻ ባቦዳ የሚባለው እንግዲህ ዋናው እንግዲህ ሰንበትን በተመለከተ ቅድስት
3: የረፍት ጊዜ የምንለው በሰራተኞች
4: የረፍት ሁለት ይገመሳሉ ይለዋል። አንዱ እንግዲህ ሰንበትንና ወይም ደግሞ ቅድስት ቀን ይለዋል። እነዚህ እንግዲህ የተከለከሉ ናቸው ግዴታ ማሰራት ማለትም አንድ ሰው ግን ሶስት ስራዎች ግን እነዚህ ግዴታ አንደኛ ህክምናን በተመለከተ ሐኪም ቤት በተመለከተ ሁለተኛ ደግሞ ፖሊስ ሶስተኛ ደግሞ ወታደርነትን በተመለከተ እነዚህ ትንሽ ለየት ያሉ ናቸው ከሌላው ስራ ማለት ነው። ማንኛውም ስራ እንግዲህ የምንሰራው ስራ እንግዲህ ይሄን ማስፈልግ ሆነ እንግዲህ ፈጥኖ ደራሽ ካልሆነ ህይወትን የማዳን ካልሆነ ወይም ህክምናና ወይም ወታደርነት ወይም ፖሊስ ወይም ከነዚህ ውጭ ከሆነ ወይም የሀገሪቱን ደህንነት አስከባሪ ካልሆነ እነዚህ ውጭ እንግዲህ አዎ ያለ መስራት መብት አለው ማለት ነው። እኔ አይ ሰንበት ጠባቂ ነኝ ወይም ደግሞ እኔ አክራሪ ስለሆንኩኝ በሰንበት ቀን ስለማሰራ እኔ ግዴታ ስለሌለብኝ ህጉም ያስገደደኝም እኔም እንድሰራ አልፈልግም ብሎ የራሱ ምርጫ ነው። ህጉም ስራ የለውም ያለ መስራት መብት አለው። አይ ሰራለሁ ላለ ግን መስራት ይችላል። ግዴታም እኔ ሰንበት ምን አገባኝም ስራ ካለ ሰራለሁ፣ ሰንበትም ሆነ ቅድስት ቀንም ሆነ ምን ችግር የለም እሰራለሁ ካለ ግን ያው መስራት ይችላል። ግን ዋናው ግን ያው የሚሰጠው ድርሻ ትንሽ ለወጥ ያለ ነው ማለት ነው። ግን ይሄ አንዱ ክፍል ነው። አንዱ እንግዲህ ግዴታ ሰንበትን በተመለከተና ቅድስት ቀን በተመለከተ፣ ሁለተኛው ደግሞ ማንኛውም ሰራተኛ የተሰጠ እንግዲህ የሚሰራው እስከ 5 ቀን በሳምንት እንሰራለን ወይም ደግሞ 6 ቀን እንሰራው ማለት ነው። እንግዲህ የሥራው ኩያት ነው እንግዲህ እና አመት ባል ሲመጣ ማለት ማመት ባል ምንላችሁ እንግዲህ ወደ 4 ናቸው። አንዱ ያው በቃ የሮሻሻና ሀዛም ደግሞ ያው ቅድስት ባለመጸለት አለ። ከማለመጸለት ደግሞ ያው በቃ
3: የዮም ኪፑር ምንለው ማለት ነው። የተለያዩ በዓላቶች አሉ።
4: ዮም ኪፑር ከቅድስት ቀን የመጣ ነው። ዮም ኪፑርና እንግዲህ ማይረር ወይም ደግሞ ብርሃን ሰረቀን እነዚህ የመጡት ከቅድስት ከሰንበት የማይለዩ ናቸው ነው የሚለው። እንግዲህ እንደ ሰንበት ነው የሚታዩ። አንድ ሰው አይገደድም በእነዚህ ቀን ውጣና ስራ የሚባል እሺ፣ በፍላጎቱ ካልሆነ በስተቀር ማለት ነው። እንግዲህ ከነዚህ ተሶስቱ ውጭ ነው ማለት ነው። እና ከዛ እንግዲህ ባለመጸለትም ብለናል። ከዛ እንግዲህ ፔሳህን ወይም ደግሞ የፋሲካን ዘመን ብለናል። ከዛም ደግሞ በቃ
3: እንግዲህ የተለያዩ በዓላቶች አሉ። ለምሳሌ አሁን እውቅና የተሰጣቸው በዓላቶች ስንል አሁን የጠቀስካቸው ህጋዊ የሆኑ በዓላት በመንግስት ደረጃ እውቅና ተሰጧቸው፣ ማንኛውም ሰራተኛ ከነኚህ በዓላቶች በሙሉ ምርጫ የሚያደርግበት። ለምሳሌ አሁን የኛ የስግድ በዓል አለ። የስግድ በዓል ከፈለክ መስራት ትችላለህ፣ ካልፈለክ ደግሞ አልሰራም ማለት ትችላለህ።
4: አዎ ያንተ ፍላጎት ነው።
3: ፍላጎት አንተ
4: ነው ወሳኙ፣ አንተ ነህ ማለት ነው። በስራ ቦታ ግን ለአንተ ምርጫ መስጠት አለበት። ይህ ነው እንግዲህ። አዎ እና ደግሞ በፔሳህና ወይም ደግሞ በሱኮት እነዚህ እንግዲህ ያውል ቅድስት ቀን ሁለቱ የመጀመሪያውና የመግቢያው የመጨረሻው ሳይሆን በመሃሉ ቀን እንግዲህ የሚሰሩ ስራዎችም አሉ፣ ስራዎችም ያንቀሳቅሳሉ። በዛን ሰሞን እንግዲህ አንተ አሰሪህ ና ስራ ሊል ይችላል። በጉ መሰረት አሁን መስራት ትችላለህ። ምንም ነውር ምሎንም አይችልም፣ ምን ችግርም የለም ማለት ነው። አይኔ ግና አልሰራም ብለህ ግን እምቢ ለማለት አስቸጋሪ ነው። ለምንድን ነው የሚለው የስራው ምንድን ነው? ስራው አዎ የስራው አይነት ምንድን ነው? እንግዲህ የሚሰሩ ስራዎች አሉ፣ የማይሰሩ ስራዎች አሉ። እንግዲህ የሚሰሩ ስራዎች አይን ያልፈልግም እና በዚህን ቀን ያልገኝም ማለት የተከለከለ ነው። ግን ሰንበት ከሆነ ቅድስት ቀን ከሆነ እንግዲህ የማይሰራበት እንደ ቅድም እንዳልከው አስተራይ ከሆነ ሮሻሻና ከሆነ ሰንበት ከሆነ ወይም ደግሞ ማንኛውም የተቀደሰ ቀን ከሆነ አልሰራም ማለት መብት ነው ነው የሚለው። የሌሎች ቀኖች ግን አዎ ህጉ የሚላቸው ምንድን ነው? በእነዚህን ቀኖች እንግዲህ ሰውየው ርፈት መሆን አለበት። የርፈት ዘመን ነው ማለት ነው። የዛን ጊዜ ርፈት መውሰድ አለበት። እንግዲህ ሁሉ ወይም አሰሪ ርፈት ሊያወጣ ነው ይችላል፣ ወይም እኛ ልንወጣ ነው ይችላለን። ያን የርፈት ጊዜ ማን ነው የሚከፍለን? ማለትም ደሞዝ መቀበል አለብን ከቤት ተቀመጥንና።
3: አሁን በበዓል ቀን መስራት ወይም አሰሪው ሰራተኛም በበዓል ቀን እንዲሰራ በህግ የተፈቀደ መሆን አለበት። መጀመሪያ ይህንም ማረጋገጥ ያስፈልጋል። ሰራተኛውም ያለ ህጋዊ ምክንያት ስራ መተው ወይም መፍታትም የለበትም። በበዓል ቀን ከሰራ በተወሰኑ ሁኔታዎችም ከመደበኛው የሚቀበለው ደሞዝ ከፍ ያለና ተጨማሪ ሊኖረው ሊከፈለው ይገባል።
4: እንግዲህ ትክክል ጥሩ ገልጸዋል። እንግዲህ አንድ ሰው እንግዲህ ከአመት በዓል ሲሆን ወይም ደግሞ በማይሰራበት ቀን ሰውየው ለምኖት በቃ እኔ እፈልጋለሁ እንድሰሩ እፈልጋለሁ ካለ እሺ መስራቱን እሰራለሁ፣ ግን የሚጨመረው ከደሞዛችን የሚጨመረው ፐርሰንቱ በጣም ከፍ ያለ ነው፣ እስከ 150 በበላይም ነው። ማለትም እንግዲህ ይጨመራል ማለት ነው። ለምንድን ነው የምትሰራው? በማይሰራበት ቀን አንተ ፈቃደኛ ሆነህ በመገኘትህ ህጉ የሚለው እንግዲህ ለአንተ የተጨመረ ደሞዝ መከፈል አለበት ማለትም በስራ በስራ በልህ የሰዓት አበልህ መጨመር አለበት እስከ 150% መጨመር ይችላል ይላል ከዛም ይዘልቅ ይችላል እንግዲህ ስለሰው እንግዲህ ሰዓቶች
5: የስራው አይነት ሲወስነዋል
4: አው የሰራው አይነት አይወስነውም የሚወስነው ብቻ ሰዓቱ ነው የትኛው ሰዓትና የትኛው ቀን ነው አንተ በዚህ ቀን መስራ ማለትም ይሄ ነው የሚወስነው ማለት ነው ግን ቀድም ያልኩ ሶስት ነገሮች ግን የታወቁ ናቸው አንዱ ህክምናን በተመለከተ የወታደርን በተመለከተ ፖሊስን በተመለከተ ደህንነትን በተመለከተ እነዚህ ምንም ያላቸውም በፈልጉ ጊዜ አመት ባለም ሆነ አልሆነ ምንም ሆነ በተጠሩበት ጊዜ ግዴታ መገኘት አለባቸው አልሰላም ይንቀን እኔም ደግሞ ሃይማኖተኛ ጠባቂ ነኝ ሊሉም አይችሉም ይሄ ተከለከለ ነው ምንድነው በትሆሊም የሰው ማዳን ነው ሰውን እንክብክብና ሰውን
5: አዎ
4: አዎ ግን ዋናው ግን እና እንግርታ የእንትን ደግሞ የወታደርን በተመለከተ ፖሊስን በተመለከተም ያው ነው ማለት ነው እና እነዚህ ያው በቃ ግዴታ አገልግሎት ላይ ይችላሉ
5: ሌላ ቦታ ሌላ ቦታው እነዚህ ከተጠቀስካቸው ወይም ደግሞ የነፍስ አድን ከሆኑ የሥራ ዘርፎች ውጪ አንድ አሰሪ ሰራተኛውን አስገድዶ በባል እንዲሰራ ማስገደድ ይችላል
4: አይ አብዛኛውን ሊያስገድድ አይችልም ለምንድነው ህጉ የእንትን ህግ ይሄ የስራ ድርሻ ህግ የሚለው ምንድነው በአመት ባል ከሆነ የሰውዬ የርፈት መውጣት መብት አለው ርፈቱን በፈለገው ጊዜ ከጥቅም ላይ የሚያውል አለበት ግን እሰራለሁ ብሎ ከቀረ ይቀር ግን ማስገደድ የለበትም ይላል ወይም ደግሞ ሰውዬው አልሰራም የማለት መብት አለው ነው የሚል በዚህ የተነሳ አይበለውም ሰውዬው እንግዲህ ሰውዬው ማለትም ችግር ቢያመጣበት ህግ ውጭ ነው ማለት ነው ማለት ማህበሩ የሚወስደው እርምጃ ሰውየው ከህግ ውጭ ነው ማለት ነው ማለት የርፈቱን ቅል ግዴታ ስራ ብሎ አልሰራም በሚልበት ጊዜ በዛ አንድ ነገር ቢፈጠር እንግዲህ የማህበሩ ጉዳይ የሚሰሩት ስራ ትክክለኛ አይደለም ማለት ነው
5: በዚህ ላይ አሁን ልዩ ጥቅማ ጥቅሞችም ተጨማሪ ሊኖረው ይችላል ማለት ነው ለዚህ ሰው በባል ቀን ስለሰራ እንደምሳሌ አድርገን ብንወስድ አሁን ከደሞዝ ጭማሪም ባሻገር የትራንስፖርት ጉዳይም አሰሪው ይሄን መሸፈን አለበት ማለት ነው
4: ትክክል ይብቻ ሳይሆን ህጉሚላው እንግዲህ ይበቃ በንዚን ቀን ትራንስፖርት ስለሌለ መካጃ ስለሌለ እና በገዛ መኪና መተስራ አይባልም አንተ በቃ መንግስት ወይም ደግሞ ያናሰሪ ግዴታ ሰራተኛ ሹፌር ተቀጥሮልህ ከቤትም ይወስድህና ከቤትም ይመልስ መሆን አለበት ለምንድነው አብዛኛውን ሃይማኖታዊ ስለሆነ በዚህን ቀን የሚሰሩ ሰዎች ራሳቸውን እድተውና ራሳቸው መኪና አሽከክለው እንዳይሄዱ እንግዲህ የሃይማኖት መስሪያ ቤት የሃይማኖት ተቀንት አስከባሪዎች ይቃወማሉ ማለት ነው ለማሰራር ከፈለከ አደጋ ከፍል እነዚህ ከሆኑ አዎ ማሰራት ይችላል ሰውየውን ግን ራሱን እንዳይጥስ ሰንበት ወይም ደግሞ ቅድስት ቀን በቃ የመንግስት አገልግሎት የሚሰጠው በግዴታ ሹፌር መወሰን አለበት ይላል
5: ለምሳሌ አሁን ምግብ በተመለከተም ራሱ አሰሪው ቦታው መስሪያ ቤቱ ይሄንም ማዘጋጀት አለበት ማለት ነው
4: አዎ ይሄም ግዴታ መሰጠት አለበት ሰውየው በዚሁን ቀን አፍስሎ እንዳይበላ ከስራ በስነ ስርዓት በህጋው በሃይማኖታው የተሰራ ወይም ደግሞ በዛውን ቀን ያልተሰራ ትክክለኛ ሰውየው የሃይማኖተኛ ክራሪ ተሆነ ጠባቂ ከሆነ በደንብ እንግዲህ ይሄ በሚገባ መሰረት በሃይማኖታው የተሰራ በዛውን ቀን ሳይሆን እንዲበላና እንዲመገብ መሆን አለበት አንደኛ ምግቡ ሁለተኛ ትራንስፖርቱ ሶስተኛ ደግሞ የሚቀበለው ገንዘብ ደግሞ በዛውን ቀን ደግሞ ከፍ ያለ መሆን አለበት ይላል
5: እንደ ህጉ መሰረት ስንመለከተው ነው ይሄን የምናደርገው በዚህ ዙራ እንግዲህ ስካውን የተነጋገርናችሁ በተለይ ዋና መስፈርቶቹ አንድ ሰራተኛ በበዓል ቀን አልሰራም ካለ መብቱ ነው አሰሪው ሊያስገድደው አይችልም ነገር ግን በስምምነት እሰራለሁ ብሎ ፈቃደኛ ሆኖ ከመጣ ያ ሰራተኛ አንደኛ ደሞዙ ላይ ጭማሪ መደረግ አለበት የሚሰጠው በሰዓት ጭማሯል በፐርሰንታው ያድጋል ሁለተኛ የምግብ ትራንስፖርት በአሰሪው ነው ማለት ነው የትኛውም የሥራ ዘርፍ ቢሆን
4: አዎ ማንኛውም ቢሆን እንግዲህ ለሰውየው እንግዲህ አንተ እኮ ጠርተህ አመጣው ሰውየው ከቤት የሚለውን በመተባሉ ስራ ፈልጋለውና ሁለት ነገሮችን ማስተካከት አለበት እሱ የምግቡንና የትራንስፖርቱን ግዴታ ሰውየው ነድቶ እንዳይሄድ ነው ማለት ነው ማለትም ሰውየው ሃይማኖት አክራሪ ሊሆን ይችላል በዛውን ቀንም የሃይማኖት መስሪያ ቤቶች በቃ ማንኛውም ነገር እንዲዘጋ ትራንስፖርት እንዳይገኝ ማለትም የመንግስት ጽቦ የሚባሉት እንዳይንቀሳቀሱ ለዛ ሰውየው ግዴታ ሰውየው የሚወስደውና የሚመልሰው ወደ ቤቱ እንግዲህ ማዘዝ አለበት ይለዋል ከዛ ምግቡ
5: እሺ ዘይቦነት እናመሰግናለን በአሁን ለማጠናከር ያክል እየጨረስን እንብጣ እናጠናቀውና አንድ አሰሪ የሰራተኛው መብትና ግዴታውን ሊጠብቅለት ይገባል እንዲሁም ሰራተኛውም ቢሆንም ያሰሪውን ወይም የሥራ ቦታውን ማክበርም አለበት በሕጉ መሰረት ነገር ግን በአላትን በማስመልከት ግን በአላትን በሚመጡበት ሰዓት ያሰራተኛ የፈለጉትን በአላቶች ለምርጫም ይቀርባሉ እነዛን በአላቶች መርጦ በእነኚህ ቀን እኔ ረፍት ሆናለሁ ማለት ይችላል በነዛ ቀን ደግሞ ይከፈላል ማለት ነው ገንዘብ
4: አዎ በጣም ጥሩ እንግዲህ ጥሩ አመጣል እንግዲህ አንድ ሰው ስራ ያለ ከዛ ስራ የምናልባት የስራ ቦታው በአመት በዓል ቀን ወይም ደግሞ በዚህ እንግዲህ በአመት በዓሎች ይሰራል ማለት ነው ስራው ይሰራል እኔ አዎ ከዛሬ ጀምሮ በአመት በዓል ስለማልሰራ ብሎ እንግዲህ ይናገራል በስነ ስርዓት ሰውየው እንዳይሰራ ይወሰንለታል ማለት ነው አይሰራም ማለት ነው አሁን በዛ ረፈት ሲወስድ ማን ነው ደሞዝ የሚከፍለው 5 ቀን ሆነ 10 ቀን ሆነ ረፈት ወሰደ የዛን ጊዜ እንግዲህ ደሞዝ የሚከፍለው ማን ነው ይላል እንግዲህ በዚህ እንግዲህ የሚከፍለው ደሞዝ ካመት የሚቀበለ ምንቀበለው እንግዲህ ረፈት ዘመን አለ ያን ረፈት
5: የረፍት ሰዓታቶች አሉ
4: ደሞዝ አዎ ደሞዝ በምንከፈልበት ጊዜ ያን ረፈታችን ወደ ደሞዝ ይለወጣል ማለት ነው እና ረፈታችን የታወቀ ነው ማለትም በገንዘብ ማለትም ዝም ብለና ደን ይወጣንም ያን ረፈቱ በረፈት ነውጣ ራሱ ይከፈልናል ማለት ነው ረፈት ስላልነ ነው ማለት ነው የረፈት ጊዜ ነው ማለት ነው
5: ዞሮ ዞሮ በረፍት በዓላት ነው ረፍት በመንወጣበት ሰዓት ሳንሰራም ሰራተኛው ደሞዝ ይከፈለዋል ስራቱን በተቻለ መጠን ግን መስራትና ለመስራቱን ደግሞ አሰሪና ሰራተኛው መግባባት መቻል አለባቸው ማለት ነው
4: ይሄ ዋናው እሱ ነው ማለትም ትክክለኛ ዋናው ግልጹ አይን ያልሰራም ብሎ ወደ ህጉ መሄድ ወይም ደግሞ ህጉ እንዲ ነው ማለት ከሰሪ ጋር ከስማምቶ በስነ ስርዓት መሆን አለበትና እንግዲህ ስንት ርፈት አለን በአመት እንግዲህ ያንዳንዱ ስንት አመት ይሰራል ከዛ ስራ ማለት ነው የስራ ዘመኑ ስንት ነው 20 አመትን ሰራ 10 አመትን ሰራ 10 አመትን ሰራ ለእያንዳንዱ ሰው እንግዲህ ግፋ ቢል እንግዲህ እንበል 5 አመት አንድ አመት እስከ 5 አመት ከሰራነ 12 ቀን አለን ማለት ነው እቺ 12 ቀን በአመት እንደማድረግ መጠቀም አለብን ከዛ ማለት እንግዲህ 6 አመትም ሆነ እንግዲህ ያመቱ ተሰራ ነው ስካያም ቀንም ይدرسን ይችላል ማለት ነው እና ይሄ ነው ማለት ነው ስንት አመት እንደሰራ ይሄንም ማወቅ አለበት የሚደርሰው እንድሻ ለማወቅ ማለት ነው በርፈት ምክንያት
5: እንደተለመደው እጅግ በጣም እናመሰግነው እኛ ተበቃ ዘልቃሱ
4: ቢፈቀድልህ ከዚህ ለሁላችንም ለቤተ እስራኤል በሙሉ እስራኤል ሀገር ለምንኖረው አሁንም ደግሞ ለሁላችንም ትልቅ እንግዲህ የዚህ አመት በዓል ለሁላችንም የሰላም የጤና የርፈት የጤና ዘመን ይሁንን ብዬ መኝላችኋለሁ ለአንተም ለቤተሰቡ ለሬዲዮ ሰራተኞች በሙሉ ለሁላችሁም ትልቅ ደስ ያለ ብርሃን ሰረቀን ይሁንኛ መኝላችኋለሁ
5: እናመሰግናለን እግዚአብሔር ይስጥልን
4: እሺ
5: የተከበራችሁ አድማጮቻችን ስለተሳተፋችሁ ከባዷል ሳምንት በተመሳሳይ በሌላ ፕሮግራም እስከምንገናኝ ድረስ መልካም በዓል ይሁንልን
1: የተከበራችሁ አድማጮቻችን የምሽቱ ፕሮግራማችን 8 ሰዓት ላይ ሆኖ ፕሮግራማችን ለተጠናቀቀ ለዚህ ፕሮግራም መሳካት ለተባበሩት ለአጠናካሪዋ ለሃና ስፈራው እንዲሁም ለቴክኒክ ባለሙያችን ለአሰፍ መስኮቪች እንዲሁም ለዘጋቢያችን ጥላሁን መልኬ ምስጋና ይድረሳቸው ነገ ጧት ለክ 6 ሰዓት በሰላም ያገናኘን መልካም ለሊት በደህና አደሩ።